ኤደንሽ መለስ አብራችኋለሁኝ። ስንቄ ባንክ ደግሞ የተለያዩ መረጃዎችን እንዲሁም ደግሞ ከሀገር ውስጥ ከዓለም አቀፍ የተሰሙ አዳዲስ መረጃዎችን በክብር ስሙልኝ እያለ አብራችሁ ቆይታ እያደረገ ይገኛል። የሀገር ውስጥ መረጃዎችን ቀዳሚ እናደርጋችኋለን። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው ተሹሟል። ሰባተኛው ሀገራዊ ምርጫ ተከትሎ አዲሱ ፓርላማ በትላንትናው ዕለት ባካሄደው የመክፈቻና የፌዴራል የመንግስት ምስረታ መርሃ ግብር አቶ ተመስገን ጥሩነህ የብልጽግና ፓርቲን ወክለው ዶክተር አብይ አህመድን የኢትዮጵያ ጠቅላይ ሚኒስትር እንዲሆኑ በእጩነት አቅርበዋቸዋል። ፓርላማው በሙሉ ድምጽ ሹመታቸው የጸደቀላቸው ዶክተር አብይ አህመድ ቃለ መሐላ ፈጽመው ለአምስት ዓመታት በጠቅላይ ሚኒስትርነት ለማገልገል ኃላፊነታቸውን ተረክቧል። በሌላ በኩል ከህዝብ ተወካዮች ምክር ቤት ጉባኤ አስቀድሞ በተደረገው የኢፌዴሪ ፌዴሬሽን ምክር ቤት ሰባተኛው የፓርላማ ዘመን አንደኛ ዓመት የስራ ጊዜ አንደኛ መደበኛ ጉባኤ ላይ የኢፌዴሪ ፌዴሬሽን ምክር ቤት ወይዘሮ ሙፈሪያት ካሚልን አፈ ጉባኤ አድርጎ የመረጠ ሲሆን የቀድሞው የሲዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞ ደግሞ በምክትል አፈ ጉባኤነት መርጧል። በሌላ በኩል አቶ አህመድ ሽዴ የህዝብ እንደራሴዎች ምክር ቤት ዋና አፈ ጉባኤ ሆነው ተሰይሟል። አቶ አህመድ ሽዴ ቃለ መሐላ ፈጽመው የአፈ ጉባኤነት ስራቸውን በይፋ የጀመሩ ሲሆን ወይዘሮ አየለች እሸቴ የህዝብ እንደራሴዎች ምክር ቤት ምክትል አፈ ጉባኤ ሆነው ተሹሟል። ወይዘሮ አየለች እሸቴ በተለያዩ አራት ሚኒስቴር መስሪያ ቤቶች ያገለገሉና የህዝብ እንደራሴዎች ምክር ቤት አባል እንዲሁም የሴቶች ህጻናትና ወጣቶች ጉዳይ ቋሚ ኮሚቴን ጨምሮ በተለያዩ ቋሚ ኮሚቴዎች ሰብሳቢ እንዲሁም ምክትል ሰብሳቢ ሆነው ማገልገላቸው ይታወሳል። ወደ ሌሎች መረጃዎች እናልፋለን። ጣፋጭና ብዙ ስኳር ያላቸው ምግቦች የህፃናትን የአእምሮ እድገት ይጎዳሉ ተባለ። ከመጠን በላይ ስኳርና ጣፋጭ የያዙ ምግቦችን ማዘውተር በህፃናት የአእምሮ እድገት፣ በትምህርት አቀባበልና በአጠቃላይ ጤንነታቸው ላይ ከፍተኛ ጉዳት እንደሚያደርስ ተጠቁሟል። በሞራያ ውስጥ ደዌና ህፃናት ስፔሻሊስት ክሊኒክ ሜዲካል ዳይሬክተር እንዲሁም የህፃናት ህክምና ስፔሻሊስት የሆኑት ዶክተር አብዱላዚዝ አሊ ከባልደረባችን መባወርቅነህ ጋር ባደረጉት ቆይታ እንደገለጹት ከሆነ የታሸጉና ጣፋጭ የበዛባቸው ምግቦች ለህፃናት የአእምሮ እድገት ጎጂ ናቸው ብለዋል። የታሸጉ ምግቦች ላይ ጣፋጭነታቸውን ለመጨመርና ለረጅም ጊዜ እንዲቆዩ ሲባል የሚጨመሩ ኬሚካሎች በህፃናት አካልና አእምሮ ላይ ቀጥተኛ ተጽዕኖ እንዳላቸው ስፔሻሊስቱ አብራርተዋል። ህፃናት በተለየ ማታ አካባቢ እነዚህን ጣፋጭ ምግቦች ሲመገሙ ከመጠን በላይ ንቁ በመሆን የእንቅልፍ እጥረት ያጋጥማቸዋል። በእንቅልፍ እጥረት ምክንያት ደግሞ በማለዳው ለትምህርት ሲዘጋጁና በቀጣዩ ቀን በሚኖራቸው የዕለት ተዕለት እንቅስቃሴ ላይ አእምሯቸው ትኩረት የመሰብሰብ አቅሙ እንደሚቀንስ ነው የገለጹት። ከዚህም በተጨማሪ ህጻናቱ ላልተፈለገ የሰውነት ክብደት መጨመርና ለተለያዩ ተያያዥ የጤና ችግሮች እንደሚጋለጡ ዶክተር አብዱላዚዝ አስገንዝበዋል። በመሆኑም ወላጆችም ለልጆቻቸው የሚሰጡትን የምግብ አይነት በመምረጥ ረገድም ጥንቃቄ ማድረግ እንደሚገባቸውና ጤናማ የአመጋገብ ስርዓት እንዲከተሉ ማስተማር እንደሚያስፈልግ ተናግረዋል። ዘገባውን ያደረሰችን መባወርቅነህ ነች። ወደ ውጭ መረጃዎች እናልፋለን። ስፔንን ቀዳሚ እናደርጋታለን። የስፔኑ ጠቅላይ ሚኒስትር በቤት እጥረት ቀውስ ምክንያት የቅድመ ምርጫ ጥሪ ያቀረቡ ስህተቶቻችንን እንደሰሩና በቀደሙት የምርጫ ቃል ኪዳኖች ላይ የተሟላ ውጤት ማምጣት እንዳልቻሉም አምኗል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ የሀገሪቱ ፓርላማ መንግስታቸው ያቀረባቸውን የቤትና የኪራይ እፎይታ ህጎችን ካልተቀበለ በኋላ የቅድመ አጠቃላይ ምርጫ ጥሪ አድርጓል። ሳንቼዝ በቴሌቪዥን ባሰራጩት ንግግር ምርጫው እንደ አውሮፓውያን አቆጣጠር ኖቬምበር 29 እንደሚካሄድ ገልጿል። ህዝቡ እንደገና እንዲደግፋቸው መፈለጋቸውን ገልጸው በፓርላማ የበለጠ የለውጥ ደጋፊ አብላጫ ድምጽ ማግኘት እንደሚፈልጉም ተናግረዋል። ሳንቼዝ በተጨማሪም ስህተቶች እንደሰሩና በቀደሙት የምርጫ ቃል ኪዳኖች ላይ የተሟላ ውጤት ማምጣት እንዳልቻሉ አምነዋል። የመንግስታቸው የቤትና የኪራይ እፎይታ ህግ በፓርላማ ውድቅ መሆኑ ለሳንቼዝ የቅርብ ጊዜው የፖለቲካ ውድቀት ሆኗል። ይህን ተከትሎም በስፔን በቤትና በኪራይ ዋጋ መጨመር ላይ ሰፊ ሰላማዊ ሰልፎች ተካሂደዋል። በዋና ከተማ ማድሪድ ቅዳሜ ዕለት ከ70,000 በላይ ሰዎች በቤት ቀውሱ ላይ በተደረገ ሰልፍም እንደተሳተፉ መንግስት ገልጿል። ቁጣው የጨመረው ደግሞ 87 ዓመት የሆናቸው ማራይ ደል ካርመን በአባስካል ማድሪድ ለ70 ዓመታት ከኖሩበት ቤት ከተባረሩ በኋላ ነው። ህንፃውን የገዛው ዓለም አቀፍ የኢንቨስትመንት ፈንድ የኪራይ ዋጋውን መጨመሩን ከፍተኛ ቁጣ ቀስቅሷል። በመሆኑም የኖቬምበር 29 የምርጫ የስፔን የመንግስት የቤት ቀውሱን እንዴት እንደሚፈታና ሳንቼዝ በፓርላማ የሚያገኙትን ድጋፍ ምን ያህል እንደሚሆን ለመወሰን አስፈላጊ የፖለቲካ ክስተት ይሆናል ተብሎም ይጠበቃል። ከመካከለኛው ምስራቅ የሚላከው የጥሬ ነዳጅ መጠን በመጨመሩ የዓለም አቀፍ የነዳጅ ዋጋ ቀነሰ የሚለው ሌላኛው የውጭ መረጃችን ነው። ከመካከለኛው ምስራቅ የሚላከው የጥሬ ነዳጅ መጠን አሜሪካና እስራኤል በኢራን ላይ ጦርነት ከመክፈታቸው በፊት ከነበረበት ደረጃ በላይ መጨመሩን የሚያሳዩ ዘገባዎች ተከትለው የዓለም አቀፍ የነዳጅ ዋጋ ቅናሽ ማሳየቱን ሮይተርስ ዘግቧል። የብሬንት ጥሬ ነዳጅ የአንድ በመቶ ቅናሽ በማሳየት በበርሜል $101.18 እየደረሰ ሲሆን ከጥቂት ሰዓታት በፊት ደግሞ
ደግሞ የአሜሪካ ዌስት ተክሳስ ኢንተርሚዲያት ትሬነዳጅ ዋጋ የ1.03 በመቶ

0: ናሽ በማሳየት በበርሜል 90.12 ዶላር ሆኖ ነበር። ቀደም ሲል እንደተዘገበው ከቀጠናው የሚወጣው የጥሬ ነዳጅ ኤክስፖርት መጠን በሴፕቴምበር 24 እንዲሁም በሴፕቴምበር 27 እና 29 መካከል ከጦርነቱ በፊት ከነበረው መጠን በልጦ ተገኝቷል። ይህ በእንዲህ እንዳለ የጂ7 ሀገራት ከድንገተኛ አደጋ ተጠባባቂነት ቋታቸው 100 ሚሊዮን በርሜል ጥሬ ነዳጅና ዲዘል ለገበያ ለማቅረብ ተስማምቷል። የKSCM ትሬድ ዋና ተንታኝ ቲም ዋተር ለሮይተርስ እንደተናገሩት በባህረ ሰላጤው ቀጠና በሚገኙ የኃይል መሰረተ ልማቶች ላይ ተጨማሪ ጉዳት የመረሱ ስጋት እስካሁን ያልተወገደ ቢሆንም የሁለቱ ሁኔታዎች መጣመር የነዳጅ ዋጋ ለጊዜው ለማረጋጋት በቂ ነው ማለታቸውም ተሰምቷል። አድማጮቻችን መረጃዎቻችን እዚህ ጋር ገታ እናድርጋቸውና በስፋት ወደ ምንመለከተው ጉዳይ እናልፋለን። ባልደረባችን ምህረት ታደሰ ማህበራዊ ሚዲያ በኢትዮጵያ ብቻ አይደለም በዓለም አቀፍ ደረጃ በከፍተኛ ሁኔታ ተቆጣጥሮት እንመለከታለን። ለስራ፣ ለትምህርት፣ ለመዝናናት፣ ለሁሉም ነገር በቀዳሚ ሁኔታ ማህበራዊ ሚዲያዎችን ለመልካምም ሆነ ለመጥፎ ስንጠቀምበት እንስተዋላለን። ታዲያ ይህንን በተመለከተ ማህበራዊ ሚዲያ እድል ወይስ ጫና ስትል ያዘጋጀችው ጥንቅር አለ፣ ወደ እናንተ እናደርሳለን። ጥንቅሩን ደግሞ ስሙልኝ የሚላችሁ ስንቄ ባንክ ነው። ምህረት ታደሰ ፕሮግራሙን አዘጋጅታልናለች።
1: ይግቡ ወደ አዲስ ምዕራፍ ልዩ ወደ ሆነው ዓለም ከጊዜው ጋር ተራምደን ወሰን የለሽ አማራጮችን በመናገኝበት ወር በአንድነት እንግባ።

ማልደን በጠዋት ከእንቅልፋችን ስንነሳ ስልካችንን መመልከት የብዙዎቻችን ልማድ ነው። በስራ መካከል ማህበራዊ ሚዲያን እንከታተላለን። ማታ ከመተኛታችንም በፊት በስልካችን ላይ ጊዜ እናሳልፋለን። ዜና እንከታተላለን፣ ጓደኞቻችንን እናገኛለን፣ ስራችንን እናስተዋውቃለን። እንዲሁም ዕውቀትን ገበያለን፣ ሐሳቦቻችንን ለሌሎች እናካፍላለን። ታዲያ ይህ ሁሉ ስንመለከት አንድ ጥያቄ መነሳቱ አይቀርም። ማህበራዊ ሚዲያ ለሰው ልጅ ትልቅ እድል ነው ወይስ ሰዎችን በሌሎች ህይወት በአስተያየትና በሚያሳዩት የኑሮ መንገድ ምክንያት የሚፈጠር ጫና ነው? በእርግጥ ማህበራዊ ሚዲያ ራሱ ጥሩ ወይም መጥፎ ብለን በአንድ ቃል ልንፈርጀው የምንችለው ነገር አይደለም። የምንጠቀምበት መንገድ፣ የምንከተላቸው ሰዎች፣ በምናየው ነገር ላይ የምንሰጠው ትርጉምና በዚያ ላይ የምናሳልፈው ጊዜ ተጽዕኖ

0: ይችላል። ማን ፕሮዳክቲቭ ሊያረጋን ይችላል?
1: ምንም አማራጭ የለሽም። አሁን በጋዜጣ የምትዩ ነገር የለም። አሁን ወጣ ብዬ የምትዩ ነገር የለም። እዚህ ሆነሽ የት ያለ እድል ያጋጥምሻል? ሶሻል ሚዲያ እድል ነው ብዬ ነው የማምነው። እኔ ጫና ነው ብዬ አላምንም። እኔ እንጃ በጣም የሆነ 70% ምናምን እድል ነው ብዬ የማምነው አሁን ላሉ ጀነሬሽን በተለይ እድል ነው ብዬ ነው የማምነው።
2: ብዙ ቲክቶከሮች ማየት ትችያለሽ፣ ሶሻል ሚዲያን ተጠቅመው ብቻ በጣም ትልቅ ደረጃ ጋር መድረስ የደረሱ ሰዎች አሉ። በዛው ልክም ደግሞ የሶሻል ሚዲያ ጋር ያለ አስተያየቶችን ኮሜንቶችን ሰርቫይቭ ማረጋግጧቸው የጠፉ ሰዎችንም እናውቃለን አይደለ? ብዙ አቅም እያላቸው ምንም ሶ እንደኔ እድልም ጫናም ነው። ሞር ግን የሚወስነው ማይንድሴትሽ ነው ብዬ ነው የማስበው።
3: ማህበራዊ ሚዲያ እድል ለማድረግ መጀመሪያ ራሳችንን ማወቅ አለብን። ለምን እጠቀማለሁ? ለመማር፣ ለመስራት፣ ለመዝናናት ወይስ የሌሎችን ህይወት ለመከታተል? ይህ ጥያቄ ለራሳችን መጠየቅ ያስፈልጋል። እንዲሁም የምንከተላቸው ሰዎች መምረጥ ይኖርብናል። ሁልጊዜ የሚያስጨንቁንን፣ የሚያሳንሱንን ወይም ከራሳችን ህይወት እንድንጠላ የሚያደርጉንን ይዘቶች መከታተል ግዴታም የለብንም። የሚያስተምሩንን፣ የሚያነቃቁንን፣ ጠቃሚ መረጃ የሚሰጡንን ሰዎች ገጾችን መምረጥ የምንችልበት እድልም አለን። በመጨረሻም ማህበራዊ ሚዲያ ስንጠቀም አንድ ነገር ማስታወስ አለብን። ማህበራዊ ሚዲያ ህይወታችንን ለማሻሻል የምንጠቀምበት መሳሪያ ነው። ስለዚህ ጥያቄው ማህበራዊ ሚዲያ እድል ነው ወይስ የሰዎች ጫና ብለን ብቻ መጠየቅ ሳይሆን እኔ ማህበራዊ ሚዲያን እድል እንዲሆንልኝ እየተጠቀምኩበት ነው ወይስ እንዲጫነኝ እየፈቀድኩለት ነው ብለን መጠየቅ ይገባናል የሚለው የአስተያየት ሰጪዎቻችን ሀሳብ ነው። መልካም ቆይታ።
4: አመት እስከ አመት ሽክል ግብ ወቅት የማይቀይረው ውበት በአዲስ ዘመን ኦል ምድር የመስከረም አዴ ሲያልፍ ጥቅምትን በጋቢ ሽክ በየማዕዘኑ ውበትና ባህል ሲናኝ ፍለታችን ከወቅት ወቅት ሲያስተባ ጸደይና

0: ሁሉም ይሄ ልባችን ያለበት ቤት በየጌታችን ሽክርናለን። አማር መዋብ መድመቅ 13 ወር ሙሉ ከሰንቺፕስ ጋር ሽክ ማለት ነው። ሰንቺፕስ አዲስ ልብስ ከሊክስ
1: የያዙትን ለማግዘፍ ምቹ የቁጠባ መንገዳችንን አቅርበን ኑሮውን ዲቃና እንደ ወዳጅ ተጨንቀን ከጎኖ ከተገኘን ባንክ ብቻ ያስብለናል። እንዲህ ጅማሮትን አድንቀን ከልቦ ቀርበን ንግዶን ለማሳደግ ከገንዘብ ባለፈ ጊዜያችንን ሐሳባችንን አለፍ ሲል ውሏችንን ከሰጠን ባንክ ብቻ ያስብለናል። ጊዜ ገንዘብ በሆነበት ዓለም ጊዜውን አትርፈን እፎይታን አላብሰን በሄዱበት ሁሉ ካለን ከተጠበቁት አልፈን ከተገኘን ባንክ ብቻ ያስብለናል።
2: ብቻ
1: እንዲህ ያቀዱትን ወደ መሬት አውርደን ህልሞን እንዲራመድ አድርገን እስከ መጨረሻ አብረነውት ከተጓዝን ባንክ ብቻ ያስብለናል።
3: አረ
1: ማህበረሰባችን ጎን ቆመን አንድ ላይ ተጋግዘን በበጎ አድራጎት ተሰማርተን አለኝታ ከሆንስ ባንክ ብቻ ያስብለናል። ከባንክ ባሻገር እንጂ አማራ ባንክ ከባንክ ባሻገር።

0: አዲስ ዓመት ከዘመን መለወጫነቱ ባለፈ ዞቻችን መጪውን የምናቀድበት አዲስ ነገር ለመጀመር የምንወጥንበት ጊዜ ነው።
1: እስከና ቤት ከፍቼ ባክፋ ከሰጠው ወደ ገንዘብ ቀይራለሁ።
0: ይሄን አውርጄው ያንን አምጥቼው ይሄንን አሳክቼው እዚህ ቦታ ሄጄ ያንን ፈጽሜ ብለን የምንተማመንበት ጊዜ ነው። ከዚህ ሁሉ እቅድ ምን ያህል ውን መሬት ሆኖ ይወጣል ብለን ሁላችንም የምንጠይቅበት ጊዜ ነው። በዚህ ዓመት ከአንበሳ ባንክ ጋር እነዚህን እቅዶች እንጀምረውላችኋለሁ። ይህ ዓመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆናል። አዲሱን ዓመት ከአንበሳ ባንክ ጋር እንጀምረው። መልካም የመጀመር ዓመት አንበሳ ባንክ እንጀምረው።

0: ልዩ ቅናሽ ከኢትዮ ሴራሚክስ። ባለፉት 30 ዓመታት በማይዋዥቅ ጥራቱ የሚታወቀው ኢትዮ ሴራሚክስ ከአውሮፓ እየያና መካከለኛው ምስራቅ ባስመጣቸው የሴራሚክስ እና የመታጠቢያ ቤት እቃዎች ላይ ለአጭር ጊዜ የሚቆይ ልዩ ቅናሽ አዘጋጅቶ ይጠብቆታል። በማንደራደርበት ጥራት አዲስ ያስገባናቸው የፖርሲሊን እና ሴራሚክስ ምርቶች እንደዚሁም ጃኩዚ፣ ሳውና፣ ስቲም፣ ሻወር ቦክስ እና ሻወር ካቢኔቶችን በልዩ ቅናሽ ነው ብለናል። መላአችን በሆነው ንጻይ ማማከር አገልግሎት ህንጻው አሊያም ቤቶ ድረስ በመምጣት ለምድ ባላችሁ የዘርፉ ባለሙያዎች የሚፈልጉትን ብቻ ሳይሆን የሚያስፈልጉትንም ጭምርና ማከሮታለን። የት ይመቾታል? ቦሌ ጃፓን ኤምባሲ፣ ፒያሳ አርዲበከንቱ፣ ጎድሾላ አሊያም ካዛንቺስ ፊኒሺንግ ሞል እና ካዛዲስ ህንጻ በተጨማሪ ኦራኤልና በስራተ ገብርኤል ቢመጡ በሁሉም የከተማችን አቅጣጫ ያገኙናል። ብቅ ይበሉ፣ የእድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0938888888 ላይ ይደውሉልን። ምንጊዜም ጥራትና ውበትን እንደ አዲስ ከኢትዮ ሴራሚክስ።
1: ስልክ ቁጥሮ አካውንቶም እንደሆነ ብና በስሮትስ?
2: ሄሎ፣
3: ምነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነግሬ።
2: እንዴ አካውንትሽ ጠፍቶብኝ ቴክስት ብፈልግ ኖትቡክ ባገላበት።
3: ታዲያ በስልክ ቁጥሮ ይላክልኛ።
2: ዳሽን ላይ አይደል እንዴ ያልሽ?
3: እኮ ዳሽን ላይ፣ በዳሽን ሱፐር አፕ።
1: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
4: ለምሳ 5500 ደርሶባችኋል። ላክላክ አርጓ
3: አካውንትን ስጠይ።
4: ስልኬን ተጠቀም።
2: አረ እንዴት?
4: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል።
1: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት አድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ፣ ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
5: ደረሰ የሚናፈቀው ቀን ደረሰ። የሚድሮክ ሳምንት ደረሰ። በብዙ ዘርፎች የሚንቀሳቀስ በርካታ ኢትዮጵያውያንን በስራ የሚያሳትፍ ለሀገር እድገት በተለያዩ ዘርፎች አስተዋጽኦ ያደረገ ሚድሮክ ኢንቨስትመንት ግሩፕ። ብዙ ሰዎች፣ ብዙ ስራዎች፣ ዘርፈ ብዙ አቅም፣ አንድ ትልቅ ቤተሰብ። ሁላችንም በሚድሮክ ውስጥ አለ። ሁላችንም ቤተሰብ ነን። የጋራ ጥረት፣ የጋራ ድል፣ የሀገር ስኬት። የሚድሮክ ሳምንት ተናፋቂ ነን። አንድ ታሪክ፣ አንድ ቤተሰብ፣ አንድ የወደፊት ራዕይ። ከትላንት ትዝታ እስከ ዛሬ ስራ፣ ከዛሬ ስራ እስከ ነገ ተስፋ። የሚድሮክ ሳምንት ታሪኩን ከሩቅ አትመልከቱና አብረን እንመልከት። ከጥቅምት 2 እስከ 7 ቀኑን ሙሉ በመስቀል አደባባይ ይምጡ፣ ይጎብኙ፣ በተመጣጣኝ ዋጋ ይሸምቱ። የሚድሮክ ሳምንት የሁላችንም የደስታ ቀን። ሚድሮክ ለሀገር።
1: ናርቆ ሐሳቢ ለተሻለ ነገ ዛሬን ይተጋል። ውጥኖን ከግብ የሚያደርሱበት ትጋቶን የሚመጥን ለደንበኞች ምቹና ዘመናዊ ሱቅ ቢኖርም ብለው አስበዋል። ንግዶስ አስተማማኝ ቦታ ላይ ነው? ሰርቶ የሚኮሩበት ንግዶ የሚያተርፉበት አስተማማኝ የገበያ ማዕከል እነሆ። አያቶች ነን። ለጠንካራ የንግድ ትስስር ሁሌም ከጎኑ አለን። 3 ክፍለ ከተሞችን አዋስነው በርካታ ነዋሪዎችን በአቅራቢያው በያዘው በሴሚሲ ሚካኤል አካባቢ ከ3000 በላይ ሱቆች የያዘ ከ50000 በላይ ዕለታዊ ጎብኚዎችን የሚያስተናግድ በሀገራችን ትልቁን የንግድ ማዕከል ገንብተናል። በ25% ቅድመ ክፍያ በኢትዮጵያ ብር ተዋውለው ገበያው በደራበት በአያት ግራንድ ሞል የሱቅ ባለቤት ይሆኑ። ለተጨማሪ መረጃ በ7760 ወይንም በ0977-60-60-60 ይደውሉ። የሽያጭ ቢሮዎቻችንን ይጎብኙ። አያት ለተሻለ ነገ። አያት ዞሮ መግቢያዬ።
6: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምን። ልዩ ለስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት፣ ቅንጡ መዓዛ ለ100 ሰዓታት።

0: ጥላለወጥ
1: አዎ የበዓሉ ድምቀትና ፍካት እንኳንስ የኛኑ ዝርያዎች አፍሪካውያንን ዳር ቆሞ ሊታዘብን ያሰበ ቱሪስት ቢኖር እንኳን ወደ መሃል ስቦ ያስገባል። በንብተራስም አሜን ብያለሁ። ለመላው ክርስቲና እምነት ተከታዮች ነብ ኢንተርናሽናል ባንክ በሄራዊ ከመገኘው ዋና መስሪያ ቤቱ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ይላል። ለበዓሉ ከውጭ ሀገር የሚላክሎትንም ገንዘብ በቅልጥፍናና በትህትና ለማድረስ ሁሉን አቀፍ ዲጂታል ባንክ አገልግሎታችንን በንብ ተራ ይዘን እንጠብቆታለን። በዚህ አጋጣሚ የፋይዳ መታወቂያውን ብቻ በመጠቀም ባሉበት ቦታ ሆነው አካውንት መክፈትና ማንቀሳቀስ እንደሚችሉ የምናስተውሶ ከኛ ከንብ ባንክ ጋር የሚኖሩትን ጉዞ ዝምን አድርገን ኑሮን ጥፍጥ ለማድረግ በማሰብ ነው። መልካም በዓል ንብ ኢንተርናሽናል ባንክ።
2: አርማዶቻችን ያዳመጣችሁ የምትገኙት በተወዳጁ ጣቢያ ብስራት FM 101.1 ወደ እናንተ እየደረሰ የሚገኘውን ብስራት ማለዳችንና ወደ ሌሎች መረጃዎች እናልፋለን። በቤት ሰራተኝነት ተቀጥራ ከመትሰራበት መኖሪያ ቤት ከ6 ሚሊዮን ብር በላይ የሚያወጡ የተለያዩ ጌጣጌጦችን የሰረቀችው ግለሰብ ከነተባባሪዎቿ በቁጥጥር ስር ዋለች። ኢየሩሳሌም በርገኒና አማኑኤል ማቴዎስ የተባሉ ተጠርጣሪዎች አባሪና ተባባሪ በመሆን የስርቆት ወንጀሉን የፈጸሙት በቂርቆስ ክፍለ ከተማ ወረዳ 2 ልዩ ቦታው ዲቦራ ፋውንዴሽን ተብሎ ከሚጠራ በታ ከባቢ ከጧቱ 3 ሰዓት ሲሆን ተጠርጣሪው አለ 1 አመት ከ5 ወር ያህል የግል ተበዳይ መኖሪያ ቤት በቤት ሰራተኝነት ተቀጥራ ስትሰራ የነበረ ሲሆን በቤት ሰራተኛው ውስጥም የነበሩትን የእጅ የወርቅ ሰዓትን የዋጋ ግምቱ 4,074,250 ብር፣ 2 የዳይመንድ የእጅ ሰዓት የዋጋ ግምታቸው 2,149,600 ብር፣ 1 የጆሮ ጌጥ የወርቅ ያልተመለሰ ግምቱ 126,000 እንዲሁም የተለያዩ ጌጣጌጦችን የዋጋ ግምታቸው 5,000 ብር፣ 2 የወርቅ ቅብ የእጅ ሰዓት ግምታቸው 388,000 እና ሌሎች የተለያዩ የዋጋ ግምት ያላቸው ጌጣጌጦችን ምቹ ሁኔታን በመጠበቅ ሰርቃሽ ሮሜዳ አካባቢ ለሚኖር የወንድ ጓደኛዋ ጋር በአደራ ታስቀምጣለች። የግል ተበዳይ መስከረም 18 ቀን 2019 ዓ.ም ወደ ቄርቀውስ ክፍለ ከተማ ፖሊስ ዋና መምሪያ ላንቻ አካባቢ ፖሊስ መምሪያ በመቅረብ አቤቱታቸውን ያቀርባሉ። የግል ተበዳይ ጥቆማ መሰረት በማድረግም 24 ሰዓት ባልሞላ ጊዜ ውስጥ ፖሊስ ተጠርጣሪዎችን በቁጥጥር ስር ሊያውል ችሏል። ተጠርጣሪዋ ፍቅረኛ የሆነው አማኑኤል ማቴዎስም ከ4 ሚሊዮን ብር በላይ የሚያወጣ አንድ የእጅ ስልክም የወርቅ ሰዓት እንዲሁም ደግሞ በ540,000 ብር የአብዱል አፊዝ ነጂብን ለተባለ ግለሰብ የተሸጠ ሲሆን ፖሊስም ገዢው በቁጥጥር ስር አውሎታል። ሶስቱም ተጠርጣሪዎች በቁጥጥር ስር በመዋል ንብረቶቹን ለባለቤቱ ያስመለሰው ፖሊስ አስፈላጊውን ማስረጃ በመሰብሰብ ምርመራውን በተገቢው መልኩ ቀጥሏል። ፖሊስ በክፍሉ አቃቤ ሕግ በኩል ክስ ለመመስረት ዝግጅት ላይ ሲሆን ያልተመለሱ ንብረቶችን ለማስመለስም ምርመራ የማስፋት ተግባራትን መቀጠላቸውን የላንቻ አካባቢ ፖሊስ መምሪያ አዛዥ ዋና ኢንስፔክተር ጌታ ደግ ወርቁ ተናግሯል። ህብረተሰቡ የቤት ሰራተኛን ሲቀጥር በቂ ተያዥ መኖር ማረጋገጥ እንዳለበት ያሳሰበው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ውድ ዋጋ ያላቸው ንብረቶች ላይ በቂ ጥንቃቄና ልዩ ትኩረት መስጠት እንዳለበትም መልእክታቸውን አስተላልፏል። አድማጮቻችን በዚህ ወደ ችለው ዘገባችን የምናመራ ይሆናል። ባልደረባችን ሳምራይ ስዩም አዘጋጅታልናለች። ሲንቄ ባንክ ደግሞ ስሙልኝ ይላቸዋል።
3: የምስራች የውጭ ሀገር ገንዘቦን በሲንቄ ባንክ ይቀበሉ፣ ይመንዝሩ፣ ተጨማሪ ጉርሻ ያግኙ። በየትኛውም የዓለም ክፍል ከሚገኙ ወዳጅ ዘመዶ በዌስተርን ዩኒየን፣ በዳብሽን፣ በሪሃ፣ በኢትዮ ዳሽ ወይም በሲንቄ ባንክ ስዊፍት አድራሻ ሲንቄ ታይ ተላከሉትን የውጭ ሀገር ገንዘብ በሲንቄ ባንክ ሲቀበሉ ወይም በእጆ የሚገኘውን የውጭ ሀገር ገንዘብ ሲመነዝሩ በዕለቱ የምንዛሬ ተመን ላይ ተጨማሪ 10 ብር ጉርሻ ያገኛሉ። ታዲያ ምን ይጠብቃሉ? ዛሬውኑ በአቅራቢያው ወደሚገኘው ሲንቄ ባንክ ቅርንጫፍ በመሄድ ገንዘቦን ይቀበሉ፣ ይመንዝሩ፣ ተጨማሪ 10 ብር ጉርሻውን ያግኙ። ሲንቄ ባንክ በአንድነት ወደ ስኬት።
4: በቀልን አስቦ የበቀል እቅዱን ለማሳካት ሲልም ብዙ ዝግጅትና ጥረት አድርጎ ኢላማ የሆነውን ሰው አታሎ ጥቃት መፈጸም በተለያዩ ጊዜያት የሚታይ የወንጀል ድርጊት ነው። በቀል የከረመ ወይንም ጊዜያዊ ንዴትን ቂመኝነትን ለማብረድ አሊያም ለመካስ ተብሎ የሚፈጸም ቢሆንም የማይተካ የሰው ልጅ ሕይወትን እስከ ማሳጣት የሚደርስ ተበዳዩንም በእስር ለዓመታት እንዲቆይ የሚያስገድድ መሆኑም የተመሰከረባቸው አጋጣሚዎች በርካታ ናቸው። በደቡብ ምዕራብ ኢትዮጵያ ክልል በካፋ ዞን ዋቻ ከተማ አስተዳደር ተብሎ በሚጠራው አካባቢ ቂም በቀልን መነሻ አድርጎ ስለተፈጸመ የወንጀል ድርጊት ነው ለዛሬ ልንነግራችሁ ይደር ነው። ነገር የሆነው እንዲህ ነው። ተከሳሽ የሆነው ግለሰብ አዳነ ተክሉ የሚባል ሲሆን በክስ ዝርዝሩ ላይ ስሙ ካልተጠቀሰው ተበዳይ ጋር ለብዙ ጊዜያት የቆዩ ጓደኛሞች ናቸው። ታዲያ አብሮ መኖርና ወዳጅነትን መመስረት እንዳለ ሁሉ አለመስማማትም ያጋጥማልና በአንዲት አጋጣሚ ተበዳይና ተከሳሽ መካከል አለመግባባት ይፈጠራል። ከዛም በአንዲት ቀን ተከሳሽ ከሌሊቱ 11 ሰዓት ተኩል ገደማ በአንድ ስፍራ በመገኘት ተበዳይ ለጉዳይ ታስፈልገኛለ በአፋጣኝ ድረስልኝ በማለት ያስጠራዋል። ክፉ ይገጥመኛል ብሎ ያላሰበው ተበዳይም ካለበት የወዳጁን ጥሪ እንደሰማ ሲገሰግስ ቦታው ላይ ይደርሳል። አስቀድሞ የተዘጋጀበት ተከሳሽም ተበዳይን ለማጥቃት በያዘው አካፋ በመምታት መሬት ላይ ይጥለዋል። በዚህ ብቻ ያረካው ተከሳሽ መሬት ላይ ከጣለው በኋላ በያዘው ዱላ ደጋግሞ ጭንቅላቱን በመምታት ወዲያውኑ ህይወቱ እንዲያልፍ ካደረገ በኋላ በፍጥነት ከአካባቢው ይሰወራል።
0: አንዳንድ ጊዜ ግጭት ሊከሰት ይችላል። ከተከሰተ በኋላ ወደ ሶሉሽን ማየት ነው። አንድ እኔና ወንድሜ ወይም ጓደኛ ከተጣላን እጄ ይቅርታ ይጠይቃለሁ። እሱ በድሎኝ ከሆነ ደግሞ አስረዳለሁ፣ ተጎድቻለሁ እነግራለሁ። ከዛ በኋላ ወደ እርቅ እንመጣለን።
5: ጓደኛሞች እንደዚህ ሆነ የሚባለው ያለ መተማመንም ተነጋግሮ አይፈቱትም ነው የሚለው ሰው በንግግር ነው። ነገሮችን መፍታት የምንችለውም በመነጋገር በመወያይ በማውራት ነው እንጂ ገና ለገና ተጣላሁ ብለሽ ወደ መገዳደል ምናምን መሄድ መፍትሄ ነው ብዬ አላስብም። ሊሆንም ደግሞ አይችልም።
4: ሆኖም ከቀናት በኋላ የተበዳይ ደብዛ የጠፋባቸው የአካባቢ ሰዎች ጉዳዩን ለፖሊስ ያሳውቃሉ። ፖሊስም የደረሰውን ማስረጃ በመቀበል የተበዳይን አስከሬን በተደረገው የፍተሻ ስራ ያገኘዋል። በዚህም መሰረት ፖሊስ ክትትሉን በማጠናከር ተከሳሽን በማፈላለግ በቁጥጥር ስር በመዋል ጥፋተኝነቱን ካረጋገጠ በኋላ ለአቃቢ ሕግ የምርመራ መዝገቡን ይልካል። አቃቢ ሕግም የቀረበለትን ማስረጃዎች ይዞ ተከሳሽ ላይ ክስ በመመስረት ለፍርድ ቤት ያቀርበዋል።
6: ካሳሁን ኦራሪስ እባላለሁ። በሙያ ጠበቃ ነኝ።
7: በወንጀል ሕጋችን የሰው ሕይወት ላይ የሚፈጸሙ ወንጀሎችን በሚደነግገው አንቀጽ 538 ጀምሮ ነፍሰ ገዳይ ማለት ምን ማለት እንደሆነ ትርጉም ከመስጠት ነው የሚጀምረው። ማንም ሰው አስቦ ወይም ደግሞ በቸልተኝነት በማናቸውም አይነት መሳሪያ ሊሆን ይችላል ወይም ደግሞ በማንኛውም ዘዴ ሌላውን ሰው የገደለ እንደሆነ ነፍሰ ገዳይ እንደሚባል ትርጉም በመስጠት ነው የሚጀምረው። ለግድያ ወንጀሉ የሚጠቀምበትን መሳሪያ፣ ዘዴ እንዲሁም ደግሞ ሌላ ሁኔታዎችን ታሳቢ በማድረግ የአፈጻጸሙን ሁኔታ ጭምር ማለት ነው። ግድያን የወንጀል ህጋችን ከአንቀጽ 539 ጀምሮ ባሉት ተከታይ ድንጋጌዎቹ በተለያየ አይነት የግድያ አይነቶች መድቦ ነው የሚገኘው። ድም ካየነው ከባድ የሆነ የሰው ግድያ እንዲሁም ደግሞ ቀላል የሆነ የሰው ግድያ መሀል ላይ ባለው ሁኔታ ማለት ነው። በከባድ የሰው ግድያም ሊካተት የማይችል በቀላል የሆነ የሰው ግድያም ሊካተት የማይችል በሆነ ሁኔታ በሰው ህይወት ላይ ወንጀል የፈጸመ ሰው ሊቀጣ የሚችለው ወይም ደግሞ ክስም ሊቀርብበት የሚችለው በወንጀል ህጋችን አንቀጽ 540 ወይም ደግሞ ተራ የሆነ የሰው ግድያን በሚደነግገው ወንጀል ህጋችን አንቀጽ ነው። ባለሆነ ሁኔታ አስቦ ሌላውን ሰው የገደለ እንደሆነ ተራ የሆነ የሰው ግድያ እንደፈጸመ ተቆጥሮ ከአምስት ዓመት እስከ 20 ዓመት በሚደርስ ጽኑ እስራት የሚያስቀጣ ወንጀል ሆኖ ተደንግጓል ማለት ነው።
4: የቀረበለትን የክስ መዝገብ የተመለከተው ፍርድ ቤቱም ተከሳሽ ሰው መግደሉን ካረጋገጠ በኋላ ግራቀኙን ተመልክቶ ተከሳሽ እንዲከላከል ቢጠይቀውም መከላከል ባለመቻሉ ተከሳሽን ያስተምራል፣ ሌሎችንም ያስጠነቅቃል በማለት በ9 ዓመት እስራት እንዲቀጣ ውሳኔ አስተላልፎበታል።

0: የተከበራችሁ አድማጮቻችን አሁን ደግሞ ክፍል 2 ስፖርታዊ መረጃዎችን የምንሰማበት ሰዓት ላይ እንገኛለን። ሁሉን ማቀፍ ለሁሉም ተደራሽ መሆንና የብዙሃኑን ህይወት ወደ ተሻለ ደረጃ ማሸጋገር ጽኑራዩ አድርገው የሚሰራው ስንቄ ባንክ አገልግሎቱን ይበልጥ በማዘመንና አቅሙን በላቀ ደረጃ በማጎልበት ከወትሮ በላቀ ሁኔታ ወደ እናንተ ቀርቧል። ስንቄ ባንክ ለተለት ግብያችሁን በመቾት ከማከናወንና ገንዘብ ከማስተላለፍ በዘለለ ጥቃቅንና መለስተኛ ፋይናንስ ፍላጎቶችን ማሟላት የሚያስችሉ ዘመናዊ የዲጂታል አማራጮችን በማቅረብ ሚሊዮኖችን ተጠቃሚ ያደረገ ይገኛል። እንዲሁም በሁሉም የሀገሪቱ ክፍሎች የባንክና የማይክሮ ፋይናንስ አገልግሎቶችን ከ622 በላይ በሚሆኑ ቅርንጫፎቹ ከልዩ መስተንግዶ ጋር እያቀረበ ይገኛል። እናንተም በፈጣን እድገት ታማኝነት ከሚታወቀው ስንቄ ባንክ ጋር አብራችሁ በመስራት ሁለንተናዊ ለውጥና የነገ ስኬት ዋስትናችሁን ጨብጡ። ስንቄ ባንክ በአንድነት ወደ ስኬት።
1: ይግቡ ወደ አዲስ ምዕራፍ ልዩ ወደ ሆነው ዓለም ከጊዜው ጋር ተራምደን ወሰን የለሽ አማራጮችን በመናገኝበት ወር በአንድነት እንግባ።
0: አርማጆቻችን ስፖርታዊ መረጃዎችን ሊነግረን አበላሽ አግሬ ስቱዲዮ ገኛል። የክፍል 2 ስፖርታዊ መረጃዎችን ለመንገር እዚህ ስቱዲዮ ስለተገኘ በጣም አመሰግናለሁ አቤል።
2: አመሰግናለሁ ኤደን። በድጋሚው ዳርማጮቻችን በድጋሚ እንደምን አድራችኋል? የኢትዮጵያ ታዳጊ ቡድን ለአፍሪካ ዋንጫ ማለፍ ግብ አድርጎ ዛሬ ወደ ሩዋንዳ እንደሚጓዝ አሰልጣኙ ገለጹ። የአምናውን የሴካፋ የታዳጊ ሻምፒዮንነት ክብር ለመድገም ያለመው ኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የመጨረሻ አቋም መለኪያ ጨዋታውን አከናውኖ ዛሬ ምሽት ወደ ኪጋሊ ሩዋንዳ ያቀናል። በአሜሪካዊ አሰልጣኝ ቤንጃሚን ዚመር የሚመሩት ትናንሾቹ ቀበሮዎች ለራሳቸው ሁለተኛውን፣ ለኢትዮጵያ ደግሞ ሶስተኛውን የሴካፋ ዋንጫ ለማንሳት የታጠቀ አዲስ ስብስብ ይዘው ይጓዛሉ። ቡድኑ ወደ ስፍራው ከመብረሩ አስቀድሞ ዛሬ ረፋድ ላይ መጨረሻ ፈተናውን የሚያደርግ ሲሆን አሰልጣኝ ቤንጃሚን ዚመር ትናንት በጁፒተር ሆቴል በሰጡት ጋዜጣዊ መግለጫ የቡድናቸውን ዝግጅት አብራርተዋል። አሰልጣኙ እንደገለጹት ቡድኑ በተገቢው እድሜ ክልል ላይ የሚገኝና ከፍተኛ ልዩ ብቃት ያላቸው ታዳጊዎችን ያቀፈ ሲሆን ዋና ዓላማውም ለአፍሪካ ዋንጫ ማለፍና ለዋናው ብሔራዊ ቡድን ተተኪዎች ማፍራት መሆኑን ገልጿል። ከመስከረም 30 እስከ ጥቅምት 12 2019 ዓ.ም በሚካሄደው በዚህ የምስራቅና መካከለኛው አፍሪካ ውድድር ኢትዮጵያ በታዳጊዎች ግንባታ ጠንካራ መስህብ ካላቸው ኡጋንዳና ብሩንዲ ጋር በአንድ ምድብ ተደልድላለች። ትናንሾቹ ቀበሮች የመክፈቻ ፍልሚያቸውን የሚመጣው ቅዳሜ በኪጋሊ ከኡጋንዳ አቻቸው ጋር የሚያደርጉ ሲሆን ከምድቡ አልፈው ከአንድ እስከ ሶስተኛ ያለውን ደረጃ ይዘው የሚያጠናቅቁ ከሆነ በለጋ እድሜያቸው ለ2027 የአፍሪካ ታዳጊዎች ዋንጫ ውድድር ትኬት ይቆርጣሉ። ከ31 ዓመታት በኋላ አምና ዋንጫውን ወደ ሀገር ቤት የመለሱት አሜሪካዊ አሰልጣኝ ቤንጃሚን ዚመር አዲሱን ስብስብ ይዘው የሻምፒዮንነት ዘውዳቸውን ለማስጠበቅ ወደ ሩዋንዳ የሚያደርጉት ጉዞ ዛሬ ምሽት የሚጀምር ይሆናል። ዘገባው የባልደረባችን መላኩ ወልደ ሰንበት ነው። ወደ አፍሪካ መረጃችን ስናልፍ የዩጋንዳ ኪታራ ክለብ ፕሬዚዳንት ዲዩ ካሱዚ ቡድናቸውን በአልሂላል ላይ ድል ተቀዳጅቶ ከካፍ ኮንፌዴሬሽን ዋንጫ ውድድር ማስወጣት ከቻለ ለተጫዋቾቹ ከፍተኛ ሽልማት እንደሚሰጡ ቃል ገብቷል። ይህ ጨዋታ በዩጋንዳ ክለብ ታሪክ ውስጥ ትልቁ ጨዋታ እንደሆነም ገልጿል። ሁለቱ ቡድኖች በዚህ ወር በሚደረገው የውድድሩ ሁለተኛ የማጣሪያ ዙር የሚገናኙ ሲሆን ኪታራ በግብፁ ክለብ ላይ አስገራሚ ውጤት ለማምጣት እያለመ ይገኛል። ካሱዚ ለፊልድጎል.ኮም እንደተናገሩት ይህ በታሪካችን ትልቁ ጨዋታ ነው፣ በእርግጠኝነትም አስገራሚ ውጤት ለማምጣት እየሰራን ነው ያሉ ሲሆን በሆይማ በሚገኘው ስቴዲየማችን ሁላችሁም እንድትደግፉን እንጋብዛለን። ሜዳው ትንሽ ቢሆንም ድባቡ ግን በጣም ደማቅና ጫጫታ የበዛበት ነው ብለዋል። ካሱዚ አክለውም በመጀመሪያ ማጣሪያ ዙር ከሞቃዲሾ ጋር በተደረገው ጨዋታ ወደ 15,000 የሚጠጉ ተመልካቾች ተገኝተው ነበር። ስለዚህ ከአልሂላል ጋር በሚደረገው ጨዋታ ስቴዲየሙ ሙሉ እንደሚሆን እንጠብቃለን ብለዋል። ፕሬዚዳንቱ አልአህሊን በማሸነፍ ወደ ምድብ ድልድል ካለፍን ክለቡ ለቡድኑ ተጫዋቾች 400 ሚሊዮን የኡጋንዳ ሺሊንግ ወይም 100,000 የአሜሪካን ዶላር ሽልማት መመደቡን ካሱዚ ተናግረዋል። ወደ አውሮፓ ምርጫችን ስናልፍ በትላንትናው ዕለት የአውሮፓ ኔሽንስ ሊግ ጨዋታዎች ተከናውኗል። በዚህም ፈረንሳይ ከቤልጅየም ያደርገው ተጠባቂ ጨዋታ በፈረንሳይ 4-1 አሸናፊነት ተጠናቋል። በጨዋታው 35ኛው ደቂቃ ሉካ ባኪዮ ለቤልጅየም ግብ አስቆጥሮ ቤልጅየም ጨዋታው መምራት ቢችሉም ዴዝሬ ዲዮ፣ ሪያን ሸርኪ እንደዚሁም ማይክል ኦሊሴ ባስቆጥሯቸው ሁለት ግቦች ታግዘው ጨዋታውን ፈረንሳይ 4-1 በሆነ ውጤት ማሸነፍ ችሏል። እንደዚሁ ጣሊያን ቱርክ 3-1 በሆነ ውጤት ድል ማድረግ ይችላልች ጆአሉ ካስካማካ ሪካርዶ ካላፊዮርና ፓዮስ ፖሲቶ ለጣሊያን 3ቱን ግቦች ማስቆጠር የቻሉ ሲሆን አራልሲ ሚስር ለቱርክ ከሽንፈት ያልታደገችውን ብቸኛ ግብ ከመረብ ማሳረፈ ይችላል ቱርክ በመድብ ያደረጋቸውን አራቱንም ጨዋታዎች በሽንፈት ነው ማጠናቀቅ የቻሉት ስዊድን እንደዚሁ ሮማኒያን 1-0 ስታሸንፍ ብቸኛውን የማሸነፊያ ግብ ቪክተር ዮከሬሽ በስሙ አስመዝግቧል ቦስኒያ እንደዚሁ ፖላንድን 1-0 ስታሸንፍ ሰሜን አየርላንድ ከጆርጂያ 0-0 በሆነቸው ውጤት ጨዋታቸውን አጠናቋል ሃንጋሪ ዩክሬንን 2-1 ድል ስታደርግ ኮፕሮስ ላቲቪያ እንደዚሁ በተመሳሳይ 2-1 አሸንፋለች ሞንቴኔግሮ ከአርሜኒያ ያደርጉት ጨዋታ 0-0 በሆነቸው ውጤት ተጠናቋል ዛሬም የአውሮፓ ኔሽንስ ሊግ ጨዋታዎች ቀጥለው የሚከናወኑ ሲሆን ስፔን ከክሮሺያ እንግሊዝ ከቼክ ሪፐብሊክ የሚያደርጓቸው ጨዋታዎች በትልቁ ጉጉት ይጠበቃሉ ስዊዘርላንድ ከሰሜን ሜቄዶኒያ ሌላኛው ተጠባቂ ጨዋታ ነው እንደዚሁ ሉዘምበርግ ከቡልጋሪያ ስኮትላንድ ከስሎቫኒያ ዛሬ ምሽት የሚያደርጓቸው ተጠባቂ ጨዋታዎች ናቸው ዛሬ ሌሊት እጅግ በጣም ተጠባቂ ጨዋታ ይደረጋል አርጀንቲናዊ ኮከብ ሊዮኔል አንድሬስ ሜሲ በአርጀንቲና ብሔራዊ ቡድን ማሊያ ዛሬ የሽኝት ጨዋታውን ከቤኒን አቻው ጋር ሌሊት 8 ሰዓት የሚያደርግ ነው የሚሆነው በአርጀንቲና እግር ኳስ ታሪክ ለአርጀንቲና ብሔራዊ ቡድን ደማቅ ታሪክን ማስመዝገብ የቻለው ሊዮኔል አንድሬስ ሜሲ ዛሬ በአርጀንቲና ማሊያ የመጨረሻ ጨዋታውን የሚያደርግ ይሆናል ኦገስት 30 2005 ከሃንጋሪ ጋር በአርጀንቲና ብሔራዊ ቡድን ማሊያ የመጀመሪያ ጨዋታውን ያደርገው የስምንት ጊዜ ባላንዶር አሸናፊ ኮከቡ ሊዮኔል አንድሬስ ሜሲ ዛሬ መጨረሻውን ጨዋታ የሚያደርግ ይሆናል ከዚህ ቀደም ሊዮኔል ሜሲ 207 ጨዋታዎችን ለአርጀንቲና ብሔራዊ ቡድን ማድረግ የቻለ ሲሆን 105 ግቦችን አስቆጥሮ 68 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ይችላል ከአርጀንቲና ጋር አንድ የዓለም ዋንጫና ሁለት የኮፓ አሜሪካ ዋንጫዎችን ማሸነፍ የቻለው የዓለም እግር ኳስ ኮከብ ሊዮኔል አንድሬስ ሜሲ ዛሬ በአርጀንቲና ማሊያ የመጨረሻ ጨዋታውን የሚያደርግ ይሆናል በርካቶችም ይህንን ጨዋታ እንግዲህ በጉጉት እየተጠባበቁ ይገኛል አርጀንቲናውያንም ዛሬ ንጉሳቸውን በደማቅ ስነ ስርዓት ይሸኛሉ ተብሎ ይጠበቃል ወደ አጫጭር ስፖርታዊ መረጃዎቻችን ስናልፍ ሃሪኬንና ባየር ሙኒክ አዲሱን ለመፈራረም በመርህ ደረጃ ከስምምነት ላይ መድረሳቸው ተገልጿል የ33 ዓመቱ እንግሊዛዊ የፊት መስመር ተጫዋች ሃሪኬን እስከ 2029 ድረስ ኮንትራቱን ለማራዘም ነው በመርህ ደረጃ ከባየር ሙኒክ ጋር ከስምምነት ላይ መድረሳቸውን ስካይ ስፖርት ጀርመን ይዞት የወጣው መረጃ የሚያመላክተው ሃሪኬን ከዚህ ቀደም ምናልባት ከሙኒክ ሊለቅ እንደሚችል አንዳንድ መረጃዎች እያመላከቱ ቢሆንም ተጫዋቹ ግን በዛው በሙኒክ የመቆየት ፍላጎት እንዳለው ነው መረጃዎቹ እያመላከቱ የሚገኙት ጀርመናዊ አንጋፋ የ40 ዓመት የባየር ሙኒክ ግብ ጠባቂ ማኑኤል ኒየር በመጪው ክረምት ራሱን ከእግር ኳስ ሊያገል ይችላል የተባለ ሲሆን ነገር ግን እስካሁን ድረስ ምንም አይነት የመጨረሻ ውሳኔ አለመወሰኑን ፍሎሪያን ፕሌተንበርግ ይዞት የወጣው መረጃ ያመላክታል ማኑኤል ኒየር በእግር ኳስ ዘመኑ አስደናቂ ስኬት ማስመዝገብ የቻለ ሲሆን የአውሮፓ ሻምፒዮንስ ሊግ የዓለም ዋንጫና ሌሎች በርካታ ስኬቶችን ማስመዝገብ ችሏል ታዲያ የ40 ዓመት ግብ ጠባቂ ምናልባትም በቀጣዩ ክረምት ራሱን ከእግር ኳስ ሊያገል የሚችልበት እድል እንዳለ እየተነገረ ይገኛል ኢሲያ ከ2030 ጀምሮ የራሷን ኔሽንስ ሊግ ጨዋታ ታስተዋውቃለች ተብሏል በየሁለት ዓመቱ በሶስት ሊጎች በማደግና በመውረድ ይጫወታሉ ሲልም ኤስፔን በዘገባ አመላክቷል ልክ እንደ አውሮፓ ሁሉ ኤሲያም ከ2030 ጀምሮ የኔሽንስ ሊግን ጨዋታ እንደምታደርግ ነው እየተገለጸ የሚገኘው ጆርዳን ፒክፎርድ የትራፊክ ህግን በመጣሱ ሊከሰስ መሆኑ ተሰምቷል እንግሊዛዊ ኤቨርተን ግብ ጠባቂ ጆርዳን ፒክፎርድ በቸልተኝነት በማሽከርከር ፖሊስ ፍርድ ቤት ሊያቀርበው እንደሆነ ተሰምቷል ግብ ጠባቂው ዘመናዊውን የላምበርጊኒ መኪናን እያሽከረከረ በነበረበት ሰዓት የትራፊክ መብራት በመጣስ ሁለት መኪናዎች አስፓልት ዳር ከሚገኝ ብረት ጋር እንዲጋጩ ምክንያት ሆኗል ተብሏል ይህንን ተከትሎ ተጫዋቹ መኪናውን ከማቆም ይልቅ ችላ ብሎ ጉዞውን መቀጠሉ ነው የተሰማው ስለደረሰው ጉዳት ምንም የተነገረ ነገር ባይኖርም ጆርዳን ፒክፎርድ በመጪው ታህሳስ 7 2026 ፍርድ ቤት እንደሚቀርብ ተዘግቧል ሳውዲ አረቢያ የስቴዲየምን ግንባታ ልታቆም ማሰቧ በስፋት እየተነገረ ይገኛል የ2034ቱን የዓለም ዋንጫ ለማዘጋጀት የታጨችው ሳውዲ አረቢያ እጅግ ዘመናዊ ስቴዲየም ለመገንባት ስራ መጀመሯ ይታወሳል አሁን ላይ የወጡ ባሉ በርካታ መረጃዎች መሰረት ግን ሳውዲ አረቢያ 2034 የዓለም ዋንጫ የምትገነባው ዘመናዊ ስቴዲየም ግንባታ ልታቆም መቃረቧን አርኤምሲ ስፖርት ይዞት የወጣው መረጃ በስፋት ያመላክታል የግንባታው ወጪ 2.5 ቢሊዮን ዩሮ ተገምቶ የነበረ ይህ ዘመናዊ ስቴዲየም ለዓለም ዋንጫ ጨዋታዎች ይደርሳል ተብሎ ነበር ስቴዲየሙ ለየት የሚያደርገውና ትኩረት እንዲሰጠው ያደርገው ከመሬት 350 ሜትር ከፍታ ያለውና 46 ሺህ ተመልካች የሚያዝ አቅም ያለው በመሆኑ ነው ነገር ግን ይህ ዘመናዊ ስቴዲየም አሁን ላይ ሳውዲ አረቢያ ልታቆመው እንደሆነ ነው አንዳንድ መረጃዎች እያመላክቱ የሚገኙት በመጨረሻም ትሬቨር ቻሎባ በቼልሲ ስላሳለፈው ጊዜ ሀሳቡን ሰጥቷል ባሳካሁት ነገር በጣም ደስተኛ ነኝ ያጋጠሙኝ ችግሮች ሁሉ በፈተናዎቹን አልፍ ያለው ለእምነቴና በዚያ ለነበረኝ አቀራረብም ይህ ማሳያ ነው ቼልሲ ውስጥ ማደጌ ክለቡ ለእኔ ያደረገልኝ ነገርና ወደ ዋናው ቡድን እንድአድግ የሰጠኝ እድል አመሰግናለሁ በእያንዳንዱ ቅጽበት ተደስቻለሁ ያሸነፍኳቸው ዋንጫዎችና የተሳተፍኩባቸው ትላልቅ ጨዋታዎች ልዩ ነበሩ ጊዜው ድንቅ ነበር አሁን የተለየና አዲስ ነገር ለመሞከር ትክክለኛው ጊዜ እንደሆነ ተሰምቶኛል ሲል የተጫዋች በቼልሲ ስለነበረ ቆይታ ሀሳቡን ሰጥቷል ኤደን ለክፍል ሁለት ያስኳቸው ስፖርታዊ መረጃዎች እኝን ይመስላሉ ስለነበረን ቆይታ አንቺንም አድማጮችንም እጅግ አድርጌ አመሰግናለሁ
0: አመሰግናለሁ አቤል። አድማጮቻችን የክፍል ሁለት ስፖርታዊ መረጃዎችን በክብር ስሙልኝ። ያላብሮን ቆይታ ያደረገው ስንቄ ባንክ ነበር። ሁሉንም ማቀፍ ለሁሉም ተደራሽ መሆኑና የብዙሃነት ህይወትን ወደ ተሻለ ደረጃ ማሸጋገር ጽኑ ራዕይ አድርገው የሚሰራው ስንቄ ባንክ አገልግሎቶችን ይበልጥ በማዘመንና አቅሙን በላቀ ደረጃ በማጎልበት ከወትሮ በተለየ ሁኔታ ወደ እናንተ ቀርቧል። ስንቄ ባንክ የዕለት ተዕለት ግብይትን ክፍያችሁን በምቾት ከማከናወንና ገንዘብ ከማስተላለፍ በዘለለ ጥቃቅንና መለስተኛ የፋይናንስ ፍላጎቶችን ማሟላት የሚያስችሉ ዘመናዊ የዲጂታል አማራጮችን በማቅረብ ሚሊዮኖችን ተጠቃሚ እያደረገ ይገኛል። እንዲሁም በሁሉም የሀገሪቱ ክፍሎች የባንክና የማይክሮ ፋይናንስ አገልግሎቶችን ከ622 በላይ በሚሆኑ ቅርንጫፎቹ ከልዩ መስተንግዶ ጋር እያቀረበ ይገኛል። እናንተም በፈጣን እድገትና ታማኝነቱ ከሚታወቀው ስንቄ ባንክ ጋር አብራችሁ በመስራት የሁለንተናዊ ለውጥና የነገ ስኬት ዋስትናችሁን ጨብጡ። ስንቄ ባንክ፣ ወደ ስኬት።
3: የምስራች! የውጭ ሀገር ገንዘቦን በሲንቄ ባንክ ይቀበሉ፣ ይመንዝሩ፣ ተጨማሪ ጉርሻ ያግኙ። በየትኛውም የዓለም ክፍል ከሚገኙ ወዳጅ ዘመዶ በዌስተርን ዩኒየን፣ በዳብሽን፣ በሪሃ፣ በኢትዮ ዳሽ ወይም በሲንቄ ባንክ ስዊፍት አድራሻ ሲንቄታ የተላከሉትን የውጭ ሀገር ገንዘብ በሲንቄ ባንክ ሲቀበሉ ወይም በእጆ የሚገኘውን የውጭ ሀገር ገንዘብ ሲመነዝሩ በዕለቱ የምንዛሬ ተመን ላይ ተጨማሪ 10 ብር ጉርሻ ያገኛሉ። ታዲያ ምን ይጠብቃሉ? ዛሬውኑ በአቅራቢያው ወደሚገኝ ሲንቄ ባንክ ቅርንጫፍ በመሄድ ገንዘቦን ይቀበሉ፣ ይመንዝሩ፣ ተጨማሪ 10 ብር ጉርሻውን ያግኙ። ሲንቄ ባንክ፣ በአንድነት ወደ ስኬት።
0: አድማጮቻችን፣ በለተማክሰኞ ጠዋት 12 ሰዓት የጀመረው የማለዳ ፕሮግራማችን ይህንን ይመስል ነበረ። ማለዳውን እየመራሁኝ ኤደን ሽመልስ፣ ቴክኒኩን በመቆጣጠር ደግሞ ኤፍሬም ተክሎ አብረናችሁ ቆይታ አደረግን። በቀጣይ የብስራት የቢዝነስ መረጃዎች ወደ እናንተ መረሳቸውን ይቀጥላሉ። መልካም ቀን።

0: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁል ጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
1: ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አድራችኋል? ከተወዳጁ ጣቢያ ብስራት ኤፍኤም 101.1 ራዲዮ ወደ እናንተ የሚተላለፍላችሁ የብስራት ቢዝነስ የመረጃ ሰዓታችን አሁን ይጀምራል። የብስራት ቢዝነስ የመረጃ ሰዓቱን እየመራው በዛቢት አራጌ አብራችኋለሁኝ። በክብር የሚያስደምጣችሁ ደግሞ የማለዳው አጋራችን ሁልጊዜም አንድ እርምጃ ቀዳሚ ሆነው ዳሽን ባንክ ነው። ሰበር ዜና ከዳሽን ሱፐር አፕ። በአዲሱ አመት ዳሽን ባንክ እስከዛሬ ተሰምቶ የማይታወቅ አዲስ ዜናን ይዞላችሁ መጥቷል። ከዚህ በኋላ ገንዘብ ለማስተላለፍ ቢፈልጉ ቀን የገንዘብ ማስተላለፍ መጠን ገደብ አያሳስቦትም። እርሶ ዳሽን ባንክን ምርጫው ካደረጉ በስልክዎ በዳሽን ሱፐር አፕ በቀን እስከ 5 ሚሊዮን ብር፣ በአንድ ጊዜ ደግሞ እስከ 10 ሚሊዮን ብር ድረስ ያለ ገደብ ማስተላለፍ ይችላሉ። ዳሽን ሱፐር አፕን ይጠቀሙ፣ ህይወቶን ቀላልና ዘመናዊ ያድርጉ። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚሰሩ የሐዋላ አስተላላፊ ድርጅቶች በኩል የተላከለዎትን ገንዘብ ሲቀበሉ ከተወዳዳሪ የውጭ ምንዛሬ ተመን በተጨማሪም የ10 በመቶን ጉርሻ ያበረክትልዎታል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ ነው። ክብራትና ክብራን፣ የዳሽን ባንክ የዕለቱን ምንዛሬ እንደሚከተለው እናስታውቃችሁ። አንድ የአሜሪካን ዶላር በ160 ብር ከ84 ሳንቲም ተገዝቶ በ164 ብር ከ05 ሳንቲም ይሸጣል። ፓውንድ ስተርሊንግ በ212 ብር ከ84 ሳንቲም ተገዝቶ በ217 ብር ከ10 ሳንቲም ይሸጣል። ዩናይትድ አረብ ኤምሬትስ ድርሃም በ46 ብር ከ19 ሳንቲም ተገዝቶ በ47 ብር ከ11 ሳንቲም ይሸጣል። ዩሮ በ187 ብር ከ20 ሳንቲም ተገዝቶ በ190 ብር ከ94 ሳንቲም ይሸጣል። ክብራትና ክብራን፣ የዕለቱን የብስራት ቢዝነስ የመረጃ ፕሮግራማችንን በዝርዝር ባልደረባችን ሳምራይ ስዩም እንደሚከተለው ታቀርባለች። በድጋሜ ከኛ ጋር ቆዩ።
2: ስልክ ቁጥሮ አካውንቶም እንደሆነ ብናበስሮትስ?
3: ሄሎ፣
4: ምነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነግሬ።
3: እንዴ አካውንትሽ ጠፍቶብኝ ቴክስት ብፈልግ ኖትቡክ ባገላበት።
4: ታዲያ በስልክ ቁጥሮ ይላክልኛ።
3: ዳሽን ላይ አይደል እንዴ ያልሽ?
4: እኮ ዳሽን ላይ፣ በዳሽን ሱፐር አፕ።
2: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
5: ለምሳ 5500 ደርሶባችኋል። ላክላክ አርጓ።
4: አካውንትን ስጠይ።
5: ስልኬን ተጠቀሙ።
3: አረ እንዴት
5: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል።
2: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት ያድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ፣ ዳሽን ባንክ፣ ሁልጊዜም አንድ እርምጃ ቀዳሚ።
1: ህንድ ከቻይና የምታስገባቸው ምርቶች ከጊዜ ወደ ጊዜ እየጨመሩ ይገኛሉ። የቢቢሲ ዘገባ ይህንን ጉዳይ ሲገልጸው ህንድ አደገኛ በሆነ ሁኔታ በቻይና ምርቶች ሱስ ተይዛለች ይለዋል። በሁለቱ ሀገራት መካከል ያለው ንግድ 150 ቢሊዮን ዶላር ቢደርስም የአንበሳውን ድርሻ የምትይዘው ግን ቻይና ናት። ቻይና ከኒው ዴልሂ ጋር በምትሰራው ንግድ 112 ቢሊዮን ዶላር ያህል ብልጫ አላት። ይህ የንግድ ጉድለት እንዲስተካከልም ህንድ በርካታ እርምጃዎችን ስትወስድ ቆይታለች። ከስድስት ዓመታት በፊት ህንድ ከቻይና በሚገቡ ምርቶች ላይ የምትጥለውን ቀረጥ ጨምራ ነበረ። የሁለቱ ሀገራት ግንኙነት በድንበር ግጭት ሲበላሽ ደግሞ የቻይናን ምርት አትግዙ የሚል ቅስቀሳዎች ይሰሙ ነበረ። ህንድ ቲክቶክን በማገድ ጭምር የወሰደቻቸው እርምጃዎች በጥቂት ዘርፎች ውጤታማ ቢሆን በአብላጫዎቹ ግን መሆን አልቻለም። እንደውም ህንድ ከቻይና ጋር ስትነግድ በ2020 የነበረው የንግድ ጉድለት 44 ቢሊዮን ዶላር አካባቢ የነበረ ሲሆን አሁን ላይ 112 ቢሊዮን ዶላር ገብቷል። ህንድ አሻንጉሊት ሳይቀር ከቻይና በገፍ ስታስመጣ ቆይታለች። ኋላ ላይ ግን የሀገር ውስጥ አሻንጉሊት አምራቾችም ለማበረታታት በሚል እስከ 60% ቀረጥ በቻይና ምርቶች ላይ ተጣለ። ይህም አልበቃ ብሎ 70% ድረስ ከፍ ተደረገ። በዚህ መሰረት ለውጥ ታየ። በ2020 እስከ 3 ሚሊዮን ዶላር የሚያወጡ አሻንጉሊቶችን ከቻይና ስታስመጣ የነበረችው ህንድ አሁን ላይ በአንድ ሶስተኛ ቀንሳ 100 ሚሊዮን ዶላር ብቻ ታወጣለች። አሁን የሀገር ውስጥ የአሻንጉሊት ምርቶች 70% ድርሻ ይዘዋል ይላል ዘገባው። ይህ ግን ሁሉንም ምስል የሚወክል አይደለም። ህንድ ለኢንዱስትሪ ምርቶቿ በቻይና ላይ ጥገኛ ከሆነች አመታት ተቆጥሯል። 30% የኢንዱስትሪ ምርቷን የምታገኘው ከቤጂንግ ነው። ጉዳይ ያሳሰባቸው የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ችግሩን በንግግር ለመፍታት ጥረት እያደረጉ ይገኛሉ። በቅርብ በተካሄደው የብሪክስ አባል ሀገራት ስብሰባ ይህንኑ ጉዳይ ከቻይናው ፕሬዚዳንት ሺጂፒንግ ጋር መክረውበታል። ሁለቱ መሪዎች መዋቅራዊ ነው ያሉት ይህ ችግርን ለመፍታት ቃል ገብተዋል። ህንድ በፋብሪካ ተጠናቀው ከሚመጡ ምርቶች ይልቅ ለምርት ግብአት የሚሆኑትን ምርቶች ነው ከቻይና በብዛት የምታስገባው። ይህ ደግሞ እያደገ ለመጣው ኢንዱስትሪዋ ወሳኝ በመሆኑ ከቻይና ምርቶች በቀላሉ መላቀቅ እንዳትችል አድርጓታል። እንደ ስማርት ስልክ የመሰሉ ያለቀላቸው ምርቶችን ግዢ ግን እየቀነሰች ትገኛለች። በአሁኑ ሰዓት 1/4 የሚሆነው የዓለማችን የአይፎን ምርት የሚመረተው በህንድ ሆኗል። ታዲያ አብዛኛው ፋብሪካዎቿ በመገጣጠም ላይ ትኩረት በማድረጋቸው የላቀ ቴክኖሎጂ የሚፈልጉትን እቃዎች ለማስመጣት ትገደዳለች። ለምሳሌ የማሽንና ኤሌክትሮኒክስ ምርቶች ላይ ይህ ነገር ይስተዋላል። 36% የሚሆነው መሰል ምርት የምታስመጣው ከቻይና ነው። እርግጥ ነው ቻይና አሁን የደረሰችበትን የኢንዱስትሪ ቴክኖሎጂና የማምረት አቅም ከግንዛቤ መግባት ይኖርበታል። ቻይና የብረት፣ የፀሐይ ብርሃን ማመንጫ፣ የኤሌክትሮኒክስ ተሽከርካሪዎችን በብዛት እያመረተች ነው። በዚህም የተትረፈረፈ ምርት ለማምረት ችላለች። እናም ምርቱ በበዛ ቁጥር ዋጋ ቀንሶ መሸጥ የሚጠበቅ ነው። ቻይና ያለቁትንም ሆነ ግብአት የሚሆኑትን ምርቶች በብዛት ስለምታቀርብ ገበያውን ማሸነፍ ችላለች። በዚህ ምክንያት ቻይና የተሻለ የንግድ የበላይነትን ለመያዝ በቅታለች። የቢቢሲ ዘገባ የጠቀሳቸው የምጣኔ ሀብት ባለሙያዎች ህንድ የቻይናን ገበያ ለማሸነፍ ከፈለገች የተሻለ ተወዳዳሪ በምትሆንበት የመድኃኒት ዘርፍ ላይ መስራት ይኖርባታል ይላሉ። እድሜያቸው የገፉ ዜጎች እየጨመሩባት የመጣችው ቻይና በጤናው ዘርፍ ያለው ወጪ አሳሳቢ ሆኖባታል። እናም ህንድ ይህንን ክፍተት በንግድ መነጽር ልትመለከተውና የንግድ ጉድለቷን ልታስተካክል እንደሚገባ ባለሙያዎች ምክር ሰጥተዋል።
2: ስልክ ቁጥሮ አካውንቶም እንደሆነ ብና በስሮትስ?
3: ሄሎ
4: ምነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነግሬ
3: እንዴ? አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባገላበት?
4: ታዲያ በስልክ ቁጥሮ ይላክልኛ?
3: ዳሽን ላይ አይደል እንዴ ያልሽ?
4: እኮ ዳሽን ላይ፣ በዳሽን ሱፐር አፕ።
2: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
6: ለምሳ 5500 ደርሶባችኋል። ላክላክ አርጓ
4: አካውንትን ስጠይ።
6: ስልኬን ተጠቀሙ።
3: አረ እንዴት?
6: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል።
2: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት አድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
7: ሳምራይ ስዩም ለዝርዝር የቢዝነስ መረጃ እጅግ አድርጌ አመሰግናለሁ። ክብራትና ክብራን የዕለቱን የብስራት ቢዝነስ የመረጃ ሰዓታችንን በክብር ያስደመጠን የማለዳው አጋራችን ሁልጊዜም አንድ እርምጃ ቀዳሚ የሆነው ዳሽን ባንክ ነበር። ሰበር ዜና ከዳሽን ሱፐር አፕ። በአዲሱ ዓመት ዳሽን ባንክ እስከ ዛሬ ተሰምቶ የማይታወቅ አዲስ ዜናን ይዞላችሁ መጥቷል። ከዚህ በኋላ ገንዘብ ለማስተላለፍ ቢፈልጉ በቀን የገንዘብ ማስተላለፍ መጠን ገደብ አያሳስቦትም። እርስዎ ዳሽን ባንክን ምርጫው ካደረጉ በስልክ በዳሽን ሱፐር አፕ በቀን እስከ 5 ሚሊዮን ብር፣ በአንድ ጊዜ ደግሞ እስከ 10 ሚሊዮን ብር ድረስ ያለ ገደብ ማስተላለፍ ይችላሉ። ዳሽን ሱፐር አፕን ይጠቀሙ። ህይወቶን ቀላልና ዘመናዊ ያድርጉ። በተጨማሪም ከወዳጅ ዘመዶ ከባንካችን ጋር ከሚሰሩ የሐዋላ አስተላላፊ ድርጅቶች በኩል የተላከለዎትን ገንዘብ ሲቀበሉ ከተወዳዳሪ የውጭ ምንዛሬ ተመን በተጨማሪም የ10% ጉርሻ ያበረክትልዎታል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ ነው። ቤዛዊ ታራጌ ፕሮግራሙን እየመራሁኝ አብራችሁ ቆየሁኝ። ከኛ በኋላ የብስራት ኤፍኤም 101.1 ቀጣይ መሰናዶች ይቀጥላሉ። መልካሙ ነው።
2: ስልክ ቁጥሮ አካውንቶም እንደሆነ ብና በስሮትስ?
3: ሄሎ
4: ምነው ወንድም ጥላ ዘጋኝ እኮ ብሩ እንደምፈልገው ነግሬ
3: እንዴ? አካውንትሽ ጠፍቶብኝ ቴክስ ብፈልግ ኖትቡክ ባገላበት?
4: ታዲያ በስልክ ቁጥሮ ይላክልኛ?
3: ዳሽን ላይ አይደል እንዴ ያልሽ?
4: እኮ ዳሽን ላይ፣ በዳሽን ሱፐር አፕ።
2: አዎ በዳሽን ሱፐር አፕ ተችሏል። 13 ዲጂት መጻፍ መዘርዘር ታሪክ ሆኗል። በዳሽን ሱፐር አፕ የስልክ ቁጥር ብቻ ጠቅ ጠቅ በማድረግ በቀላሉና ወዲያውኑ ገንዘብ ማስተላለፍ ይችላል።
6: ለምሳ 5500 ደርሶባችኋል። ላክላክ አርጓ
4: አካውንትን ስጠይ።
6: ስልኬን ተጠቀሙ።
3: አረ እንዴት?
6: በዳሽን ሱፐር አፕ ይኸው የፈጠነ ገብቷል።
2: ዳሽን ፈርቀዳጅ ነገን ሳይጠብቅ ዛሬን ያዘምናል። ደሞ ሌላ ዳሽን ሱፐር አፕን አፕዴት አድርጉና በአነስተኛ ዳታ ዋና ዋና አገልግሎቶችን በላይት ሞድ ይጠቀሙ። አሊያም በሱፐር ሞድ ሁሉንም ዘርፈ ብዙ አገልግሎቶች እንደ ፍላጎቶ መጠቀም ይችላሉ። ዳሽን ሱፐር አፕ ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ።
0: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
8: ሶስት ከቻሪ ጋር ፈጣሪ ባልና ሚስት ሶስት ከቻሪ ጋር በቤተሰብ ላይ ተኮሩ ዝግጅቶች ይቀርቡበታል። የእናንተ ፍቅርና የተዳር ጉዳዮች ላይ ተኮሩ ጥያቄዎች ይስተናገዱበታል። ሶስት ከቻሪ ጋር ማክሰኞ ጧት ከ2 ሰዓት እስከ 2 ሰዓት ተኩል ከብስራት ሬዲዮ ጋር በመተባበር ይቀርብላችኋል። ሶስት ከቻሪ ጋር

0: ሰላም ሰላም እንደምን አደራችሁ? ሶስ ከቸሬ ጋር ተጀምሯል። በተወዳጁ ጣቢያ በስርዓት 101.1 እየተዘጋጀ ይቀርብላችሁ ልዩ የቤተሰብ ፕሮግራማችን እንዲሁም ማህበረሰባችን ይጠቅማሉ ብለን የምናስባቸውን ሐሳቦች እንዲሁም አድማጮች ከእናንተ በሚላኩልን አንዳንድ ሐሳብ አስተያየቶችን በመነሳት ወቅታዊ የሆኑ ጉዳዮችን ያነሳን ሊሚጠቅማሉ ብለን የምናስባቸውን ሐሳቦች ያነሳን የምንወያይበት ልዩ ፕሮግራማችን በብስራት በተወዳጁ ብስራት የሚተላለፉ ፕሮግራም የዛሬውን መሰናዶ ይዞላችሁ ቀርቧል። ውድ አድማጮቼ በያላችሁበት ቀናችሁ ብሩህ እንዲሆን ደስ የሚል ቀን የተጀመሩ ጉዳዮቻችሁ የሚፈጸሙበት ዛሬ የወጣችሁባቸው ጉዳዮቻችሁ፣ ትልሞቻችሁ፣ ሐሳቦቻችሁ ተፈጻሚ የሚሆኑበት ደስ ብሏችሁ የምትውሉበት ቀን እንዲሆንላችሁ እየተመኘን የዛሬው መሰናዶ ይዘንላችሁ ቀርበናል። አቤሎ
1: እንዴት አደረ?
0: ሰላም አደረ? ሁሉ መልካም?
1: ሁሉ መልካም።
0: ምን አልክ? ዛሬ ምን ይዛል?
1: ዛሬም እንግዲህ ያው ዛሬም እንግዲህ ባለፈው ሳምንት ለቅድመ ጋብቻ ያነሳናቸው ጉዳዮች ነበሩ። ዛሬም እዛው ላይ ነው የምንቆየው። ቅድመ ጋብቻ ላይ ደግሞ በሰፊው ከሚነሱ ነገሮች አንዱ ውሳኔ ነው። ስለዚህ ስለ ውሳኔ ደግሞ ባሉን ደቂቃዎች ቆይታ ምናደርግ ይሆናል ማለት ነው። ከመሻገሪያ በኋላ ስንመለስ አድማጮቻችን ወደ ዕለቱ ፕሮግራም እናልፋለን። ከፕሮግራማችን ጋር መልካም ቆይታ እንድታደርጉ ግብዣችን ነው። ጠብቁን።
2: ሶስት ከቸሬ ጋር የሬዲዮ ዝግጅት ላይ የሚነሱ ቤተሰብ ተኮር ጥያቄዎችን ለመላክ በእነዚህ አድራሻዎቻችን ላይ በአጭር የጽሁፍ መልእክት ይላኩልን። በስልክ ቁጥር 0799122403 እንዲሁም በፌስቡክ አድራሻችን ፓስተር ቸርነት በላይ በአማርኛ ፓስተር ቸሬ በሚለው አካውንታችን ጥያቄዎቻቸውን ይላኩልን።

0: ተመልሰን መተናል አድማጮቻችን፣ ከፕሮግራማችን ጋር መልካም ቆይታ እንድታደርጉ ግብዣችን ነው። እንግዲህ ፓስተር ወደ ለቱ ፕሮግራማችን እንለፍ እና ያው ውሳኔ ላይ ነው ዛሬ ደግሞ ትኩረት አድርገን የምናወራው። ውሳኔ ስንመለከት ያው የሆነ ነገር መወሰን ሲኖርብን ከተለያዩ ነገሮች አንጻር ነው የምንወስነው። መቼም አንድ ነገር ብቻ አይተን አንወስንም። ከጥቅሙም ጉዳቱንም የተለያዩ ነገሮችን የምናያቸው አማራጮች ይኖራሉ። ቅድመ ጋብቻ ላይ ደግሞ ስናመጣው መቼም አንድን ሰው መቅረብ ራሱን የቻለ ውሳኔ ነው። ያንን ሰው ደግሞ በዘላቂነት ደግሞ ይዞ መቀጠል በጓደኝነት በእጮኝነትም አንድ ውሳኔ ነው። ከዛ ደግሞ ለዘላቂው ደግሞ በጋብቻም ደግሞ ለመጣመር ውሳኔ ነው። ግን ሶስቱም ውስጥ ያለው የውሳኔው ግን ሎድ ግን በጣም የተለያየ ነው መቼም። ስለዚህ ውሳኔን ስናነሳ መቼም የተለያዩ የራሱ ሆነ ምንድን ነው የሚባል ይሄ የራሱ ሆነ ኃላፊነቶች ይኖሩበታል ማለት ነው። ስለዚህ እስቲ ውሳኔ መጀመሪያ እናንሳ። እስቲ ውሳኔን ከምን አንጻር ነው መወሰን ያለብን?
1: በጣም ቆንጆ ነገር ነው የምታነሳው አቤሎ። በጣም ነው የምናመሰግነው ውድ አድማጮች አቤሎን በእውነት በእናንተ ስም እኔም ላመሰግነው እፈልጋለሁ። ቆንጆ ሀሳብ ነው። እንግዲህ በእጮኝነት ጉዳይ ለምሳሌ ጓደኝነት ለመመስረት በሁሉም አቅጣጫ እኮ የምንወስናቸው ውሳኔዎች ውጤት ናቸው የምንኖራቸው ኑሮች። ስለዚህ ዛሬ በህይወታችን ውስጥ በጣም የምንጠላቸው ውጤቶች እጆቻችን ላይ ካሉ እነዛ ውጤቶች በሙሉ የውሳኔዎቻችን ውጤቶች ናቸው። የምናውቀውን ነገር አወቅን፣ ከዛ አሰብነው፣ ወሰንን፣ የወሰኑ ነገር ውጤት ነው ዛሬ የምንኖረው ሁላችንም። ትዳራችን ቢሆን ጓደኝነታችን ቢሆን ዛሬ እጃችን ላይ ያለው የትምህርት ጉዳይ ቢሆን የስራ ጉዳይ ቢሆን የወሰናቸው ውሳኔዎች ውጤት ናቸው፣ ውጤቶች ናቸው። ይችን ባላረግ ኖሮ ይህም ባረግ ኖሮ የምንላቸው ወስነን ያደረግናቸው ነገሮች። የሰው ልጅ እኮ ምድር ላይ የሚኖረው ይሄ አሁን ኖሮ የትናንትና ውሳኔ ውጤት ነው። አዳም ወሰኑ፣ ይበላል አሉ፣ በሉት፣ ከዛ ሞት ወደ ሰው ልጆች ገባ ይላል ባይብል። ስለዚህ ውሳኔ በጓደኝነት ላይ በጣም ወሳኝ ነው። ስለዚህ ውሳኔ ከመወሰናቸው በፊት በመጀመሪያ እኔ አሁን በፊት ሰዎች እንትናን አወቅኩት እኮ ስለ እንትና እኮ መረጃ ደረሰኝ፣ ስለ እንትና እኮ እያስጠናው ነው፣ እንትና በጣም ቤተሰቦቹ እንደዚህ ናቸው፣ ስራው እንደዚህ ነው፣ ትምህርቱ እንደዚህ ነው፣ አሁን አውቄዋለሁ፣ በቃ አሁን ከእሱ ጋር ያለኝ ነገር ለመጀመር ወስኛለሁ ይላሉ ሰዎች። ለምን ሲባል በእንትና ላይ ያላቸው እውቀት ነው እንዲወስኑ ያደረጋቸው። እኔ ደግሞ ዛሬ እጮኝነትን ከመወሰናቸው በፊት እኔ ምን አውቃለሁ፣ ምን አላውቅም፣ ምን እችላለሁ፣ ምን አልችልም፣ ማን ያሳደገኝ፣ ምንም እንዴት ነኝ ብለው ስለ ራሳቸው ያላቸው ግንዛቤ በጣም ወሳኝ ነው። ወደ ውሳኔ ከመሄዳቸው በፊት አንዳንድ ጊዜ አሁን በጣም ብዙ የሚያለቅሱ ሰዎች አሉ። ቤት ገብተው ይለወጣል ብለው ገብተው ወይ ትለወጣለች ብለው ገብተው የወሰኑት ውሳኔን እያለቀሱ የሚኖሩ ሰዎች አሁን አድማጮች ይህን እያወራው ወይኔ ቸር ይህን ስለ እኔ እኮ ነው የሚያወራው ቢሉ ሰዎች አሉ። የዛን የወሰኑት በምን ላይ ተመስርተው ነው? እነሱ የተመሰረቱት በራሳቸው ውስጣቸው ባለው በያዙት ነገር ላይ ሳይሆን ዝም ብለው በዛ ሰው ላይ ተመሬት ተነስተው ገምተው የወሰኑት ውሳኔን ውጤት ነው ዛሬ የሚያስለቅሳቸው። ስለዚህ ዞሮ ዞሮ የምንገባባቸው ጓደኝነቶችን ከመወሰናችን በፊት ቁጭ ብሎ በደንብ ረጅም አብርቶ ማሰብ ያስፈልጋል። ምንም ነገር ከመወሰናችን በፊት ማለት ነው። አንዳንድ ወጣቶች የማይሆን ሰዓት ላይ የማይሆን ውሳኔ ህይወታቸው ላይ ይወስናል። እነዛ ውሳኔዎች የህይወት ዘመን ዴስቲኒ ሊያበላሽባቸው ይችላል። ስለዚህ ጓደኝነት ከመጀመራቸው በፊት ምንም አይነት ውሳኔ ከመወሰናቸው በፊት በደንብ ማየት አለባቸው። የሚወስኑት ከምን ተነስተው ነው? ከውጭ በሚመጣው ድምፅ ላይ ተነስተው አይደለም። እኔ ወድሻለሁ፣ ልሞት ነው፣ አንቺን ካላገኘው ይኸው አልነጋ ላይ ሌሊቱ ምናምን የሚል አይደለም ተመስርቶ መወሰን ያለባቸው። ወንድም ሆነ ሴት መወሰን ያለባቸው እነሱ ውስጥ ባለው አቅም ነው፣ እነሱ ውስጥ ባለው እውቀት ነው፣ እነሱ ውስጥ ባለ መረዳት ነው የምትወስነው። አንተ ጋር ባለው ነገር የምትቆጣጠረው እጅ ላይ ባለው እውቀትና መረጃ ነው መወሰን ካለብህ እንጂ ሌላው ሰው ስለ አንተ በሚለው ነገር ላይ ተነስተ የምትወስነው ውሳኔ መኖር የለበትም ብዬ ነው የሚለው። አይጠቅምም እያልኩ አይደለም። ሌላው ሰው የሚሰጠን ግብረ መልስ የተወሰነ ነገር ሊረዳን ይችላል፣ ግን ከውጭ በሚመጡ ድምፆች ላይ ተነስተን መወሰን የለብንም። አልከዳሽም፣ በእውነት ቆማጣ ያርገኝ፣ እኔ በሞት ይሻለኛል አንቺ ነክቼ ከምናምን ብለው በቃ እሺ ብለው ገብተው እኮ ድንግልናቸውን አተው ከዛ ደግሞ ጓደኝነታቸው ፈርሶ በጸጸት አለንጋ ቢገረፉ ብዙ ናቸው። ገባ? የተጭበረበረ ውሳኔ ወስነው ግን በራሳቸው በአቋም የያዙትን ነገር ይዘው ወደ ጓደኝነት ከመጀመራቸው በፊት ምንም አይነት ውሳኔ ይሄ እኔ አሁን ምን በዚህ አጋጣሚ ያላገቡ ሰዎች ቢሰሙኝ አንድ ውሳኔ ቢወስኑ እንደዚህ ብለው ቢወስኑ ከጋብቻ በፊት እኔ ከባሌ ጋር ትዳር ጮጮጮ ጋር አልተኛም ብለው መወሰን ይችላል። ራሳቸው ጋር ነው ያለው። ሳላገባ ይሄን አላረግም ብለው ከወሰኑ አይ እንደኛ ብዙ ኪሳራ ይቀንስላቸዋል። አንድ ከዛ ደግሞ ካገባውም በኋላ ሁለተኛ ካገባው በኋላ አይደለም ወስነኝ ካገባው በኋላ ደግሞ ከባሌ ጋር ያለኝን ችግር ነው የምፈታው እንጂ ትዳሬን አልፈታም ይሄ ውሳኔ ነው ገባ በቃ ወሰነ እኔ ነግር ያለው እኔ ሚስቴን ዛሬ 31 አሁን 31 አመት አራዳ ህንጻ ላይ በደንብ አሳምኛት ወደ ጋብቻ ልንመጣ ስንል ቁጭ አድርጌ ረጅም አብርቼ ውሳኔ ነው ወሰንኩት እኔና አንቺ ችግር ውስጥ ብንገባ መከራውስ ብንገባ ፈተናውስ ብንገባ ቢቸግረን አልተጋባንም እኮ ብዙ ለንገና ፒዛ ይበላል እንድትዳር ለመሄድ ይወሰንን ያሰብን ባለንበት ጊዜ ቁጭ አድርጌ ጠየኳት ይሄን እንዴው ችግር ተፈጥሮ ይናጆ መከከላችን የሆነ ነገር ቢፈጠር እንፈታለን ወይ አንፈ እርግጠኛ ነሽ አው ለምንድን ነው ይሄን ያልከው ብትለብለ ብትጠይቀኝ እኔ እምፈራው ነገር በመድር ላይ ከዚህ በፊት ልጆኝ ሁሉ ምንድነው የሚያስፈራ ብትለኝ ይሄ በእናት እንገናኛለን በአባት እንገናኛለን የእናቴ ልጅ ነው አባቴ ልጅ ነው ይሄ ከተለያየ ሰው ወልዶ ልጆቼን እንደዚህ አይነት ህይወት እንድኖር አልፈልግም ከልጅነቴ ጀምሮ በቃ በጣም ፈራው ነገር እሱ ስለነበር ያ እንዳይገጥመኝ ኮዲው ሞሰነው ውሳኔ ላይ ከዚህ ልጅ ጋር ያለኝን ግንኙነት የኔን አቋም ያሳየዋት ነው በዛ ላይ ከባ በምንም አይነት መንገድ እኔ ከገባው በኋላ አልወጣም ድሬሳዬ ነው የሚወጣው ከገባው በኋላ አልፋታም ስለዚህ አንቺስ እንዴት ነሽ በዚህ ነገር ላይ ያለሽ አቋም ምን ይመስላል እርግጠኛ ነሽ ወይ ቁጭ ብለን ያወራነው አየተነጋግረው የእንትን ያረጉት ነገር በጣም ወሳኝ ስለሆነ ከዛ ነው ወሰንኩት እኔ አግብቼ እሷን ለመኖር ማለት ነው አው ችግር የለውም አንድ አመት ሁለት አመት አምስት አመት 10 አመት አደረስኳት ቢቸግረ ምንም ችግርም ቢመጣ አንፈተም በቃ አለ ከችግር ውስጥ እኖራለሁ ካለች በቃ ችግሩ እንኳን ባይለወጥ ችግሩን ለምዳው ትኖራለች ብዬ እኔ ወዘብላ ግን ደሞ ያቺን ቃል ነው ተብቀን ይኖር ነው እነት ለመናገር በመንገዳችን ሁሉ ያቺን ቃል እናስባታል የተነጋገራትን ያን ውሳኔ ወሰንበት ቦታ ብናም ይመጣብናል እንደዚህ አይነት ጮኝነት በመስረት በጣም ወሳኝ ነው ዝም ብሎ ኢሞሽናል ሆኖ በቃ እንሞክረውስቲ እንሞክረውና ካልሆነናም ትዳር እንደሱ ይባል አይደለም የሚመጡት ልጆችን ስቃይ ውስጥ የመከተት ሐሳብ ነው ይሄ እንዴ አንተ ውሳኔ የሚወስኑ ሰዎች የራሳቸውን ህይወት ብቻ አይደለም ያበላሹት የሚመጡት እንግዶችን የፋሚሊዎቻቸውን የህት ወንድሞቻቸውን ነገ ነው ያበላሹት እነሱን ምሳሌ ያደረጉ ብዙ ሰዎች አሉ በቤታቸው ታላቅ ሆኑ ተናናሾች አሏቸው አሁን እንደ ሲድ ነው ገባ እንደ ሰደድ ሰዓት አንዱ ሲፈታ አንዱም ተከትሎ እየፈታ አሁን በጣም ብዙ ሰው ቤት ይሄ የፍቺ ሂስትሪ ምናምን ያለበትን ቤት አይተከውን ይከታተላል ቀቴቴን ፈታለች አባዬን ፈታለች ይሄው አባባም በትፈታለ ቡቡዬን ፈታለች ምናምን እየተባባሉ ነው አግኝተኛል ችግር ፈቶ ሳይሆን ትዳር ፈቶ ነው የሚያሳይባቸውና ያ እንዳይሆን ይረዳል ምንወስናቸው ውሳኔዎች ጮኝነት ላይ አብረነው ምንሆነውን ሰው እድሜ ልክ አብረነው ልንኖር እንደምንችል አውፍረንም አክስተንም ያሰብነው ይሄ ሰውዬ ቢወፍርና ቢከሳ አብረን መኖር እንችላለን ወይ ቢያጣና ቢያገኝ አብረን መኖር እንችላለን ወይ እቺ ልጅ በእንደዚህ አይነት ሞዴል መስላ ሳይሆን ነገ ትልቅም ሰው ሆና ወፍራምም ሆና አብረን መኖር እንችላለን ወይ አንዳንድ የባህሪ ለውጦች ቢመጡ ከእድሜ ጋር ተያይዘው የሚፈጠሩ ልዩነቶችን ማስተናገድ እችላለሁ ወይ አው ብሎ ሞስ ከዛ ከገባን በኋላ በሜሬጅ ውስጥ በትዳር ውስጥ መኖር ስንጀምር ደግሞ ወስነን ነው ትዳር ይወል በአላማ ላይ የሚኖር እንጂ በፍቅር ላይ ተመስርቶ የሚገባበት አይደለም ሁለቱ ላይ ጥናት ተደርጓል በፍቅር ላይ ተሰሩ ቤቶች አብዛኞቹ ፈርሰዋል በአላማና በውሳኔ ግን የተገቡ ቤቶች ላይ ጸንተው የመቆም እድላቸው ሰፊ ነው እነዚህ ከመግባታችን በፊት በደም ማሰብ ወሰን ከገባን በኋላ ደግሞ ትዳራችን ላይ ወስነን መኖር ከፍም ዝቅም ሲመጣ ችግሮች ሲመጡ ግጭቶች ሲመጡ ልዩነቶች ሲመጡ በቃ ወስነን ወረዲ እዛ ውስጥ በመሃል መሃል እናመጣው ፍርታም መሆን የለብንም ሐሳቦችን እየቀያየርን ውሳኔያችን ላይ ድጋሚ የሆነ ትዳር ላይ አይሰራም እሱ ትዳር ላይ ትራንስፖርት ተሳፍራ በቃ ውሳኔን ቀይረ እዛኛው ፌርማታ ላይ ወርደ ይብለ ወርደ መቀየት ይችላል ሜሬጅ ግን እንደሱ አይደለም ስንፈልግም እንገባበት ስንፈልግም እንወጣበት ዋና አይደለም ስለዚህ በጥንቃቄ እንገባበት ነው ስንኖር ደግሞ የሚለው ምናልባት
0: እንመለስ እናነሳዋለን አርማጆቻችን ከፕሮግራማችን ጋር መልካም ቆይታ ያያረጋችሁ እንዳለ ተስፋ እናደርጋለን የምትገኙ ተወዳጁ ታይበብ ስራት ኤፍኤም 101.1 ላይ ነው በመታደምጡ ደግሞ ዘወትር ማክሰኞ ከጠዋት 2 ሰዓት እስከ 2 ተኩል በአየር ላይ የሚቆየውን ሶስት ከቸሪ ጋር የተሰኘው ፕሮግራማችንን ነው በፕሮግራማችን ላይ ያላችሁን ሐሳብ አስተያየቶች በሙሉ በአድራሻዎቻችን ላኩልን ይደርሰናል መልሰን ወደ እናንተ እናቀርባለን ከመሻገሪያ በኋላ ስንመለስ ቀሪ ሐሳቦችን እናነሳለን መልካም ቆይታ
2: ሶስት ከቸሪ ጋር የሬዲዮ ዝግጅት ላይ የምነሱ ቤተሰብ ተኮር ጥያቄዎችን ለመላክ በእነዚህ አድራሻዎቻችን ላይ በአጭር የጽሑፍ መልእክት ይላኩልን። በስልክ ቁጥር 0799122403 እንዲሁም በፌስቡክ አድራሻችን ፓስተር ቸርነት በላይ በአማርኛ ፓስተር ቸሪ በሚለው አካውንታችን ጥያቄዎቻችሁን ይላኩልን።
0: አድማጮቻችን ከፕሮግራማችን ጋር መልካም ቆይታ ያያረጋችሁ እንዳለ ተስፋ እናደርጋለን ተመልሰን መተናል ቀሪ ሐሳቦችን ደግሞ ባሉን ደቂቆች እናነሳለን እንግዲህ ፓስተር ያው ባሉን ደቂቆች ሌሎች ሐሳቦችን ደግሞ እናንሳ ያው ውሳኔን በተመለከተ በተለይም ደግሞ ከትዳር በፊትም ከትዳር በኋላም እንደሚከተል ተስማምተናል። ግን በተለይ ደግሞ ትዳር ላይ ሲገባ እንዳልከው ከትዳር በፊት በጋራ ቁጭ ብለው ውሳኔ ይኖራል። ቤቱስ ደግሞ ከገቡ በኋላ እንዳልከው የህይወት ፈተናዎች የኑሮ ፈተናዎች ማን ይመጣሉ ብዙ ነገሮች። ነገር ግን እነዛ ነገሮች ላይ የሚያሳልፉት ውሳኔ በሴቱና በወንዱ መካከል ልክ ያኔ ከጋብቻ በፊት በጋራ ሲወስኑት እንደነበረው ነው እይታው ይለያያል?
1: ይለያያል እንዳልኩ ነው። በቃ አሁን ቅድም ባለፈው ሳምንት ነው ስለ መርሃ ያወራ ነው መስለኛል። ልክ እንደዚህ ነው። አሁን ምንም ጥያቄ የለውም። ቤቱስ ከተገባ በኋላ የኛ ሀገር ቢልም አላወኩሽ ናኩሽ ምናምን አለ። በተለይ ወንዶች አካባቢ ከገቡ በኋላ በዚህ በውሳኔ ጉዳዮች ላይ ሴቶችን የማሳተፍ ችግር አለ። የድሮ አባቶች እንደፈለጉ ስለሆነ የኖሩት አሁንም እንደፈለግኩ የመሆን ፍላባዜ አለ። ዞሮ ዞሮ በትዳር ውስጥ ያሉ የትዳር አጋሮቻችን በሁሉም የህይወታችን ክፍሎች ላይ አብረው ወሳኝ እንደሆኑ እኩል ድምፅ ያላቸው መሆናቸው ማወቅ በጣም ያስፈልጋል። ባሎች ይህንን ማወቅ አለባቸው። ኑሮ ላይ ሲመጣ እንግዲህ ብዙ ጊዜ ስናገር አንተ ሰምተሃል፣ ሰርግ ምንድን ነው አልኩኝ? ድግስ ነው። ጋብቻ ቃል ኪዳን ነው። ትዳር ደግሞ ኑሮ ነው። ስለዚህ ሰርግ ድግስ ነው። ድግሱ የአንድ ቀን ጉዳይ ነው። ቃል ኪዳኑ የዘላለም ጉዳይ ነው። ቃል ኪዳኑ የታማኝነት ጉዳይ፣ የየዕለት ጉዳይ ነው። በዕለት ተዕለት ኪዳን እየጠበክ ነው የምትኖረው። ትዳር ስንለው ደግሞ ኑሮ ነው የሚሆን። ኑሮ ውስጥ ደግሞ የትዳር አጋራችን ሴትም ይሁን ወንድ፣ ወንዶች ከሆኑ ሴቶች፣ ሴቶች ከሆኑ ደግሞ ወንዶች ናቸው አይደል የሚያገቡት። ሲኖሩ በጋራ ጉዳዮች ለምሳሌ በገንዘብ ጉዳይ በጋራ የመወሰን ኃላፊነት አለባቸው። አንዱ ፈላጭ፣ አንዱ ቆራጭ፣ አንዱ የበላይ፣ አንዱ የበታች ከሆነ ኦልሬዲ ይሄም በትዳር እዛ ጋር ጮኝነት ሊወሰኑትን ውሳኔ እንዲጸጸቱበት ነው የሚያደርጓቸው የትዳር አጋሮቻቸው። ገባ? ጸጸት የሚያመጣው እኮ የወሰኑት ውሳኔ እንደዚህ አይነት ሰው መሆኑን ባቅ ኖሮን ያላገባውም ሰው የሚለው ለምንድን ነው? በወሰነው ውሳኔ እንዲጸጸት ማድረግ የለባቸው። ባሎች ሚስቶቻቸውን በገንዘብ ጉዳይ ቤታቸው ውስጥ ውሳኔ ውስጥ የማይገቡ ከሆነ እቃ ሲገዛ ሲሸጥ ቤት ውስጥ በሚገባ ማንኛውም ገቢ ላይ በህይወታቸው ውስጥ እኩል መብት እንዳላቸው እየተነፈጉ ሲመጡ ይሄንን ሰው በማግባታቸው የወሰኑትን ውሳኔ ይጸጸቱበታል። ስህተት እንደሰሩ እንዲሰማቸው ያደርጋል። ሴትም ይሁን ወንድ። ስለዚህ በልጆች ጉዳይ በጋራ እንግዲህ ተጋብተው የወለዱት ነው ሁለቱም 23 23 ያዋጡበት እግዚአብሔር በአምሳል የፈጠረላቸውና እንዲያሳድጉ የሰጣቸው ልጅ ላይ አንዱ ብቻ ፈላጭ ቆራጭ ሲሆን ወይ ሚስት ወይ ባል ወይ እናት ወይ አባት ብቻ ሲሆኑ ይህንን ሰው በማግባቴ ይህችን ሴት በማግባቴ እጸጸታለሁ፣ ይህችን ሴት ለማግባት የወሰንኩበትን ቀን ይህን ሰው ለማግባት የወሰንኩበት ቀን ይጸጸተኛል እንዲሉ ያደርጋቸዋል። በልጆችም ጉዳይ የጋራ ውሳኔ ነው ያላቸው። እንዳልኩት ባል ሚስት አይሆንም፣ ሚስት ባል አትሆን። ሁለቱም የየራሳቸው ሮል አላቸው። ስለዚህ በገንዘብ ጉዳይ በጋራ እንወስናለን ወይ ኑሮ ውስጥ አሁን ውሳኔው ይሄ ነው። ገባ? ወስነን እዛ ጋር የገባ ነው አንድ ሆነን ልንኖር ነው። ወስነን እዛ ጋር የገባ ነው በግልጽነት ልንኖር ነው። ወስነን እዛ ጋር የገባ ነው አንድ ነን ድብብቆ

ወሳኝና አስፈላጊ ነው። በማስተዋቂያ ስራ ለሀገራችን በስራው ልዩነትን ይፈጠረ እንደ ዘመኑ የተራመደ ማን ነው ካላችሁ ክላሲክ አድቨርታይዚንግ ይባላል። ከፍተኛ የጥራት ደረጃ ባላቸው ማሽኖቻችን ሌዘርና ሲኤንሲ ማተሚያዎቻችን ጨምሮ ጥራታቸውን የጠበቁ የተመስራዎችንም ያቀርባል። ለድርጅቶ ዘመን ተሻጋሪ ማስተዋቂያ ስራ ሲያሻችሁ ወደ ክላሲክ አድቨርታይዚንግ ጎራ በሉ። አድራሻቸው መገናኛ መንገድ ትራንስፖርት ወደ ለም ሆቴል ስቴዶ። ለም ሆቴል ከመድረሳችሁ በፊት በስተቀኝ በኩል ታገኛችኋላችሁ። ለማንኛውም በ0911531400 ላይ መደወል ይቻላል። ለላኛው አጋራችን ደግሞ ቪዥን ያይን ህክምና ማዕከል ነው። እጅግ ለምንወደው ሰው የመጨረሻ የፍቅር አገላለጽ በሷና ባይና ተምጦብኝ አይደል የምንለው። ይህንን የተረዳው ቪዥን ያይን ህክምና ማዕከል ጥልቅ ያይን ምርመራ በማድረግ እይታውን ብሩህ ያደርጋል። በቪዥን ያይን ህክምና ማዕከል ለስኳርና ደም ግፊት ህመምተኞች ልዩ የአይን ምርመራና ክትትል ያደርጋል። የአይን ውሃ ግፊት ወይም ግላኮማ ህክምና በተለይ ደግሞ ከጨቅላ ህፃናት ጀምሮ በልዩ እንክብካቤ የህፃናትን የአይን ህክምና ተክነንበታልና ልጆች ከተወለዱ ጀምሮ በማንኛውም እድሜም ላይ ወደኛ ይዛቸዋቸው በመምጣት የአይናቸውን ጤና ጠብቁላቸው ብለዋል። በተጨማሪም ደረጃውን የጠበቀ ከፊትዎ ቅርጽ ጋር የሚስማማ አስተማማኝ ኦሪጂናል መነጽሮችን በቅናሽ ዋጋኛ ዘንድ ታገኛላችሁና ኑና አትርፉ እያሏችሁ ነው። አድራሻቸው ቃሊቲ ክፍለ ከተማው ፊት ለፊት በሚገኘው ፋሪድ ህንፃ ሁለተኛ ፎቅ ላይ ይገኛሉ። በ09 አሁንም በድጋሚ 0932323232 ቀለል ያለ ስልክ ነው። ደውሉላቸውና አስተማማኝ መነጽርም የአይን ህክምና ማግኘት ይቻላል። አሁን ወደ እለቱ መልእክት እንሄዳለን። ለተማክሰኞ አይደል? ለተማክሰኞ ነውና ለምን በህይወታችን ውስጥ ከትናንት እስከ ዛሬ መልካም ለሰሩልን ጥሩ ነገር ላደረጉልን እንዲህ አንላቸውም ብለን አሰብን። እስቲ መልካም መልካሙን እያሰብን ከፍ ይበል በዜማ

እውነት ነው ብላችሁን ስለሆናችሁ እናንተንም እናመሰግናለን። ኤፍሬም ተክሉንም ከበት ስጥል እናመሰግናለን። አንድ መልእክት አለንና ከዛ በኋላ እስቲ ስለ ኤልያስ ደግሞ እያወራን እስከ ሶስት ተኩል እንዘልቃለን። ደብረ ከርቤ ዳግማዊ ጎልጎታ አንድነት ገዳም ይባላል። የሚገኘው ደብረ ብርሃን አቅራቢያ ነው። በ9ኛው ክፍለ ዘመን የተገደመ ጥንታዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳም ነው። ደብረ ከርቤ ዳግማዊ ጎልጎታ አንድነት ገዳም ይሰኛል። ከደብረ ብርሃን ከተማ የ3 ኪሎ ሜትር ርቀት ላይ ብቻ ይገኛል። ገዳማውያኑን ማገዝ፣ ቦታው ድረስ ደግሞ መጥታችሁ በረከት መሳተፍ ከፈለጋችሁ በ0947888585 ላይ ደውላችሁ ማግኘት ይቻላል። በኢትዮጵያ ንግድ ባንክ ደግሞ 10025148968 በአቢሲኒያ ባንክ 292237 ላይ የምትችሉትን አስራት በኩራት ማውጣት ትችላላችሁ ብለዋል። በ0947888585 ደግሞ ደውላችሁ ስለ ገዳማውያኑን ማገዝ መርዳት ከፈለጋችሁ መረጃ የምታገኙበት ነው። እስቲ ኤልያስን እናስብ ብለናል። በእርግጥ አንድ ሰዓትም አይበቃንም ኤልያስን ለማሰብ። የዛሬው ርዕሳችን ኤልያስ መልካን ከትውልድ ጋር ለማስተሳሰር ስራዎቹ እውን ናቸው፣ ነገር ግን መንገድና ሐውልት ቢዘጋጅለት መልካም ነው ብለን እናስባለን። ይህንን ያልንበት ምክንያት ደግሞ ኤልያስ ሙዚቃ ከመስራት ባሻገር ለማህበረሰባችን ዘመን ተሻጋሪ ስራዎችን አበርክቶልናል። እንደምናስታውሰው የኤችአይቪ ቫይረስ ኢትዮጵያ ውስጥ ገብቶ ብዙ ወገኖቻችን ባጠቃበት ጊዜ

ኢትዮጵያ ቴሌቪዥንና በሌሎች ሚዲያዎችም እንደምናስታውሰው የኤችአይቪ ማስታወቂያ ሲተላለፍ በጣም በመጥፎ አይነት መንገድ ነበር የሚተላለፈው። የአጽም በቃ ሰዎችን እንድናገልና እንድንርቅ እንድንጸየፍ፣ በተለይ በዛ ህመም ለተጠቁ ሰዎች እጅግ ስቃይ የነበረው ማግለልና መድሎ ነበር። በ1990ዎቹ መጀመሪያ ላይ ግን የኤችአይቪ ህመም እንደዛ በነበረበት ሰዓት ማለባበስ ይቅር በሚል ድንቅ ስራ ሰርቶ ለማህበረሰባችን ለውጥ አምጥቶ ነበር እና ይህ ብቻ እንኳን ትልቅ ነገር ነው። በእርግጥ ቀሪ ነገሮችም ቀሪ ስራዎችም አሉ። ለዚህም ነው ለኤልያስ መልካ መጪውን ትውልድ ስለሱ እንዲያውቅ ይበልጥ ደግሞ የተቀረጸና መንገድ ቢኖረው ደግሞ መልካም ነው ብለን ስላሰብን ነው። እስቲ ማለባበስ ይቅርን ኤፍዬ ዝግጁ ከሆነ ያስኬድልናል። ይህ ራሱ ድንቅ ስራ አይደለም? እስቲ እንስማው።

የሬዲዮ መስመራችሁ ተወዳጁ በስራት ኤፍኤም 101.1 ሜጋ ሄርዝ ላይ ይገኛል። ኤልያስ መልካን እየዘከረን ነው። ለሙዚቃው ሰው ለኤልያስ መልካ ስራዎቹን እውን ለማድረግና ተውልድ እንዲያቃቸው ሐውልትን ጨምሮ የመንገድ ስያሜ ይሰየምለት ዘንድ እንጠይቃለን ነው የዛሬ ፕሮግራማችን። በዚህ ከዚህ መልስ ሳንወጣ ከኤችአይቪ ሳንወጣ በኋላ ደግሞ የፓርላማ አባላት ጨምሮ በወቅቱ የነበሩ ቀዳማዊት እመቤትም ጨምሮ የተሳተፉበት ድንቅ ስራም ሰርቷል። መላ መላ መላ ይላልና ሚኒሊክ ወሰናቸው ጋሽ ሚኒሊክ አለማየሁ እሸቴ አረጋኝ ወራሽ ታምራት ሞላ ጸጋዬ እሸቱ ጸደኒያ ገብረ ማርቆስ ዘሪቱ ከበደ እዮም መኮንን ኒኒ አብዱኪያር በለ ሚካኤል በላይ ነው። በነገራችን ላይ 11 ድምጻውያን በአንድ ርዕስ ላይ በኤችአይቪ ዙሪያ ቀንቅነው ነበር። ይህንን ስራ ድንቅ አድርጎ የሰራው ኤልያስ መልካ ነውና ዛሬም ቢሆን ለሰራቸው ስራዎች ሕያውነት ሲባል ሐውልትን ጨምሮ የመንገድ ስያሜ ይሰየምለት ዘንድ እንጠይቃለን። እስቲ በትንሹ ሰምተነው እንመለስ።

0: እህቴ ትንሣኤ የፋሽን ዲዛይንና የውበት ማሰልጠኛን ታውቂዋለሽ?
1: በሚገባ።
0: ኮንፊደንሷ ደስ ይላል፣ ሁሉም ያውቀዋል። እርሶስ? ትንሣኤ የፋሽን የውበት ማሰልጠኛ ተቋም በልብስ ቅድና ስፌት፣ በሴቶችና በወንዶች የፀጉር ሥራ፣ በሜካፕና ጥፍር፣ በስፔሻል ሹሩባ፣ በአይላሽና ሂና እንደዚሁም በሜሽ ግሩም አድርጎ ብዙዎችን አሰልጥኖ ሥራ አስቀጥሯል። አሁንም የእርሶ ተራ ነው። ቁጥር 1 ሳሪስ የገበያ ማዕከል 3ኛ ፎቅ፣ ቁጥር 2 ገላን ኮንዶሚኒየም ቴምር ፕሮፐርቲ ፊት ለፊት ሜሎዲ ካፌ ያለበት ህንፃ ላይ፣ ቁጥር 3 ጀሞ አንድ ነዲ ህንፃ ላይ እንገኛለን። ጠዋት፣ ቀን፣ ማታ ሁሌ ስልጠና አለ። ለበለጠ መረጃ 0977022222 ይደገም እንዴ? በ0977022222 አሁኑኑ ይደውሉ። ፈጠን ወደ ትንሣኤ።
2: ክላሲክ አድቨርታይዚንግ ላለፉት ዓመታት በህትመትና ማስታወቂያ ስራዎች በከተማችን አዲስ አበባና በክልል ከተሞች ልዩነት የፈጠረ ዘመኑን የቀደመ ማን ነው ቢባል መልሱ ክላሲክ አድቨርታይዚንግ። በክላሲክ አድቨርታይዚንግ ዛሬም እንደ ትላንቱ ጥራታቸውን የጠበቁ የዲጂታል ህትመት ስራዎች፣ ሶሻል ሚዲያ ማርኬቲንግና ማማከር፣ ኮርፖሬት ብራንድ፣ ኢንተሪየርና ዌብ ዲዛይን እንዲሁም ሌሎች አገልግሎቶችን ይሰጣል። ከፍተኛ ጥራት ባላቸው ዩቪ ማሽኖች፣ ሌዘርና ሲኤንሲ ማተሚያዎችን ጨምሮ ጥራታቸውን የጠበቁ የህትመት ስራዎችን ያቀርባል። ለድርጅቶ የተለያዩ የህትመትና ኢንተሪየር ዲዛይኒንግ ጨምሮ ሌሎች ስራዎችን ማሰራት ሲፈልጉ ይደውሉልን። ክላሲክን በመምረጦ ይደሰታሉ።
3: አድራሻ መገናኛ መንገድ ትራንስፖርት ወረድ ብሎ ያገኙናል።
2: በስልክ ቁጥር በ0911531400 ወይም በ0911907675 ላይ ይደውሉልን። የእርሶ የመለያ ምልክትን እንደሚወዱት ማኖር የእኛ ግብ ነው። ደረጃውን ለጠበቀ ሥራ ክላሲክ አድቨርታይዚንግ። Yeah, baby, I'm a classic man.
0: ቪዥን የአይን ሕክምና ማዕከል ጥልቅ የአይን ምርመራ በማድረግ እይታውን ብሩህ ማድረግ ይሻሉ? ቪዥን የአይን ሕክምና ማዕከል። በቪዥን የአይን ሕክምና ማዕከል ጤናዬን ለመጠበቅ እውነት ነው። በቪዥን የአይን ሕክምና ክሊኒክ ውስጥ ለስኳርና ደም ግፊት ህመምተኞች ልዩ ክትትል እናደርጋለን። የህፃናት የአይን ምርመራን ተክነንበታል። በአዋቂዎች የአይን ምርመራ ተመራጭ ሆነናል። ግላኮማ ምርመራና ክትትል፣ መለስተኛ የአይን ቀዶ ሕክምና በቪዥን የአይን ሕክምና ማዕከል ውስጥ እየተሰጠ ነው። ከፊትዎ ጋር የሚስማማ በጥናት የተደገፈ የመነጽር ስራ ያስፈልገውታል? ወደ ቪዥን የአይን ሕክምና ክሊኒክ ጎራ በሉ። ቪዥን የአይን ሕክምና ማዕከል በ0909323232 ይደውሉ። መገኛችን ቃሊቲ መናኸሪያ ፋሪድ ህንፃ 2ኛ ፎቅ። ለአይኖ እኛ አለንሎ። ቪዥን የአይን ሕክምና ማዕከል።

የሬዲዮ መስመራችሁ ተወዳጁ ስራት ኤፍኤም 101.1 ሜጋ ሄርዝ ላይ ይገኛል። ለመልእክቱ ጻይ ዮሐንስን ክብረት ይስጥልና መሰግናለን። መጀመሪያ ላይ ማለባበስ ይቅርን ጋብዘናችሁ ነበርና ማን ተሳተፉ ለሚለው ምስጋናው ማቅረብ ስላለብን ነው። በዚህ ስራ ውስጥ ድምጻዊ ጎሳዬ ተስፋዬ፣ ታደለ ርቧ፣ ብርሃኑ ተዘራ፣ ሚካኤል በላይነ፣ ጸደኒያ ገብረ ማርቆስ፣ አብዱ ኪያር፣ አብነት አጎናፍር፣ ኃይልዬ ታደሰ እና ቴዲቪ ቼንሶ ሆነው 8 ድምፃውያን ተሳትፈውበታል። በዚህ ስራ ለተሳተፋችሁ ክብረት ይስጥልን እናመሰግናለን እንላለን። አሁንም ስለ ኤልያስ እያወራን ነው። ስለ ኤልያስ መልካ ሐውልትን ጨምሮ የመንገድ ስያሜ ይሰጠው ዘንድ ለሚመለከተው ክፍል እያደረስን ነው። እስቲ ያላችሁን አስተያየት በ09 አሁንም በድጋሚ 0900080859 0008085 ሀሳባችሁን እስቲ ንገሩን። የእናንተን ሀሳብ መልሰን ወደ እናንተ እናደርሳለን። መደወል አይቻልም፣ ቴክስት ማድረግ ብቻ ነው ከእናንተ የሚጠበቀው። ኤልያስ እንግዲህ በጊዜው ስለ ኤች አይቪ የነበረውን ነገር እንትን አልን አነሳን። እሱ ደግሞ በሙዚቃ ምን ያህል ማህበረሰቡን እንደቀየረ አስታወስን። ኤልያስ በተጨማሪም ደግሞ ስለ ትራፊክ አደጋ ጥሩ አድርጎ አቀንቅኗል። ራሳችንን ጠብቀን በማሽከርከር የቤተሰብ ኃላፊነት፣ የሀገር ሀብትን እንዳናባክን፣ ራሳችንም እንዳናጣ አደራ ብሎ ጥሩ ነገር ሰርቷል። ከዚህ ጋር ተያይዞ ዘይኖም ደውሎልኝ ነበር ከኳስ ሜዳ። ይህ ስራ እንዲሳካ ደግሞ ከፍተኛውን ድርሻ ከተወጡት ውስጥ አንዱ ዋና ሳጅን ዳንኤል ታደሰ ይባላል። ዛሬ በህይወት የለም። የአማኑኤል ወይም መሳለሚያ ልጅ ነው። ጎበዝ አራዳ ፖሊስ ነበር። እውነት ነው። እንደዚህ ዘመን ተሻጋሪ ስራዎችን ሲሰሩ ከጀርባ ሆነው አስተዋጽኦ ያደረጉትን ማመስገን አለብን። ስለ ትራፊክ አደጋም እሱም ያገባኛል ብሎ ከኤልያስ ጋር እና ከሌሎች ጋር በመነጋገር የፖሊስ ስራ እንግዲህ የትራፊክ ፖሊስ አብዛኛውን ጊዜ ከጠዋቱ 2 ሰዓት ወይም 12 ሰዓት ተነስተው ማታ 2 ሰዓት ላይ ወይም 1 ሰዓት ላይ ነው የሚገቡ። እሱ ግን ኤልያስ ጋር እንቅልፍ እያዳፋው ስቱዲዮ ለምን የሌሊት ሰውም አይደለም የክለብም ሰው አይደለም፣ እነዛ አድርጎ ሙዚቀኞችን አስተባብሮ ጥሩ አድርጎ ስራ ሰርቷል። ስለዚህ ኤልያስም ድንቅ አድርጎ ሰርቶታል። በዚህ ውስጥ ማን ተሳተፉ ለሚለው በኋላ እንመለስበታለን። ስለ ትራፊክ አደጋም ጥሩ አድርጎ ሰርቷልና አሁንም ለኤልያስ መልካ የመንገድ ስያሜ ይገባዋል እንላለን። እስቲ ስለ ትራፊክ ከተቀነቀኑት ስራዎች ውስጥ የእሱን ስራ በትንሹ እንስማ።

የሬዲዮ መስመራችሁ ተወዳጁ ስራት ኤፍኤም 101.1 ሜጋ ሄርዝ ላይ ይገኛል። ይህ ፕሮግራም ይሳካ ወደ እናንተ ይደርስ ዘንድ አጋር ከሆኑት ውስጥ አንዱ ቪዥን የአይን ሕክምና ማዕከል ነው። ቪዥን የአይን ሕክምና ማዕከል ጥልቅ የአይን ምርመራ በማድረግ ይታወቃልና ወደ ቪዥን ጎራ በሉ። አድራሻቸው ቃሊቲ ክፍለ ከተማ ፊት ለፊት በሚገኙ ፋሪድ ህንፃ ሁለተኛ ፎቅ ላይ ይገኛሉ። በ09 አሁንም በድጋሚ 0932323232 ደውሉላቸው። በልብስ ቅድና ስፌት፣ በሴቶች ወንዶች ጸጉር ስራ፣ በሜካፕና ጥፍር፣ በስፔሻል ሹሩባ፣ በአይላሽና ሂና እንደዚሁም ዘመናዊ አበሻ ጥልፍን መማር ካሻችሁና በተለይ ደግሞ ዘመናዊ አበሻ ጥልፍን በሁለቱ ብራንቾች ውስጥ የ2500 ብር ቅናሽ ተደርጎላችሁ መሰልጠን ካሻችሁ፣ እንደዚሁም በቪአይፒ መሰልጠን ካሻችሁ ትንሳኤ ፋሽን ዲዛይንና የውበት መሰልጠኛ ተቋም ቀዳሚ ምርጫችሁ ይሁን። በ0977022222 ደውሉላቸው። የማስታወቂያ ስራ ሲያሻችሁ ስትፈልጉ ደግሞ ክላሲክ አድቨርታይዚንግ ቀዳሚ ምርጫችሁ ይሁን። በ0911531400 ደውሉላቸው። ለኤልያስ መልካ ሐውልትን ጨምሮ የመንገድ ስያሜ ይገባዋል እያልን ምልከታችን እያደረስን ነው። ሰሞኑን እንደውም ማህበራዊ ሚዲያ ላይ እያየን ነው አይደል? ሰዎች ራሳቸውን እያጠፉ ነው በተለያየ መንገድ። በቀጥታም ሰውም እያያቸው ራሳቸውን ሲያጠፉ እያየን ነው። ይሄ ነገር ግን ቀስ ቀስ እየተለማመድ ነው፣ ከፊት የመጣ ነው ነገር ነው። በተለይ ማህበራዊ ሚዲያዎች ደግሞ የበለጠ ለዚህ ነገር አጋላጭ እንደሆኑ እየተነገረ ነው። ኤልያስ መልካ ግን ኤልያስ መልካ ቀድሞ ታይቶት ድሮ ማለት ነው መልካም ዘመን በምንለው በዛ ዘመን እንኳን ይሄ ነገር ተስፋ መኖር በተስፋ መኖር ለሌላው መኖር ስለሆነ ጥሩ አድርጎ በቅንብር ተሳትፎም ነበር። ለዚህም ነው ኤልያስን ማስታወስ ስላለብን የመንገድ ስያሜ ይገባዋል የምንለው። በዚህ ስራ ውስጥ ስለ ተስፋ ጥሩ አድርጎ ካቀነቀኑት ውስጥ አብነት ዘሪቱ፣ ጆኒ ራጋ ጥሩ አድርገው ሰርተውታል። እስቲ አንድ ሁለት ደቂቃ ሰምተነው እንመለስ።

ስለ ኤልያስ መልካ ያነሳ ነው። ስለ ኤልያስ መልካ ብንል ሰዓቱ ማይበቃንም። ስለ ስደት አስከፊነት ጥሩ አድርጎ አቀናብሮ ዓለም አቀፋዊ በሆነ መንገድ አቀናብሮ ለማህበረሰቡ እንዳደረሰ ስንቶቻችን እናቃለን። ግጥም ያይራዳ ላመረው ነው። ዜማ ኤልያስና አማርታ ናቸው። ስለ ስደት ያቀነቀኑት ድምፃዊ የሺ ደመላሽ፣ ታደለ ሮባ፣ በትግርኛው ደግሞ ነብስሄር ብለናል፣ ዳዊት ነጋ፣ ሃኒ አዴል ተጋባዥ የግብፃዊ ድምፃዊ ነው ሃኒ አዴል። ኢትዮ ሶማሌ ደግሞ አማርታ እና የሀገራችን ሶማሌ ደግሞ ማሪያ የተሳተፉበት ድንቅ ስራ ነው። በነገራችንና ይሄ ስራ በዓለም አቀፋዊ ደረጃ ጥሩ ተደርጎ የተሰራ ነው። ኤልያስ ካቀናበረው በኋላ ደግሞ አንዳንድ ማስተካከያዎችን ሆሊውድ ውስጥ ነብሱን ይማረውና የአይሮ አዳራ መሮ ጥሩ አድርጎ እንደሰራው እዛ ሂዶ እንደተሰራ ይታወሳል። ኤፍኤ ዝግጁ ከሆነ እስቲ በትንሹ ደግሞ እንስማው።

ለዚህ ስራዎች ኤልያስ መልካና በዚህ ስራው ለተሳተፋችሁ ክብረት ይገባችኋል እና መሰግናለን እንላለን። ቅድም ረሳሁት እንጂ እስቲ ወይ ሳምንት በመለስበት ይሻላል ስለ ትራፊክ ደንነት ከተቀናቀኑ ስራዎች ውስጥ አያይዣ አንድ ነገር ላነሳ ነበር። ግድ የለም በደንብ ሐሳብ ሰጥቼበት ሳምንት ባደረገው መልካም ነው ብዬ አስባሉ ሳምንት መለስበታለሁ። እንግዲህ ስለ ስደትም እንደዚህ ያድርገው አቀንቀኗል። ሌላው ደግሞ ስለ ሀገራዊ ጉዳይ ዘመን ተሻጋሪም ስራ ሰርቷል። የአፍሪካ ህብረት በ1950ዎቹ ኢትዮጵያ ውስጥ መመስረቱን እናስታውሳለን። ወደ አፍሪካ ህብረት ሲቀየር ደግሞ መቀመጫው ሌላ ቦታ እንዲሆን ጥያቄ ቀርቦ ነበር። በጊዜው የነበሩ ጠቅላይ ሚኒስትር ያ እንዳይሆን የራሳቸውን አስተዋጽኦ አድርገው የአፍ

0: ፈራ ማለት ነው። ጸጌ ወይም አበበ ብሎ ጸጌ ወይም አበባ ይጠቅሳል። አፈሊቅ አክሊሉ ገብረኪሮስ ለኢትዮጵያ ታሪኳ ነው መልኳ በሚለው ድርሳናቸው የዚህ መጽሐፍ ርዕስ ሁሉ ሲሰማው ነው በቃ ደስ የሚለኝ።
1: ዝም ብለህ ስትሰማው ራሱ ደስ ይላል። እንደገና እርግጠኛ ነኝ እንደዚህ አይነት ጽሑፉ ውስጡ የሚያዘው ይዘቱ በዚሁ መልክ እንደሚቀጥል።
0: አዎ፣ ለኢትዮጵያ ታሪኳ ነው መልኳ በሚለው ድርሳናቸው እንዳመሰጠሩት የክረምት ተረካቢው መጸው የተባለው ክፍለ ዘመን እንደ ክረምት የውሃ ባህሪ ይፈላል ይለናል። እንቡርንቡር ይላል፣ ይዘላል፣ ይጨፍራል። ከዚህም የተነሳ ወንዞች ይሞላሉ፣ ምንጮች ይመነጫሉ። አዝርዕትና አትክልት ሐዲሳን ፍጥረታት ሆነው ይነሳሉ፣ ይበቅላሉ፣ ይለመልማሉ። በመጸው መስከረም 26 ቀን ገብቷል መጸው ብሎናል። እንግዲህ
1: ለምለሙን ዝግጅታችንን እስከ እኩለ ቀንኛም ይዘን እንዘልቃለን። ወደ አጋራችን እናልፋለን። አጋራችን ከሆኑት መካከል የወርቅ ወርቃማው አጋራችን አቢሲኒያ ባንክ ነው። አቢሲኒያ ባንክ በመላ ሀገራችን ከአንድ ሺህ በላይ ቅርንጫፎቹን ከፍቶ የሁሉም ምርጫ ተብሎ በርካቶች አገልግሎቱን ተጠቅመው ሌሎችም ደግሞ እንዲመጡ አቢሲኒያ ግብዣውን እያቀረበ ይገኛል። በአቢሲኒያ ዓለም አቀፍ ቪዛ ካርድ በኩል ደግሞ አገር ቤት ሆነው እቃ ለመግዛት፣ የትምህርት ክፍያ፣ የመዝናኛና አጠቃላይ ባህር ማዶ ሊፈጽሟቸው የሚፈልጓቸውን ክፍያዎች በአቢሲኒያ ፖስት ማሽን በኩል አቢሲኒያ ዓለም አቀፍ ቪዛ ካርድን ይዘው ክፍያዎትን ፈጽሙ እያለ ይገኛል። አቢሲኒያ የሁሉም ምርጫ፣
0: አቢሲኒያ የሁሉም ምርጫ የዝግጅታችን የወርቅ ወርቃማው አጋር ስለሆነ ከልብ እናመሰግናለን። ሌላኛው አጋራችን ቲቲአይ የሞባይልና የኮምፒውተር ጥገና ማሰልጠኛ ተቋም ነው። ሰልጥነው ቀጥታ ወደ ሥራ የሚገቡበት ቲቲአይ መልእክት አለው።
1: ለ12ኛ ክፍል ተፈታኞች በሙሉ በተመጣጣኝ ዋጋ ስልጠናውን ከሁለት እስከ አራት ወር የሚቆየውን ስልጠና ይዘን እየጠበቅናችሁ ነው ብለዋል ቲቲአዮች።
0: እንግዲህ ለተማሪዎቹ እንግዲህ የትምህርት ማስረጃችን ነው ሲመጡ ለየት ያለ ቅንክ አድርገው ይጠብቃችኋል። ብቁ ባለሙያ እንድትሆኑ ስልጠናውን ይዞ መጥተዋል ቲቲአይ። በቲቲአይ እንግዲህ የሞባይል የኮምፒውተር የፕሪንተርና የዲጂታል ኮፒየር ማሽን ጥገና ይሰጣል። በቀን በአምስት ፈረቃ ከሰኞ እስከ እሁድ ከጠዋት እስከ ማታ በሁለት ወይም በአራት ወር እንደ ምርጫችሁ ሰልጥናችሁ ብቁ ባለሙያ መሆን ትችላላችሁ። ደግሞም ቲቲአይ ሁሉንም በተግባር ተምረው ደግሞም በራሳቸው የጥገና ቦታ ሰልጥነው የሚያገኙትን እውቀት አዳብረው ወደ ሥራው እንዲገቡ ሁኔታዎችን አመቻችተው እየጠበቋችሁ ነው። ሙሉ ቅና ያለው ቲቲአይ ማሰልጠን ብቻ ሳይሆን ወደ ሥራም እንድትገቡ በቂ ሥልጠና እንሰጣለን። በቲቲአይ ይሰልጥኑ፣ ብቁ የጥገና ባለሙያ ሆኑ። ሜክሲኮ ኬኬር ሕንፃ አንደኛ ፎቅ ቢሮ ቁጥር 104 ታገኟቸዋላችሁ። በ0911 23 24 36 ደውላችሁ ታገኟላችሁ። ቲቲአይ ሁሉን በተግባር ሥልጠናው ይታወቃል።
1: ውጤት ተኮርና ገቢ ተኮር የሆነውን ስልጠና እንግዲህ ከሁለት እስከ አራት ወር ስልጠናውን ወስዳችሁ ወደ ስራ ገቡ እያለ ይገኛል ቲቲአይ።
0: አዎ፣ ቲቲአዮች እንግዲህ ይህን ስልጠና ከመጀመራቸው በፊት የቀደም ያለ ልምድ አላቸው። በተለይ ይህን ስራ የጀመረችው ሁልጊዜ እኔ ባወራላት ደስ ይላል እና ከጅምሯ ጀምሮ ስለማውቀው ጥሩ ትባላለች። ጥሩ የስራ ሞራል ያላት ደንበኛ ስትይዝ በጥሩ መልኩ ነው አያያዟ።
1: ስለዚህ አሁን ጥሩ ጥሩ ባለሙያዎችን ለከተማችን ለማበርከት ወገቧን ሸባ አድርጋ እየሰራች ነው። ኬኬር ሕንፃ ቢሮ ቁጥር 124 ሄዳችሁ ስልጠናውን ውሰዱ።
0: አዎ፣ ኬኬር ሕንፃ ላይ ትታወቃለች። ስልክ ተበላሽቶ በሚኬድበት ጊዜ ስልክህን
1: ተለዋጩ ነው አንተ የሚያስደስት።
0: ተለዋጭ ብቻ ሲሆን አሁን አንድ ቦታ ላይ ስልክ ስትይ ወዲያውኑ ለመፍታት ነው የሚቸኩለው። እሷ ስልክን ትቀበላለች፣ ከዛም በኋላ ትናገራለህ። አንተ መሙን ትናገራለህ፣ ቀኑ ይነገርሃል። በዛ ቀን ብቻ ማለት የሚጠበቅብህ ከደረሰላት ከሰዓት ከደረሰ ማግስቱ ሁሉ ነገርና የስልክ መምን አይታ የምታውቅ ድንቅ ባለሙያ ነችና እንዲህ አይነት ባለሙያ ደግሞ የክፍት ተቋም ደግሞ ሰልጥኑ። ብቁ ባለሙያ መሆን አለመቻል ራሱ ከባድ ነው።
1: የኔን ሙያ በኑና ውረሱ እያለች ትገኛለች።
0: አጋሮቻችን በሙሉ ከልብ እናመሰግናለን። ከልባታችን በኋላ በቀን ቅመማ ማክሰኞ እንዲሁ እንዳማረብን ተመልሰን እንመጣለን። ይህ የአዲስ 1879 የታሪክ ማስታወሻ ነው። ኢትዮጵያ በገንዘብ መገበያየት የጀመረችበት ታሪክ ረጅም ነው። ካክሱም ዘመነ መንግስት ጀምሮ በካ

0: ዕቃዎችን ከወርቅ እንዲሁም ከብር ተቀርጾ በገንዘብ መጠቀም ተጀምሮ ነበር። በአክሱም ዘመነ መንግስት ገንዘብ በተግባር ላይ የዋለው ከሶስተኛው ምዕተ ዓመት ጀምሮ እንደነበረና የአክሱም መንግስት የራሱን ገንዘብ ከመቅረጹ በፊት በግሪክ አገር አካባቢ በተሰራጩ የግሪክ ገንዘብ በብዛት ይጠቀም እንደነበረ ማስረጃ ተገኝቷል። ይህ የግሪክ ገንዘብ በቀይ ባህር አካባቢ ብዙ ንግድ ይስተናገድበት ነበር። አክሱም የራሱን ገንዘብ ማሰራጨት በጀመረበት ዘመን ኢትዮጵያ ከብዙ የአካባቢው ሀያላን መንግስታት ሮማ፣ ፋርስ፣ ግሪክና ሌሎችም ጋር የንግድ ግንኙነት ነበራት። ለዚህም ማስረጃ የሆነው የእነኚህ አካባቢ መንግስታት የገንዘብ አይነቶች በአክሱም አካባቢ ስለተገኙ ነው። አክሱም ምንም እንኳን በመጀመሪያ የተቀረጸው ከወርቅ የተሰራ ገንዘብ ቢሆንም ወደ ኋላ ዘመን ከብር እንዲሁም ከመዳብ የተቀረጹ የገንዘብ አይነቶች ነበሩት። የኢትዮጵያ ነገስታት የክርስትና እምነት ከተቀበሉ በኋላ ቀደም ሲል ኮከብና ጨረቃ ይታዩበት የነበረው ገንዘብ አንዱ ገጽ ላይ የሚሰፍረው ቅርጽ በመስቀል ተተካ። ገንዘብ የሚቀረጽበትም የወርቅ መጠን ቆስጣንቲኒያ ወይም ኮንስታንቲኖስ ገንዘብ ከሚቀርጽበት የወርቅ መጠን ተመሳሳይ ነበር። ገንዘቡ የሚቀረጽበት የወርቅ መጠን ቀደም ብሎ 4.54 ግራም፣ ከዚያም የወርቁ መጠን ወደ 2.5 እስከ 2.8 ግራም ዝቅ አለ። ስፋቱም ከ15 እስከ 21 ሚሊሜትር ገደማ ነበር። በአክሱም ዘመነ መንግስት በማዕከላዊ መንግስት ለመገባበያነት ያገለግል የነበረው ከወርቅ የተሰራው ገንዘብ የአክሱም መንግስት የቱን ያህል ሀብታምና ጠንካራ እንደነበረ ለዓለም ለማሳወቅ እንደ ፕሮፓጋንዳ መሳሪያነት ያገለግል ነበር ተብሎ ይታመናል። የእነዚያን ዘመን መንግስታት ሀያልነታቸው የሚገለጠው በሚያስቀርጹት የገንዘብ አይነት ነበር። ከመጠነ ብዙ ወርቅ መገባበያ ያስቀረጸው ንጉሥ የሀያል መንግስት መሪ እንደሆነ ይወሰድ ነበር። በተጨማሪም በዘመኑ ሰፍኖ የነበረ እምነት ወይም አምልኮት በቅድመ ክርስትና የተለያዩ አማልክትን፣ ድኅረ ክርስትና አምላክን ለማሳመኛነት ያገለገለ መሳሪያ እንደነበረም ይገመታል። ቀደም ሲል የካሌብ ፊት ምስልና ጨረቃ አይነት ቅርጽ የሰፈረበት ገንዘብ አይነት ነበር። ከዚያም ጨረቃ በመስቀል ተተካች። ከ8ኛው ምዕተ ዓመት ጀምሮ የአክሱም መንግሥት እየተዳከመ ሄደ። የመንግሥቱ ግዛት ከባሕር እየራቀ መጣ። ቀይ ባሕር እንደ ሩቅ ቦታ መታየት ጀመረ። ከዚያ በፊት ገበያ ላይ ውለው የነበሩ የገንዘብ አይነቶች ለጥቂት ተጨማሪ ዓመታት ከታዩ በኋላ ደብዛቸው ጠፋ። ንግዱም ቀዘቀዘ። በጠረፍ አካባቢ የነበረው እንቅስቃሴም ቀነሰ። ከዚያም በኋላ በገንዘብ መጠቀም እየመነመነ መጥቶ ወደ 8ኛው ምዕተ ዓመት አካባቢ በአገር ቤት የተቀረጸ ገንዘብ ስርጭት ከሰመ፣ ድራሹ ጠፋ። ከ8ኛው ምዕተ ዓመት በኋላ ዋናው የአካባቢ መገበያያ ገንዘብ በመቃድሾ ሱልጣኖች የተቀረጸው የሞቃድሾ ገንዘብ የሚባለው ነበር። በ19ኛው ምዕተ ዓመት አጋማሽ በኋላ በመጀመሪያ አጼ ዮሐንስ አራተኛ በአንድ በኩል የእሳቸው ምስል ዮሐንስ ራብዓዊ ንጉሠ ነገሥት ዘኢትዮጵያ፣ በሌላው ገጽ የይሁዳ አንበሳ ሰንደቅ ዓላማ ተሸክሞ የሚታይበት የብር ገንዘብ ተቀርጾ ነበር። ከዚያም ተመሳሳይ ገንዘብ በዳግም ምኒልክ ዘመን ተቀረጸ። ይህ ገንዘብ በ20 ገርሽ ወይም ከቱርክ ቅርሽ የተወረሰ ይመስላል። በ40 ቤሳ ከመዳብ የተሠራ ሳንቲም ይመነዘር ነበር። ከዚያ በኋላ የተለያዩ ገንዘብ ዐይነቶች መገበያያ ሆነው አገልግለዋል። በኢትዮጵያ የገንዘብ ታሪክ ጉዞው ይህንን ይመስላል። አዲስ 1879 ከለባታችን በኋላና ዝግጅታችንን አቀፍ ደግሞም በዚያ ላይ ደከፍ ካደረጉት አጋሮቻችን መልእክት በኋላ ተመልሰን እንመጣለን። አብራችን ቆዩ። አዲስ 1879
1: ጥነው በብቃት ተምረው በጥራት ቀጥታ ወደ ሥራ የሚሰማሩበት ቲቲአይ የሞባይልና ኮምፒውተር ማሰልጠኛ ምዝገባ ጀመረ። ቲቲአይ በመስኩ እውቀትና ልምድ ባላቸው አሰልጣኞችና በዘመናዊ ቴክኖሎጂ የተደራጀ በየትኛውም ቦታና ጊዜ ተፈላጊ የሚያደርጉ ስልጠናዎችን ይሰጣል። ሁሉንም አይነት ሞባይሎች፣ ፕሪንተሮች፣ ዲጂታል ኮፒየር ማሽኖችና ኮምፒውተሮች ጥገና ከነጥንቃቄው። ቲቲአይ የሞባይልና ኮምፒውተር ማሰልጠኛ ከንድፈ ሐሳብ ትምህርቱ በተጨማሪ ለተግባራዊ ስልጠና በቂ ጊዜ መድበው ብቁ ባለሙያ ያደርጎታል። ከሰኞ እስከ እሁድ ከጧት እስከ ምሽት በአምስት ፈረቃ ከሁለት እስከ አራት ወር እንደ ምርጫው ይሰልጥኑ። በአጭር ጊዜ የፈጣን ለውጥና የስኬት ባለቤት ይሁኑ። አድራሻ ሜክሲኮ ኬኬር ህንፃ አንደኛ ፎቅ ቢሮ ቁጥር 124 ስልክ 0911-23-2436 ቲቲአይ።
2: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለ አክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ታትሞ በወጡት ሪፖርት ሪፖርተርና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
3: ኢሳብ ሰራተኛው ነህ? አብረን ለመስራት ስለፈቀድክ እናመሰግናለን። ከድርጅታችን የስራ ስፋት አንጻር ስላንተ ማወቅ እንፈልጋለን። በፒስትሪ ላይ ግዢና ሽያጭ እንዴት ይመዘገባል? የባንክ ሂሳብ ማስተርክስ ላይ እንዴት ነህ? የትኛው ቃትራፊ ወይም የትኛው አክሳሪ ነው? በዱቤ የተሸጡ ያልተሰበሰቡ ሂሳቦች ምን ያህል ናቸው? ያልተከፈለ የአቅራቢዎች እዳስ ለምን አልከፈልንም ብለን ጥያቄ ብናነሳ ምላሽ መስጠት ይችላል ይሆን?
4: እኔ ኮንሱል ያልሰራው።
3: እሺ፣ እነንስ የጉምሩክ ቀረጥ ምን ማለት ነው? እንዴትስ ይሰላል? ኤክሳይዝ ታክስ፣ ሱር ታክስስ ምን ማለት ነው? ቀረጥና ታክስ የሚጣልባችሁንስ ለይተታው ኤልሲ፣ ሲዲ፣ ቲቲ ስለነዚህ ትርጓሜስ? ያስመጣነው ወይም የላክነው ቃ አጠቃላይ ዋጋስ ስንት ነው?
4: እነዚህንም አላቃቸውም።
3: በል ወዳጄ፣ ቨርቹዋል ሄደህ ዘመናዊ የሂሳብ አያያዝ ስልጠናና የገቢና ወጪ ንግድ ኢምፖርት ኤክስፖርት ስልጠና ውሰድ። ሁሉንም ጥያቄ በተግባር ላይ በታገዘ መልኩ በመሰልጠን በቂ እውቀት አግኝተህ ሙሉ ለሙሉ ብቁ የሂሳብ ሰራተኛ ትሆናለህ። አድራሻቸው ሜክሲኮ ኬኬር ህንፃ በ0930 100577 ወይም 79 መደወል ትችላለህ። ቨርቹዋል ብቃት ባለው ስልጠናው ይለያል።
5: አዲስ 1879 ተመልሷል። እዚህ እልፍኛችንም አጅጎን የተከበሩ አጋፋሪ በአማን ተገኝተዋል። ክብርነቱ
6: ሁሉንም አድማጮቻችንን ከልብና ሰግናችኋለን። ቀደም ብለንም እንደዚሁ ያቀረብነው የታችን አለ ለተሿመሽ በሙሉ እንግዲህ በሹመት ያዳበር ይያሉ አገልግሎታችሁን ደግሞ ለክ እንደዚሁ ሹመት እንደተቀበላችሁ ሁሉ አገልግሎታችን ለኛም ደግሞ በደንብ የተሳካ እንዲሆንልን 2019 ገና ባቻው ላይ ስላልን 2019ን እንደዚሁ በደንብ እንድናሳልፍ ይሁንልን ብለዋልና ከልብና ሰግናለን። አስተያየት ከሰጡ መካከል የኮተቢዎቹ ጌታ መሳይና ህዝብ አለም እንደዚሁ በክፍለ ከተማና በተለያዩ ባንዳንድ ተቋማት ላይ ያሉ ችግሮች ከተፈታ በቃ መስከረም ላይ እንደዚህ ደስ ብሎ እንደጀመር ነው አመታችን ማማሮ ነው የሚል አስተያየቱ ነግሮናል።
7: አሁን እኮ ይታወቃል እኮ የት ቦታ ላይ ችግር እንዳለ። ክፍለ ከተማ አሁን ቀበሌ ቀጥላለ አሁን ክፍለ ከተማ ወረዳ መሬት ላይ
6: ቤቶች አካባቢ
7: ችግሮቹ እነዚህ ናቸውና እነዚህ ምሬቶች የሚቀርፉበት ችግሮች እዚህ ቦታ ላይ ያለውና እነዚህ ችግሮች የሚቀርፉበት መንገድ ቢሆን መልካም ነው እንላለን። ከተቀረፉ ደግሞ መቀረፋቸው ደግሞ አንስተን እናመሰግናለን።
6: በትክክልም ደግሞ ህዝብ አለምና ጌታ መሳይ እንዳሉት በቃ ማስከረማችን እንደዚሁ እንዳማረ ቀሪው 11 ወርም ያማረ ይሆናል የሚል አስተያየታቸውን ነግረውናል። ከልብ እናመሰግናለን። ድንቁ ጉታ ደበሌ እንደዚሁ ከሰባተኛ እንደዚሁ የገባነውን ቃል ወደ ተግባር መንለውጥበት አመት እንዲሆንልን እንመኛለን ብሏል። በትክክልም ደግሞ ተገቢው እሱ ነው። የአራት ኪሎ አገነትም እንደዚሁ 2019 በጥር ሁኔታ ገብቷል። የገባነውን ቃል ወደ ተግባር መንቀይርበት ከእንደገና ደግሞ ለተሿሚዎችም ደግሞ ስልጣን ያዳብር ብላ እንደዚሁ መልእክቷን አስተላልፋለች። ከልብ እናመሰግናለን። ሁሴን ከፒያሳም እስከ ኮለ ቀን አብሮ መሆኑን ገልጾልናል። ሁሌም ስለመሰጠን ወንድማ ያስተያየት ከልብ እናመሰግናለን። ሞዛይክ መሐመድ ከጉንችሬም የስልጠተ መሳሪያ ባለሙያዎቹን አጠቃላይ ደግሞ አዲስ ራስ 879 ለእኛ እንዲደርስ እገዛ ያደረጉትን በሙሉ አመሰግናለሁ የሚል አስተያየቱን ነግሮናል። ከልብ እናመሰግናለን።
7: ከልብ እናመሰግናለን። አዲስ ራስ 879 ዘወትር ምሽት አንድ ሰዓት ላይ በዩቲዩብ ላይ ጥፍት ያለው ታሪኮችን ያስቀምጥላችኋል። ከ3400 በላይ የሚልቁ ታሪኮች አሉ። በአማርኛም በእንግሊዘኛም አዲስ 1879 ብላችሁ ፈልጉን አለን እንላለን።
6: ከዩቲዩብ በተጨባሪ ደግሞ ባጭር መልእክት ማስተላለፊያ ወይም በቲክቶክ ላይ እዛም አዲስ ራስ 879 ይገኛል። በርካታ ቤተሰቦች ቤተሰብ ሆነዋል። አሁን የቀረው ተርሶ ስለሆነ መግቢያ ቁልፉ በእንግሊዘኛው አዲስ ራስ 879 ብላችሁ ከጻፋችሁ በኋላ በአማርኛውና ሶስት የኢትዮጵያ ሰንደቅ ዓላማ ሲመጣላችሁ ትክክለኛው ገጽ እሱ የኛ ነው። ለምንድነው እንግሊዘኛው የቀደመው ለሚባለው ምላሽ ደግሞ በርካታ መንታ ወንድሞች ስላሉት መለያ ይሆን ብለን ያደረግነው ስለሆነ ቤተሰብ ሆናችሁ ከማለዳ እስከ ምሽት ድረስ አብረን በተለያዩ ሀገራዊ ታሪኮች ይህም ሆኗል ይህም ተደርጓል የሚያስብሉ ታሪኮች እየቀረቡበት ስለሆነ ቤተሰብ ሆኑ እንላለን።
7: እናመሰግናለን። ዛሬ መስከረም 26 እንግዲህ መጸው ገብቷል። አበባና ነፋስን ቀላቅሎ ያዘው ዘመነ መጸው ምስጢሩ መዓዛ መስጠት እንቡጥና ፍሬ ማሳየት እንደሆነም ተመላክቷል። የውቅትን ጥንት ነገር እንደ ሌሎች ደራሲያን ያልሳቱት ዕውቁ ባለቅኔ ዮሐንስ አድማሱ የመጸውን መስከረምነት ጥቅምትነት ህዳርነትና ታሳስነት ከግማሽ ምዕት ዓመት በፊት ተቀኝተውበታል። ከውበት ጋር በማያያዝ ጭምር ርዕሱ ይሰለቻለይ የሚል ነው። ይሰለቻለይ የመጸው ምሽቱ አብራጃው ሲነፍስ የህዳር የጥቅምት የታሳስ አየር ጨረቃ ጽድላ ቶርዋሪ ኮከብ ሲነጉድ ሲበር ይሰለቻለይ እያሉ እንግዲህ ግጥም ተቀኝቶለታል። ባለቅኔው እንግዲህ መጸው ገብቷል። አየሩም ለስለስ ያለ ነው ግን ከበድ ብሏል።
6: አሁን ንፋሱ ቀደም ብሎ ቢጀምርም ያው እንግዲህ የአበባን ወቅት ዛሬ በይፋ ተጀምሯል። ወደ አጋሮቻችን
7: እንደ አበባው እንግዲህ ለን መርጋል አረው እንደ አበባው ያሳበበን ነው ይባላል።
6: አሁን ምን አማራጭ አለ ከማበብ ውጪ? ምን የሚለው ከረገፈማ
7: አበቃለት ነው። እንቀጥላለን። ከአጋሮቻችን መካከል አንደኛው ሰልጥ ነው ቀጥታ ወደ ስራ የሚገቡበት TTI የሞባይልና የኮምፒውተር ጥገና ማሰልጠኛ እነሆ ስልጠናውን ከጀመረ ወራቶች ተቆጠሩ። ብዙዎችም እየሰለጠኑ ለመረቃትም ደርሰዋል። TTI መልክታለሁ።
6: ለ12ኛ ክፍል ተፈታኞች በሙሉ ስልጠናውን ከሁለት እስከ አራት ወር ይዘን እየጠበቅናችሁ እንገኛለን። ከሁለት እስከ አራት ወር የሚቆየውን ስልጠና ወስዳችሁ የራሳችሁን ገቢ እንድታገኙ ጥሪ አቅርቧል TTI።
7: እንግዲህ ስትመጡም ደግሞ የትምህርት ማስረጃችሁን ይዛችሁ መታችሁ ልዩ ቅናሽ ተደርጎላችኋል። ወዲያው ተመራችሁ ወደ ስራ ገብታችሁ ደግሞ ተጨማሪ ትምህርት እንድትማሩ ሁኔታዎችን ራሳችሁን ትፈጥሩ TTI አመቻችቷል። በTTI የሞባይል የኮምፒውተር የፕሪንተርና የዲጂታል ኮፒየር ማሽን ጥገና ይሰጣል። በቀን በአምስት ፈረቃ ከሰኞ እስከ እሁድ ከጧት እስከ ማታ በሁለት ወይም በአራት ወር እንደ ምርጫችሁ ተመራችሁ ብቁ ባለሙያ መሆን ትችላላችሁ። ቨርቹዋል TTI እንግዲህ
6: ሲተቀላቀለ አንድ አካባቢ ስለሆነ ይስባል።
7: TTI ሁሉን ነገር በተግባር የምትሰለጥኑበት ነው። ስለዚህም ሜክሲኮ ኬኬ ህንጻ አንደኛ ፎቅ ቢሮ ቁጥር 104 ታገኙታላችሁ። በ0911 23 24 36 ከደወላችሁ ታገኙዋችኋላችሁ። TTIዎች እንግዲህ ኑ ሰልጥኑ ብቁ ባለሙያ ሆኑ። መሰልጠን ብቻ ሳይሆን ወደ ስራውም እንድትሰማሩ በቂ ስልጠና ብቻ ሳይሆን በቂ ገዛ እናደርጋለን ብሏል።
6: ስለዚህ ደግሞ ገቢ ተኮር የሆነውን ስልጠና ከሁለት እስከ አራት ወር ወሰዱ እያለ ይገኛል TTI። ከልብ እናመሰግናለን። ወደ ሌላኛው አጋራችን ደግሞ ስናልፍ በመላ ሀገራችን ከአንድ ሺህ በላይ ቅርንጫፎችን የከፈተው የሁሉም ምርጫ የተባለው አቢሲኒያ ባንክ ነው። አቢሲኒያ ባንክ ከመደበኛዎቹ የባንክ አገልግሎቶቹ በተጨማሪ አዳዲሶቹንና ዘመናዊዎቹን የባንክ አገልግሎቶች እንድንጠቀምባቸው እንደዚሁ አቅርቦልናል። ግዚያችንን ይቆጥባሉ፣ የገንዘብ ዝውውርን ያፋጥናሉ ያላቾን አገልግሎቶች አቅርቧል። ከነዚህ መካከል ደግሞ የአፖሎ ዲጂታል መተግበሪያ በኩል የባህር ማዶ የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ በእጅ ስልኮ የቨርቹዋል ቪዛ ካርድ ይደርሶታል። በየትኛውም ዓለም ላይ ተንቀሳቅሰው በቨርቹዋል ቪዛ ካርድ በእጅ ስልኮ ብቻ ክፍያዎችን እየከፈሉ የምትፈልጉትን አገልግሎት ማግኘት ትችላላችሁ ያለ ይገኛል። አቢሲኒያ የሁሉም ምርጫ
7: አቢሲኒያ የሁሉም ምርጫ የዝግጅታችን የወርቅ ወርቃማው አጋር ስለሆነ ከልብና መሰግናለን። ወደ መጻው አለፍን። ዛሬ መስከረም 26 መጻው ገብቷል። አዲያባንና አበባን እሸትንና ነፋስን አማክሎ ያዘው ዘመነ መጻው ለሰዓሊያን፣ ለዘማሪያን፣ ለደራሲያን፣ ለሙዚቀኞች፣ ለድምጻውያን ሰበብ ድርሰት ለመሆን ታድሏል። የጥቅምት አበባን እዚህ ላይ ያስታውሷል። ለጋዜጠኞችስ?
6: ስለዚህ ያው አበባ የሆነ ዝግጅት ይዘ መቅረብ ብቻ ነው የሚጠበቅብን
7: እና የጥቅምት አበባን መጋበዝ እና መሰግናለን።
6: ወደ አጋሮቻችን ለፋ
7: ከአጋሮቻችን መካከል አንደኛው ቨርቹዋል ነው። ቨርቹዋል የሂሳብ መዝገብ አያያዙን ማዘመንና የገቢ የወጪ ስልጠናን ሙሉ በሙሉ በተግባር ይዘን ከመጣንና ስልጠናችን ወዳችሁ ከተቀላቀላችሁ እነሆ ከ20 ዓመት በላይ ዘለቅን። ቨርቹዋል በትርፍ ሰዓቴ ሂሳብ መዝጋት መስራት ፈልጋለሁ ካሉ ችግር የለም። እንዴት መዝጋት ብቻ ሳይሆን አከፋፈቱን፣ አጠራረሱን ከመጀመሪያው እስከ መጨረሻው በብቁ ስልጠና በብቁ ባለሙያዎች እውቀቱን እንሰጣለን። ደግሞም ወደ ንግዱ ከመግባቴ በፊት ምን ይመስላል የሚለውን ማየት ፈልጋለሁ ካሉ እንዴት ወደ ንግዱ መግባት እንዳለቦትና ሂደቶቹን አንድ ባንድ እንገልጽልዎታለን። ቨርቹዋል ሁለተኛውን የሥራ ዕድልን ፈጥሯል። እርሶ ሥራውን እየሰሩ ቨርቹዋል ይሰልጥኑ፣ ብቁ የሂሳብ ባለሙያ ይሁኑ። እኮ እንዴት ለሚለው መደወል ብቻ። ቨርቹዋልን ሜክሲኮ ኬኬር ህንፃና መገናኛ ቤተልሔም ፕላዛ ታገኟቸዋላችሁ። በ0930 10 0576 ወይም 77 ከደወላችሁ ታገኟቸዋላችሁ። ቨርቹዋል ለላቀ ሂሳባዊ ለውጥ ሁልጊዜም አጠገባችሁ ነው። በከተማችን ግንባር ቀደሙ የሂሳብ ማሰልጠኛ ተቋም ነው ቨርቹዋል።
6: ከሁለት አስርት ዓመታት በላይ ሂሳብና ሂሳብ ነክ ስልጠናዎችን በማሰልጠን በርካቶችን ለሁለተኛ ገቢ ዝግጁ ያደረገው ቨርቹዋል አሁን ደግሞ በሁለቱም ቅርንጫፎቹ በመገናኛና በሜክሲኮ ወርሶን እየጠበቀ ይገኛል። ኑ ሰልጥኑ፣ ውጤታማ ሆኑ እያለ ይገኛል።
7: እናመሰግናለን። ከልባታችን በኋላ እንዲሁ እንዳማረብን ተመልሰን እንመጣለን። አብራችን ቆዩ። ይህ የአዲስ 1879 የታሪክ ማስታወሻ ነው። ልዑል አልጋውራሽ ተፈሪ መኮንን በግርማዊት ንግሥተ ነገሥት ዘውዲቱ ፈቃድ መስከረም 27 ቀን 921 ዓ.ም እሁድ የንጉሥነት ዘውድ ተቀብለው ቀድሞ በያዙ ሥልጣን ላይ ንጉሥ ተባሉ። ከዚህ በኋላ የስማቸው አርእስት ግርማዊ ንጉሥ ተፈሪ የኢትዮጵያ መንግሥት አልጋውራሽና ባለሙሉ ሥልጣን እንደራሴ ይባል ጀመር። የንግሡም በዓል እንደሚከተለው ሆኖ ተከበረ ይላሉ መርሲሐዘን ወልደ ቂርቆስ የ20ኛው ክፍለ ዘመን መባቻ በተሰኘው መጽሐፋቸው ላይ። እጨጌ ገብረ መንፈስ ቅዱስ በስላሴ ቤተ ክርስቲያን ጸሎት ሲደረግበት የሰነበተውን የንጉሡን ዘውድ በቀሳውስት አስይዘውና የገንዘብ ሚኒስትሩ በጅሮንድ ዘለቀ አግደው አጅበውት መጥቶ በንግሥት መንበረ ዳዊት ፊት ከመጋረጃ ውስጥ በጥሩ ጠረጴዛ ላይ አስቀመጡት። ባጠገቡም በወርቅ ያጌጠውን ሰይፍ አስቀመጡት። ግርማዊት ንግሥት ዘውዲቱ ከቤተ መንግሥት መጥተው በመንበረ ዳዊት ላይ ተቀመጡ። ግርማዊ ንጉሥ ተፈሪም በተዘረጋላቸው ዙፋን ላይ ተቀመጡ። ለበዓሉ የተጠሩት እንግዶችና የዲፕሎማቲክ ሰዎች ከንጉሡ ዙፋን በስተቀኝ በተዘጋጀላቸው ስፍራ በወንበር ተቀመጡ። በዚህ ጊዜ ፊታውራሪ ወልደ አማኑኤል የግርማዊ ንጉሥ ተፈሪን የክብር ዘበኛ አሰልፈው መጥተው ከመጋረጃ ውጪ በቀኝና በግራ ቀጥ ብሎ እንዲቆም አደረጉት። ከዚህም በኋላ ልብሰ ተክህኖ የለበሱ ቀሳውስት ጸሎተ አኮቴት አድርገው በወንጌል ተነበበ። ከዚያም ቀጥሎ ብፁዕ እጨጌ ገብረ መንፈስ ቅዱስ ዘውዱንና
8: ሰይፉን አንስተው ባርከው ለግርማዊት ንግሥት አቀረቡ። በዚህ ጊዜ ግርማዊ ንጉሥ ተፈሪ ወደ መንበረ ዳዊቱ ቀርበው ግርማዊት ንግሥት ዘውዱን ጫኑላቸው፣ ሰይፉን አስያዟቸው። ከዚያም ቀጠሉ። ልጄ ሆይ እግዚአብሔር እኔን መርጦ በአባቴ በዳግማዊ ምኒልክ አልጋ ሲያስቀምጠኝ አንተም ለኔ አጋዥና ረዳት እንድትሆነኝ አድርጎ መርጦሃልና፣ ስለዚህ እነሆ ለክብርህ ዘውድ ሰጠው። ወደፊትም ለንጉሠ ነገሥቱ ዘውድ ወራሽ ለመሆን ያብቃህ፣ ለምትሠራውም ሥራ ሁሉ እግዚአብሔር ይርዳህ ብለው ተናግረው መረቋቸው። ንጉሡም አሜን እንደ ቃሎ ይሁንልኝ ይበለው ምስጋና አቅርበው ወደ ዙፋናቸው ተመለሱ። ከዚህ በኋላ መጋረጃ ተገለጠና ንጉሥ ዘውድ እንደጫኑ ለሁሉም ስለታዩ ከፍ ያለ ጭብጨባ ተጨበጨበ። ቀጥሎም የኢትዮጵያ መኳንንት በሊጋባ ወዳጅ አቅራቢነት ቀርበው በመንበረ ዳዊቱ ፊት በየማዕረጋቸው ከቆሙ በኋላ የአገር ግዛት ሚኒስትሩ ደጃዝማች ወልደ ጻድቅ ሽማግሌ ስለሆኑ የሚከተለውን ቃል ተናገሩ። ግርማዊት ንግሥታችን ለሀገሮ ለኢትዮጵያ ክብር ሲሉ ለልጆ ለንጉሥ ተፈሪ መኮንን ይህን ዘውድ ስለጫኑላቸው እግዚአብሔር ረጅም ዕድሜ ይስጠው። የንግሥተ ነገሥታትንና የንጉሡን ፍቅር አንድነት እንደ አብርሃና እንደ አጽብሃ ያደርግላቸው፣ ዕድሜ ይስጣቸው። ለንጉሥም ይህን ዘውድ ይባርክለው፣ ለንጉሠ ነገሥቱን ማዕረግ ያብቃው ብለው ተናግረው ሲጨርሱ መኳንንቱም እግዚአብሔር ይህን ቃል ይፈጽምለው እያሉ እጅ ነሱ። ከዚያም ቀጥሎ ብፁዕ እጨጌ ገብረ መንፈስ ቅዱስ ከተላላቆቹ መምህራን ጋር ቀርበው ንጉሥ ሆይ ይህን ዘውዶን እግዚአብሔር ይባርክለው፣ በተሰጠው ሥልጣን የሕዝብ ሁሉ መሪ ነዎትና የኢትዮጵያን ሕዝብ በሚገባ መንገድ መሪ ሆነው እንዲያሰማሩት እግዚአብሔር ይርዳው ብለው ተናግረው ሲጨርሱ መምህራኑም እግዚአብሔር ይህንን ቃል ይፈጽምለው እያሉ እጅ ነሱ። ከዚህ በኋላ ብፁዕ እጨጌ ጸሎት አድርሰው ጸጋ ዘአብን እስከ መጨረሻው ደግመው ኑዛዜ አደረጉና ቡራኬ ሰጥተው ሲፈጽሙ ስለ ንጉሡ ክብር ብዙ መድፍ ተተኮሰ። ወዲያው ሊጋባ ወዳጄና ጸሐፌ ትእዛዝ ወልደ መስቀል ወደ አደባባይ ወጥተው የአዋጅ ቃል ተናገሩ። ቃሉም ንጉሥ መባላቸውን የሚያስታውቅ ነበር። መስከረም 27 ቀን 921 ዓመተ ምሕረት የሆነው ታሪክ ይህ ነው። አዲስ 1879 አሁንም የተለያዩ ታሪኮችን ማቅረቡን ይቀጥላል። ከለባታችን በኋላና ዝግጅታችንን አቃፍ ደግሞም በዚያ ላይ ደጋፍ ካደረጉት አጋሮቻችን መልእክት በኋላ ተመልሰን መጣለን። አብራችሁ ቆዩ። አዲስ 1879
1: ሰልጥነው በብቃት ተምረው በጥራት ቀጥታ ወደ ሥራ የሚሰማሩበት ቲቲአይ የሞባይልና ኮምፒውተር ማሰልጠኛ ምዝገባ ጀመረ። TTI በመስኩ እውቀትና ልምድ ባላቸው አሰልጣኞችና በዘመናዊ ቴክኖሎጂ የተደራጀ በየትኛውም ቦታና ጊዜ ተፈላጊ የሚያደርጉ ስልጠናዎችን ይሰጣል። ሁሉንም አይነት ሞባይሎች፣ ፕሪንተሮች፣ ዲጂታል ኮፒየር ማሽኖችና ኮምፒውተሮች ጥገና ከነጥንቃቄው። TTI የሞባይልና ኮምፒውተር ማሰልጠኛ ከንድፈ ሐሳብ ትምህርቱ በተጨማሪ ለተግባራዊ ስልጠና በቂ ጊዜ መድበው ብቁ ባለሙያ ያደርጎታል። ከሰኞ እስከ እሁድ ከጠዋት እስከ ምሽት በአምስት ፈረቃ ከሁለት እስከ አራት ወር እንደ ምርጫው ይሰልጥኑ። በአጭር ጊዜ የፈጣን ለውጥና የስኬት ባለቤት ይሁኑ። አድራሻ ሜክሲኮ ኬኬር ህንፃ አንደኛ ፎቅ ቢሮ ቁጥር 124 ስልክ 0911-23-2436 TTI
9: የሚያስፈልገዎት ከድካም የሚያሳርፎ እንደ ቤተሰብ ልዩ እንክብካቤ፣ ምቾት፣ ፍጥነትና ዘመናዊነትን የተላበሰ የባንክ አገልግሎት ነው። ባንካችን አቢሲኒያ ከለት ተለት የባንክ አገልግሎት ድካም እፎይ እንዲሉ አገልግሎቶቹን በሙሉ ለምቾቶ እንዲሆን አድርጎ አዘምኖ ቀርቧል። መሰለፍ ድሮ ቀረ። በስልኮ ብቻ የፈለጉትን የባንክ ትዕዛዝ በቀላሉ ካሉበት መፈጸም ይችላሉ። በቅርንጫፍ ልገልገል ካሉ ደግሞ ካላስፈላጊ የጊዜ ብክነትና እንግልት ድነው በራስ አገዝ አገልግሎታችን ተገልግለው ከወረቀት ነፃ በሆነ መንገድ ፈጣንና ዘመናዊ የባንክ አገልግሎት ያገኛሉ። ሂሳቡን በቀላሉ ያንቀሳቅሳሉ። ፀሐይ ብትጠልቅም አገልግሎታችን አይቋረጥም። በሳምንት 7 ቀን በቀን 24 ሰዓት በቨርቹዋል ባንኪንግ ማዕከላችን የፈለጉትን የባንክ አገልግሎት በፈለጉት ጊዜ ማግኘት ይችላሉ። ስልጡን አገልግሎት ይገባዋል። ባንካችን ዘመናዊ አሰራርን ከሰው ተኮር መስተንግዶ ጋር አጣምሮ እንደ ቤተሰብ ተቀብሎ ያስተናግዶታል። ወደ ዘመናዊነት አብረን እንራመድ። አቢሲኒያ፣ የሁሉም ምርጫ።
3: ሂሳብ ሰራተኛ ሆነህ አብረን ለመስራት ስለፈቀድክ እናመሰግናለን። ከድርጅታችን የስራ ስፋት አንጻር ስላንተ ማወቅ እንፈልጋለን። በፒስትሪ ላይ ግዢና ሽያጭ እንዴት ይመዘግባል? የባንክ ሂሳብ ማስተርክስ ላይ እንዴት ነህ? የትኛው ቃትራፊ ወይም የትኛው አክሳሪ ነው? በዱቤ የተሸጡ ያልተሰበሰቡ ሂሳቦች ምን ያህል ናቸው? ያልተከፈለ የአቅራቢዎች እዳስ ለምን አልከፈልንም ብለን ጥያቄ ብናነሳ ምላሽ መስጠት ይችላል ይሆን?
4: እኔ ኮስል ያልሰራው።
3: እሺ፣ እነንስ የጉምሩክ ቀረጥ ምን ማለት ነው? እንዴትስ ይሰላል? ኤክሳይዝ ታክስ፣ ሱር ታክስስ ምን ማለት ነው? ቀረጥና ታክስ የሚጣልባችሁንስ ለይተታው ኤልሲ፣ ሲዲ፣ ቲቲ ስለነዚህ ትርጓሜስ? ያስመጣነው ወይም የላክነው ዕቃ አጠቃላይ ዋጋስ ስንት ነው?
4: እነዚህንም አላቃቸውም።
3: በል ወዳጄ፣ ቨርቹዋል ሄደህ ዘመናዊ የሂሳብ አያያዝ ስልጠናና የገቢና ወጪ ንግድ ኢምፖርት ኤክስፖርት ስልጠና ውሰድ። ሁሉንም ጥያቄ በተግባር ላይ በታገዘ መልኩ በመሰልጠን በቂ እውቀት አግኝተህ ሙሉ ለሙሉ ብቁ የሂሳብ ሰራተኛ ትሆናለህ። አድራሻቸው ሜክሲኮ ኬክር ህንፃ በ0930 100577 ወይም 79 መደወል ትችላለህ። ቨርቹዋል ብቃት ባለው ስልጠናው ይለያል።
8: አዲስ 1879

0: 아디스
1: 아스파스는 세바스테
2: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
3: አዲስ ዓመት ከዘመን መለወጫነቱ ባለፈ ዞቻችን መጪውን እናቀድበት አዲስ ነገር ለመጀመር የምንወጥንበት ጊዜ ነው።
4: እስከና ቤት ከፍቼ ባክፋ ተሰጥቶ ወደ ገንዘብ ቀይራለሁ።
3: ይሄን አውርጄው ያንን አምጥቼው ይሄን አሳክቼው እዚህ ቦታ ሄጄ ያንን ፈጽሜ ብለን የምንተማመንበት ጊዜ ነው። ከዚህ ሁሉ እቅድ ምን ያህል ኡን መሬት ሆኖ ይወርዳል ብለን ሁላችንም የምንጠይቅበት ጊዜ ነው። በዚህ ዓመት ከአንበሳ ባንክ ጋር እነዚህን እቅዶች እንጀምረውላቸዋለሁ። ይህ ዓመት የጀመርነውን ጥግ የምናደርስበት መጨረሻውን የምናይበት ይሆናል። አዲሱ ዓመት ከአንበሳ ባንክ ጋር እንጀምረው። መልካም የመጀመሪያ ዓመት። አንበሳ ባንክ እንጀምረው። አይነ

0: ቢስ ወዝወዝ አዲስ ተጀመረ ታዲያ ሰላም ባዲዳስ ያም ሰነዋ አዲስ አበባ ጆይና ነው ወዝወዝ የተባለ ነው እስኪ መላመቱ ስልክ 0984949409 ወዝወዝ የምናስብላችሁ ሄኒ ማሂና ኪንጎነን ቴክኒኩን እየተቆጣጠረ ኤፍሬም
1: አለ
0: ኤፍሬም
1: አዎ
0: ኤፊ ኤፋ የስልክ መልክቶቻችሁን የተቀበለች ሰላሚና ፕሮግራሙን እያስፈጸመ ባስቲቤት ፕሮዳክሽን
1: እስከ 8 አብረን እንቆያለን።
0: ወዝወዝ አዲስ እንደንበሳ አውቶቢስ ከተፈሎ ደናንተ እንዲደርስ ያደረጉ ታላላቅ አጋሮች አሉ። አዋሽ ባንክ፣ ሃያት ሪል ስቴት፣ ሳፋሪኮም፣ ሰንቺፕስ፣ የሚድሮክ ሳምንት በመስቀል አደባባይ ከሚድሮክ ኢንቨስትመንት ግሩፕ፣ ኢደብሊው ሪል ስቴት። በነገራችን ላይ የሚድሮክ ሳምንት ላይ ሁላችሁም ተጋብዛችኋል።
1: አዎ ምን ችግር አለው? አሁን ጥቅምት እንደመሆኑ
0: አዎ
1: ሚድሮክ እኮ አብሮን ያደገ አብሮን ይኖር
0: ሰው አሁን መስከረም ነው። ፕሮግራሙ ጥቅምት
1: ነው። ፕሮግራሙ ጥቅምት ነው ግን ያ ነገ 27 ነው። በነገራችን ላይ
2: ወደፊት ነሽ ማለት ነው። አየህ በጣም ሄዳለች።
0: አዎ
2: ጥቅምት አንዳ ጥንት ልትል ነው እንግዲህ አሁን።
1: አዎ ከሶስት ቀን በኋላ
0: የሰለጠነች ሰው ናት። ለማንኛውም በሚድሮክ ሳምንት መስቀል አደባባይ እንገናኝ ተብላችኋል። ኢደብሊው ሪል ስቴት አጋሮቻችንን በጅምላ እናመሰግናለን። በወጣ የተካ እንላለን
1: ይስጣችሁ ብለናል።
0: ስለታማኝ አጋርነታችሁ በድጋሚ እናመሰግናለን። ወዝወዝ አዲስ በፍጹም አበረተኮስ ሙዚቃ ተባርኮ ተከፍቷል። ፍቅርሽማ ፍቅርሽማ እንዴት ነው? ወዝወዝ እንዳላችሁበት እምነታችን ነው። አንድ ያጣላል
1: አንድ ያጣላናል።
0: ስቱዲዮ ያፈራውን ትኩስ ትኩስ ሙዚቃ እየተግባበዘን ወዝወዝ እንላለን። ጉንፋኑ ተሻለሽ?
1: አዎ እግዚአብሔር ይመስገን።
0: ትንሽ የቀነሰልሽ ይመስላል።
1: አዎ
0: አስገደንዳ ሾ ዋማራ ቀብዳ በቅርቡ የተመረተ ትኩስ ሙዚቃ ነው። ፍስብ ለነገረ መንገዳችንን ወዝወዝ ብለን እንመለሳለን። በጆሮ ይለቅ
1: መርቀናል።
0: ተጨንቆ ተጠቦ በሀሳብ ተከቦ ምን ማድረግ ይቻላል?
1: ምንም ማድረግ አይቻልም።
0: ወዝወዝ ወዝወዝ ወዝወዝ ወዝወዝ ወዝወዝ ወዝወዝ ወዝ

0: ወመራቅ አብዳ ለደስታ ጊዜ ካስቀመጣችሁ ጭፈራ ቀነሳችሁ ወዝ ያላችሁ ስለሆነ እናመሰግናለን።
1: ኩን በስብለናል።
0: ልዩነታችን ከመታስቡት በላይ ነው።
1: ከፍ ያለ ነው።
0: ማክ ነው።
1: ማክሰኞ ነው።
0: ማክሰኞ ምን ይጠበሳታችን የሚፈቅደው ነው ያህል እንደተለመደው ይዘናል ማውጫ።
1: እሺ
0: ኢንትሮ ገመጹ 1000 ብር የሚያሸልም የሙዚቃ ጥያቄ ከሽክላ ዘመን አንስቶ እስካሁን አድማጭ ከበቁ አገሩን ካደበላለቁት ጉዞፈኖች ጥያቄ ወጥቷል። ካስር ይታረማል ቀርሽ 1000 የዛሬው እጅግ በጣም የተለየ ነው። በርግጥ እስከዛሬውም የተለየ ነው። የዛሬውን ትንሽ ለየት የሚያደርገው ብሎንም ያልቀ ኦ በጣም አጭር
1: እንደማለት ነው
0: እሱ መረዝማ
2: ሁለት አለም አለው።
0: አዎ ያን ያደረግንበት ራሱን የቻለ ምክንያት አለ
2: የሚታወቅ ስለሆነ።
0: አዎ በዛ ላይ ደግሞ ያላስደመጥናችሁን ሙዚቃ ጠይቀን አናቀም እንደሚታወቀው። በርግጠኝነት በገምቱት የማታጡት አይነት ሙዚቃ ሲሆን ሰከንዱንም ሰብሰብ እናደርጓል። ምክንያቱም ጆሮአችሁ ላይ ነው ያለው ኢንትሮ። አሁን ይያሉት ሊሆን ይችላል።
1: ዛሬ ሲዮሲ ነው። አሁን ኢንትሮ ሲዮሲ።
0: አይ አሁን አፋቸው ላይ ይያሉት ሊሆን ይችላል። በጣም ከመቅለሉ የተነሳ ሁሉም የሚያውቁት ስለሆነ ሰከንዱን አሳጠረ።
2: ስለዚህ እንደውም ዝም ብለ ኢንትሮ ነው መናገር ያለብን እንደውም የሆነ ዛሬ አለን ስንል በሙከራ አንዳንድ የሚመልሱ አሉ እኮ ቀድሞ አይደል?
0: አሁን
2: ይሄኔ ራሱ የላኩ ይኖራሉ።
0: እሱን ለማለት ፈልጌ ነው።
1: እስቲ እናል
0: በጣም ቀላል ጥያቄ ነው። በርግጠኝነት በገምቱ አታጡት። ሰም ኢንትሮ ገምቱ 1000 ብር ነው ሽልማቱ። በጣም ቀላል ጥያቄ ነው። ግምታችሁ ይመር። በርግጠኝነት እንደምትመልሱት አንጠራጠርም። 0984949409 ከወዲሁ ይቀባበል። የ1000 ብር ባለቤት ለመሆን ተግታችሁ ገምቱ። ኢንትሮ ገምቱ 1000 ብር ያሸልማል። ስለዚህ አንቺም መበርታት ትችያለሽ። ለአንቺ ሞቅ ያለ ሽልማት ተዘጋጅቶልሻል።
1: ስለዚህ
0: ያ ሞቅ ያለ ሽልማት
1: ለእናንተ ነበርና ዛሬ በቃ እኔን ይመለከታል።
0: ያንቺ ዘመን ላይ ነው።
1: እሱ እንደዛ ሆኖ ነው።
0: ያንቺ ዘመን ላይ ነው።
2: እንደዛ ላይ ጀመረሽ።
0: ዋሽንት ነው የሚጀምረው። አንድ ሙቴን በጣም ወደዋለሁ ስትይ ነበር። የኔ ምን ጊዜም ፌቨራይት ሙዚቀኛ አንድ ሙቴ ነው አለችኝ። አንድ ሙቴ ስላት ጊሻባይ ላይ ያው ዋሽንት በጣም የምንወደው እጅግ በጣም በጣም በጣም ተወዳጅ የሆነ ሙዚቀኛ ነው አንድ ሙቴ ነፍሱን ይማረው። በተለይ ደግሞ የባህል ሙዚቃዎችን በጣም የምትወዱ ሰዎች በእርግጠኝነት አንድ ሙቴን ታውቁታላችሁ።
2: አልበም አለው አይደል?
0: ዋሽንት ግን ማሂ ዘመን ነው ልል ፈልጌ ነው። ኢንስትሩመንት አለ።
1: አንቱ የዋ ሚሎን ያለ አይደል የሚመስለው?
0: አለ እኮ
1: እኔ ያለው ነው የሚመስለው።
0: ይመስለኛል
2: እዛ ላይ ያለው ዋሽንት የሚነፋው ማለት ነው።
0: አዎ ጊሻባይ ላይማ ነበር ወይስ ከነማርዬ ጋር ወሎ ኪነት?
1: አረ እንዶ ምን እንደው ከምበል እንዶ ወሎ ኪነት
0: ዘኒት ማአባ
1: ዘኒት ላይ።
0: ለማንኛውም ኢንትሮ ገመቱ 1000 ብር ነው ሽልማቱ። በጣም ቀላል ጥያቄ ተዘጋጅቷል። የዛሬው ለየት የሚያደርገው እንደጀመረ ወዲያው ነው የሚያልቀው። ስለዚህ በጥንቃቄ አድምጡት። የ1000 ብር ባለቤት በእርግጠኝነት ሆናላችሁ። ኢንትሮ ገመቱ 1000 ብር ነው ሽልማቱ። ቀርሻ 1000 ብለናል። ጆሮን አደናቅፎ የሚጥል አዝናኝ ፕሮግራም
1: እንቅፋት
0: ሬዲዮ። በዛሬ እንቅፋት ሬዲዮ የቱፓክ የፍቅር ደብዳቤ ይቀርባል። ይህንን ያዘጋጀበት ራሱን የቻለ ሌላ ምክንያት አለኝ። በኋላ ይገለጥላችኋል፣ በኋላ መልስላችኋለሁ። ግን የቱባክ የፍቅር ደብዳቤ፣ ስለ ፍቅር ደብዳቤ ብዙ የምናወራቸው ነገሮች አሉ። የያዝኩትም ወሬ እሱ ነው። ከእሱ ጋር በተገናኘ ብዙ የምነግራችሁ ነገር አለ። እናንተም የተለየ ገጠመኝ ካላችሁ ከፍቅር ደብዳቤ ጋር በተገናኘ ልትነግሩን የምትፈልጉት ነገር ካለ ምንም ችግር የለም። ቴሌግራም ላይ ዲጄ ኪንግስተን ብላችሁ ልትልኩልን ትችላላችሁ። እንኳን ደህና መጣችሁ ያሉ አድማጮችም አሉ። ግርም በነገራችን ላይ
1: እንኳን ደህና ቆያችሁን እናንተም።
0: አዎ ሮቤል ሰላም ሰላም፣ እንዴት ናችሁ? አሾይና ነው። ቀናችንን አድምቃችሁታል። እስከ መጨረሻው አንላቀቅም። ከኮተቤ ሮቤል ነኝ ብሎናል።
1: ሮባና መሰግናለን። በተከታታይ አለው ይለናል።
0: ሰሞሆን ይበቃል የተባለ አድማጭ ደግሞ ፓስቲ ቤት ፕሮዳክሽን ማለት ፓስቲ፣ ይሄ በሻይ ምን በላው ነው? ይገርማል። ዛሬ ነው ልብ ብዬ የሰማሁት ምርጥ ብራንድ
2: ለካውን የሱም ስለሆነል
0: ሰሞን እንደው ማይ በትመልሽላችሁ የምንበለው ፓስቲ ነው።
1: ያው መቼስ ሰው ያለ ምክንያት ምንም ሊወጣ አይችልም ማለት
0: በትክክል ሰሞን የምንበለው ፓስቲ ነው። ፓስቲ ቤት ፕሮዳክሽን
2: ለካ ያንተ ስም ሲቆላመጥ ሶሚክ እንደሆነ ማለት ነው
0: ሰሞን። በትክክል
1: አሁን ቅርብ ጊዜ ሰው ልንጠይቅ ወደዛ ወደ አያታ ከሄደን ነበርና በትዝታው ዶላ ሄደን ፓስቲ በሻይ በላን አይደል?
0: ሁለታቿ ስድስት ነበር ስድስት አዛችሁ ስትበሉ ነበር
2: ሌላ ሰው እንዴ ደምበኞች አሉኝ እኮ እስክትል ድረስ
0: ፓስቲቤት ፕሮዳክሽን የኛ ካምፓኒ ነው ፓስቲቤት ያልኩበት ራሱን የቻለ ምክንያት አለን ያው ከልጅነታችን ጋር የተገናኘ ነገር አለው ከዛ ባለፈ ደግሞ ከርቸሊዮን የምንቀርጽበት ቦታ ስንሄድ ብዙ ጊዜ ፓስቲበሻ እየበላን ነበር እዛችካ ስቱዲዮ ጋር የምንቀርጽበት ቦታ ጋር ፓስቲቤት አለ እና ሁሉ ጊዜ እዛ እየሄድን ነበር ምን በለው
2: ፓስቲ ለብዙ ሰው ባለውለታ ነች በእውነት አሁንም ድረስ እኮ ነው
0: አዎ
2: አሁንም ድረስ እንደውም በጣም በክብሩ ራሱ አንደን ትልልቅ ሬስቶራንቶች ራሱ ለብቻ ይሄን ነገር ፓስቲ እየሰሩ የሚታወቁአሉ በየአካባቢ
0: በጣም እና የሚገርም ነገር እዛ ፓስቲቤት ስንገባ በጣም ብዙ ሰዎች ይደነግጣሉ ልክ ሳይሆን በጣም ነው የሚደነግጡት ምናልባት እኔ ግድ ስለሌለኝ እኔ የትኛውን ቦታ ላይ ገብቼ ተቀላቅዬ መጫወት ይችላል መብላት መጠጣት ይችላል እና መኪና ቁመን ስንገባ ምናምን ይደነግጣሉ
1: አዎ በጣም አሁን እንደውም ከቢሮ አንወጣም እንደምን ነገር አይደል በፊት 5 6 አመት በፊት ቦሌ ጋር ታስተውሳለህ
0: አዎ ማዘር ቤት
1: እና የሆነ ቢላ ሳይየ ገባንና ከሎዛንጀለስ ኪንጎ
0: ዙር ያለ ቤት እንት ነው ኤክሳይትመንታቸውን ታዋለ እኔም በጣም ነው ደስ የሚለኝ እና ፓሲቬት ፕሮዳክሽን የተባለበት ራሱን የቻለ ምክንያት አለው አንደኛው ከከርቸሊዮ የሚባለውን ፕሮግራማችንን ልንቀርጽ ስንሄድ ሁሌም መንበላባት ፓስቲቤት ነበረችና ከሱ ጋር በተገናኘ ነው ለማንኛውም ፓስቲቤት ፕሮዳክሽን ነው ሰው መሆን የተመለሰትለት ይመስለኛል
1: ከነትርጉም
2: ጥሩ ጥያቄ
0: አዎ አረኛም መተናል ምንድነው ያለች ነው ሜሮን 22
1: ሜሪ እንኳን ደህና ቆየሽን የዞተር አድማጭ
0: አዎ ሰመረ ከጎፋ ሰላም ሰላም እንደናችሁ እንኳን ደህና መጣችሁ እስከመጨረሻው ድረስ አብራያችሁ ነኝ ብሎናል እጅግ አድርገና መሰግናለን ሰሚያችን ለማንኛውም ከፍቅር ደብዳቤ ጋር በተገናኘ ትዝ የሚላችሁ ነገር ካለ ወይም እጃችሁ ላይ ተቀመጠ የፍቅር ደብዳቤ ካለ
2: ወይ ጻፋችሁ ተጻፈላችሁ
0: በትልኩልን በትነግሩን በጣም ደስ ይለኛል የቱፓክ የፍቅር ደብዳቤን ጋብዘናችሁ በኋላም ከወሬ ጋር የተገናኘ ነው ለማንኛውም እስከ ዝግጅታችን ፍጻሜ ጆሮአችሁን ሳትነቅሉ አብራችሁን ቆዩ ወዝወዛ ዲስ ከተኮስ ሙዚቃ ሲመለስ ፌርማታ አዳዲስና ሮጊዮሪዎች የሚገናኙበት ቦታ በፌርማታ አዳዲስና ሮጊዮሪዎችን ነግራችኋለን ዛሬም እንደተለመደው በጣም አስገራሚ የተባሉ ወሬዎችን ይዘመተናል መርካቶ ፒያዛ ካዛንጂስ ካዛ ፖፖላሬ ካምቦሎጆ ፍራንስ
1: ፈረንሳይ
0: ለጋሲዮን ሩዋንዳ ቤኒን ሰፈር ወሎ ሰፈር ተረ ሰፈር ቀበና ለዋለ አራዳ ብርቁ ነው አራዳም ለዋለ ቀበና ብርቁ ነው ሲባል ነበር ይሄን አላቀም ነው ማይ
1: አረኝ አልወጣኝ
0: አዎ
1: ያራዱሽ መንደር
0: በነገራችን ላይ ይሄንን የገጠመው ይሄኔ ነው
2: ያዋኙ ያዋኙ
0: ለማንኛውም አዲስ ጫፍ እስከ ጫፍ በተነቃቃ መንፈስ ወዝወዝ አዲስ ሄለን በርሄ በቅርቡ አዲስ ነጠላ ዜማ ለቃለች እንዴት አገኛችሁት
1: ቆንጆ
2: አሪፍ
0: ሞቅ ያለ ሙዚቃ ሄለን በርሄ ከፍቃዱ ፎርሳ ጋር በቅርቡ አዲስ የነጠላ ዜማ ለቃለች ዛሬ አዳዲስ ሙዚቃዎችን ብቻ ነው የምናስደምጣችሁ ሽቅርቅር ይሰኛል ከፍ አድርገው ወዝ ወዝ

0: ፈለገ ተስፋ የሚድሮክ ሳምንት ታሪኩን ከሩቅ አትመልከቱና አብረን እንመልከት። ከጥቅምት 2 እስከ 7 ቀኑን ሙሉ በመስቀል አደባባይ ይምጡ፣ ይጎብኙ፣ በተመጣጣኝ ዋጋ ይሸምቱ። የሚድሮክ ሳምንት የሁላችንም የደስታ ቀን። ሚድሮክ ለሀገር።
1: በየቀኑ የቤት ዋጋ ሲጨምር እየተመለከቱ ገንዘቦን ባንክ ውስጥ አስቀምጣ እስከ መቼ ይቀመጣሉ? EW Real Estate ከዳይመንድ ፕሮፐርቲስ ጋር በመተባበር የታላቅ ዕድል ባለቤት ሊያደርጎ መጥቷል። በወረቀት ላይ ያሉ ሳይሆን ግንባታቸውን ከ85% በላይ የተጠናቀቁ አፓርትመንቶችን በመሃል ፒያሳ፣ በቦሌ 24 እና በሳር ቤት አዘጋጅተንሎታል። በመሃል ፒያሳ ከአንደኛ እስከ ሶስተኛ ፎቅ ያሉ የንግድ ሱቆችን በ25% ቅድመ ክፍያ ብቻ እንዲሁም ባለ 1፣ ባለ 2 እና ባለ 3 መኝ አፓርትመንቶችን በ20% ቅድመ ክፍያ በመክፈል የቤት ባለቤት ይሁኑ። በቦሌ 24 በኤርፖርት በአምስት ደቂቃ ርቀት ላይ ባለ 2 እና ባለ 3 መኝታ ቤቶችን በካሬ 100,000 ብር ብቻ በ20% ቅድመ ክፍያ ያገኙ። በሳር ቤት በከተማችን ከፍተኛ ተፈላጊነት ባለው አካባቢ የሚገኙ ዘመናዊ መኖሪያዎችን መርጠው ይግዙ። ከሌሎች የሚለየን የምንገነባቸው ህንፃዎች ለሰላሙ ሲባል በአንድ ወለል ላይ 3 አፓርትመንቶችን ብቻ የያዙ፣ በተጨማሪም ማራኪ ቴራስ፣ አስተማማኝ የደህንነት ካሜራዎች፣ የራሳቸው የከርሰ

0: ሰዎችን ያስረሳል፣ ደስታን ያካፍላል። እውነተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
1: እድግ በልልኝ የኔ ልጅ።
2: አንተ የት ጠፍተህ ነው ግን?
1: አሁን ገባሁ፣ በጣም ነው የናፈቅከኝ።
0: ኔትወርክ ሳይመርጡ ያለ ገደብ ከወዳጆቹ ጋር ሁሌም ቅርብ ይሁኑ። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለምንም ገደብ ይደውሉ። ከወዳጆቹ ጋር በነፃነት ይገናኙ። ሳፋሪኮም
3: He was beautiful. He wants to know your difference. To dream, if anybody has enabled the world to dream, it's Lionel Messi. Messi kept going, it's Lionel Messi! The little boy from Rosario, Argentina, on behalf of every little boy.

ኳስ ከሊዮኔል ሜሲን በኋላ ይቀጥላል። ግን በመናቀው ጣምና ደረጃ አይደለም። ቀኑ ደረሰም። የሮዛሪዮ ሳንታፌ ውድ ልጅ የእግር ኳስ ውብ ነገሮች ሁሉ ተሰብስበው የተገለጡበት መልክና ቁመና ውቅያኖስ ያቋርጠው ህልመኛ ምታተኛው አንበል የአርጀንቲና ምልክት አርጀንቲናን የሚወክለው መንፈስ ሊዮኔል አንድሬስ ሜሲ ከአልባ ሴሌስቴ የሚለይበት ቀን ደረሰ። ስታዲየም የሞሉ ደጋፊዎችን ለመጨረሻ ጊዜ በአክብሮት ቀና ብሎ ይመለከታል። ምናልባትም ያለቅሳል። የእግር ኳስ ደጋፊዎች ግን ያለ ጥርጥር በመላው ዓለም ጫፍ በልባቸውም በአይናቸውም ያነባሉ። ሜሲ የአምበልነት አርማውን አስረክቦ ወደ ትዝታችን፣ ወደ ሚውዚየም፣ ወደ ልባችን፣ ወደ ኳስ ማቆም ይንደረደራል። አንተን ለማየት በትክክለኛው ዘመን ተወለድኩ። ያደረግከውን ሁሉ አጣጣምኩ። የብሔራዊ ቡድን አጋር ሆኜ ታላቅነት ምን እንደሚመስል መሰከርኩ አለ አንሄል ዲማሪያ። ሜሲ ሲጫወት እንዴት ነበር ብለው የማይጠይቁ እሱን ያዩ ሁሉ እንዴት እድለኛ ናቸው። ሜሲ እንዲህ ነበር ብለው ለልጅ ልጆቻቸው ያዩትን የሚገልጹ እንዴት እድለኛ ናቸው። እግር ኳስ ጥበብ ሲሆን ተጋጣሚ አብዝቶ በአንድ ምትሃተኛ ሲሸበር፣ ግራግር ታምር ሲሰራ፣ ውጣውረድ በንግስና ጉዞ ውስጥ ምን እንደሚመስል ሊዮኔል ሜሲን አየሁ የሚሉ ሁሉ እንዴት እድለኛ ናቸው። እናመሰግናለን። ሊዮኔል ሜሲ ታዋቂው አርጀንቲናዊ ኮሜንታተር አርጀንቲናን በአዚቴክ ስታዲየም እንግሊዝን ስታሸበር፣ ቪክተር ሁጎ ሞራሌስ ቃላቱን ሁሉ አርከፍክፎ መቋጫውን ዲጎ አርማንዶ ማራዶናን የሰጠን ፈጣሪ ይመስገን እንዳለውም ይህ ዘመን ሊዮኔል ሜሲን ያሳየን ፈጣሪ ይመስገን ይላል። መሰቃየትን በድል ጥርጣሬን በእምነት አበቃለት ከሸፈ መባልን በማይደረስበት ንግስና የለወጠው ኮከብ ይሸኛል። ከሮዛሪዮ ሳንታፌ ከተገኘ ትንሽ ልጅነት አርጀንቲናን ወደሚወክል መንፈስነት ተለውጧል። አፈታሪክ ከሚመስሉ ዓለም ካከበራቸው ልጆቿ ሸጎቬራ ማራዶና መሃል ወንበር ስቦ ተቀምጧል። የማይታመን ጥበበኝነቱን፣ አስደናቂና አስደማሚ ጎሎቹን፣ ተደጋጋሚ ስብራቶቹንና እንዴት ሆነ የሚያስብል ድሉንና ስኬቱን ሜሲ ከአርጀንቲና ምድር ይዘጋል። የስንብቱ ጨዋታ የአንድ እግር ኳስ ተጫዋች ስንብትም አይደለም። የተሰቃየ በተስፋ የተጠበቀ ተጠብቆ የቀረ ተስፋ ቆርጦ የተሰናበተ እንደገና የተመለሰ ተመልሶ ደግሞ ተአምር የሰራ የሀገሩን ጥያቄዋን የመለሰ የአንድ ደቃቃ ግን እንደ ሐውልት በስራው የገዘፈ ንጉሥ ሽኝት አርጀንቲና ታከናውናለች። ለእግር ኳስ ለሰጠው ሁሉ ለምትሃታዊ ጥበብህ፣ ለስቃይህ፣ ለማይታመነው ክብርህ፣ በጨዋነት ታይተህ ትውልድ ለመቅረጽህ፣ ለስፖርቱ ውብ መልክ ለመሆንህ እናመሰግናለን። ሊዮም የእግር ኳስ ልዩ ነገሮች ሁሉ አንድ ላይ የተገለጡበት ቀመር እግር ኳስ ከሊዮኔል ሜሲን በኋላ ይቀጥላል። በምናቀው ስምና ጣዕም ደረጃ ግን አይደለም። የንጉሱ ስንብት ትሪቡን ዳሰሳ ፍቅር ይልቃል።

0: ዋንጫ ድል በፊት ከባላን ዶር ተደጋጋሚ ክብሮቹ ቀድሞ በካምፕናውና በአውሮፓ ትልልቅ ስታዲየሞች ሁሉ መልኪያ ማንጸሪያ የሚያደርጉትን ትዕይንቶች ሳይፈጽም አንድ ትንሽ ልጅ ነበር። ክሩዛሪዮ የተገኘ ትንሽ ልጅ አርጀንቲናን በትንሽ እድሜ ተሰናበተ። ባርሰሎና ጉድለቱን ሳይሆን ተሰጥኦውን አይቶ ድል ሰጠው። ለካታሎኑ ክለብ አንዳች ሳያጎድል የድል ምድር የድል ክለብ እንዲሆንም አደረገ። አርጀንቲና ግን ፈተነችው። እኛ ስንፈልግህ የታለ አለችው። ማራዶና ያደረገውን አንተ ለምን አታደርግም ብላ ጠየቀችው። ሐውልት ገንብታ ፈረሰችበት። አክብራ ጠየቀችው። አርጀንቲናን መውደዱን እውነት አርጀንቲናዊ ደም አለህ ብሔራዊ መዝሙሯን ስትዘምራለህ በጥያቄ አጣደፈችው። ሜሲ አውሮፓን ዓለምን ተቆጣጥሮ ወሳኟን መቆሚያውን የሚወዳትን አርጀንቲናን ማሸነፍ ግን አቃተው። እናም በሁለት የተቃርኖ ስሜቶች እየተሰቃየ ወጣትነቱንና ሕይወቱን ገፋ።
1: This is the 122nd minute of the World Cup final. The little boy from Rosario, Argentina, on behalf of every little boy wearing his shirt. Lionel Messi, no. It's got away. Great day for him.

ታላላቅ ታሪኮች የክብር ገድሎች በለመለመው መንገድ ባቋራጩ ጎዳና ብቻ እንዳልተጻፉ ታሪክ ይመሰክራል። ሜሲ የአርጀንቲናን ቡድንን እየመራ ፍጻሜዎች ላይ ደረሰ። ደግሞ ደጋግሞም ደረሰ። እየደጋገመ ተሸነፈ። የሚወድበት ትችት ርኅራኄ አልባ ሆነ። አንዳንዶች ብሔራዊ ቡድናችን ልቀቅ አሉት። ሌሎች አንተ እንድታሸንፍ ባርሰሎና ወደ አርጀንቲና ይምጣል ሆይ ብለው ተሳለቁ። አንተ መቼም ማራዶናን አትሆንም አትመስልም፣ ሌላው አሳዳጅ ትችት። ትከሻው ላይ የትችት ድንጋይ ዘነበ። አንድ ቀን በቃኝ እስከሚል ድረስ ከ2016 የኮፓ አሜሪካ ሽንፈት በኋላ የትውልዱ ምርጥ ኮከብ ሀገሬን ለማኩራት የቻልኩትን አድርጌያለሁ፣ አሁን ሩጬን ጨርሻለሁ ብሎ ውሳኔውን ስንብቱን አሳወቀም። አሳቢ የሀገሩ ልጆች አርጀንቲና አሁንም አንተን ትፈልግሃለች ብለው የሀገሪቱን ፕሬዚደንት ጨምሮ ለመኑት። እሱም ተመለሰ።

ከዚያ በኋላ ሜሲና አርጀንቲና ሜሲና የልቡ መሻት ተፈጸመ። ሜሲና የኢንተርናሽናል ጨዋታ ስኬት ተገጣጠመ። ያንዳንዱ አርጀንቲናዊ ኮከብ ለሜሲ ለመውደቅ ተዘጋጀ። 2021 ኮፓ አሜሪካ በብራዚል ምልክት ስታዲየም ማራካኛ ለአርጀንቲና የመጀመሪያውን ዋንጫ አስገኘ። እንባዎች የደስታ ሆነው ወረዱ። ሜሲ ከስሩ እንደተፈታ ሆኖ ቦረቀ። ያ ግን የታምራቱ መጀመሪያ ብቻ ነበር። ያሳደደውን ጥያቄ አትወጣውም የተባለውን ተራራ፣ ካንተ ውጭ ማን ሊፈታው ነው የተባለውን የአርጀንቲና እንቆቅልሽ በ2022 የዓለም ዋንጫ ኳታር ሊዩሲያን ላይ በተጋድሎ መለሰም። ታህሳስ 18 2022 እንደ አውሮፓውያን አቆጣጠር አርጀንቲና ፈረንሳይን በረታችበት የምንጊዜም ድንቁ ፍጻሜ በተባለ በስሜት በተወጠረ በድራማ በታጨቀ ኃላፊነቱ በከበደ የዓለም ዋንጫ ፍጻሜ ሊዮኔል ሜሲ ሁሉንም ነገሮች አድርጎ ሁሉንም ነገሮች ሆኖ አርጀንቲናን ሻምፒዮን አደረገ። ሜሲ በምድር ከታዩ ኮከቦች የተለየ ለመሆን ይሄ ይቀሯል የተባለበትን ጥቁር ነጥብ አጠፋ። አርጀንቲናን ዓለም ጠበባት። ሜሲም ብቻውን ከፍ ብሎ በእግር ኳስ ሰማይ ላይ ነገሰ። ሜሲ kept going. It's Lionel Messi. He scored. The goal the world wanted. Sorry, Martinez. Lionel Messi. Fernandinho.

0: ከዚያ በኋላ ነገሮች መልካቸውን ቀየሩ። አርጀንቲና ሜሲን ከማራዶና ጥላ ስራ ወጥታ ወደ ንግስና ቦታው መራቸው። ሜሲን የተለየው ልጅ ያለችው የአርጀንቲና የሰርኮሬ ሜሲ ሆነ። በየዓለም ጫፍ በየስታዲየሞቹ የአርጀንቲናውያን መለያ ላይ ሊዮኔል ሜሲ የሚለው ስም ብቻ ታየ። የበደሉትን ሁሉ አስተውሰው ሜሲን የሚክሱበት ነገር ላይ ተጉ። ሜሲ ከአርጀንቲና ጋር ለዘላለም ታረቀ። ዋንጫዎቹ ክብሮቹ ተዘርዝረው አያልቁም። ስለሱ እያንዳንዱ ኳስ አፍቃሪ ላይ ያለው ምስል ግን መገለጥ አይችልም። 207 ጨዋታዎች፣ 125 ጎሎች፣ 68 አሲስቶች፣ አንድ የዓለም ዋንጫ፣ 2 የኮፓ አሜሪካ ሻምፒዮንነት፣ 8 ባለን ደኦር፣ ቁጥሮች ፈጽሞ የማይገልጿቸው ቃላትም በበቂ የማይተነትኗቸው የሜዳ ላይ የጨዋታ ድሎችና ብልጫዎች፣ መሰላት የማይችሉ የእግር ኳስ ታዳሚን በአግራሞት የናጡ ክዋኔዎች፣ ሊዮኔል አንድሬስ ሜሲ።
1: The little boy from Rosario, Argentina, on behalf of every little boy wearing his shirt.
2: Deflection high from range. Big deflection!

0: ጊዜው ደረሰ። እንዲያልቅ የማይፈልገው ምራፍ ሊያከተም ግድ ሆነ። የአመታት መንጎድ ሊዮኔል ሜሲንም ጎበኘ። 39 ዓመቱ ላይ የአርጀንቲና ኃላፊነቱ ያከትማል። እግሮቼ ተግባሮቻቸውን ለመከወን ሲደክሞ እግር ኳስን እሰናበታለሁ ያለው ንጉሥ፣ በተለይም በስኬት ውስጥ ትልቁን ሚና ከተጫወቱት አባቱ ህልፈት በኋላ ውሳኔውን አፋጥነም። የሮዛሪዮ ሳንታፌው ታዳጊ ቤተሰብ መሪ አባት ሆነ። ምትሃተኛው ተጫዋች ወደ ሌጀንድነት ተቀየረ። እናም ሌጀንዱ ንጉሡ ደግሞ ሊሰናበት ግድ ሆነም። አርጀንቲና በስታዲየሟ ሞኒመንታል ቤኒንን ትገጥማለች። ውጤቱ አይጠበቅም። ሁሉም ነገር ስለ ሊዮኔል ሜሲ ብቻ የሚሆንበት ጨዋታ ነው። እሱ ወደ ሜዳ ሲገባ 85,000 ደጋፊዎች የማይለካ የአክብሮት ድምፅ ያወጣሉ። እግር ኳስና የመላ ዓለም አፍቃሪዎቹ እንደገና የማይመለሰውን ንጉሥ ባንክሮ ይመለከታሉ። ሜሲ ለመጨረሻ ጊዜ መለያውን፣ ለመጨረሻ ጊዜ የአምበልነት አርማውን፣ ለመጨረሻ ጊዜ አርጀንቲናን ይወክላል።
1: Lionel Messi is one of the all-time greats, that's for sure. A fantastic dribbler with a killer eye for a pass and obviously a lethal finisher too.
2: That's Messi. Messi!
3: Messi kept going. It's Lionel Messi. He scores.

ተከትሎ ዓለም ምንም መልስ የሌለውን ጥያቄ መጠየቅ ይጀምራል። አርጀንቲናም መልስ አልባ ጥያቄዋን ታስከትላለች። ከሊዮኔል ሜሲ ቀጥሎ ማን የካፒቴንነት አርማው? ሮሜሮ፣ ማካሊስተር፣ ኤንዞ ፈርናንዴስ፣ ዩሊያን አልቫሬስ፣ ላውታሮ ማርቲኔዝ ወይም ሌላ አንድ ተጫዋች ሊረከብ ይችላል። ሜሲን የሚተካው ባለተሰጥኦ ግን በአርጀንቲናም በመላው ዓለምም ፍንጩ ያለ አይመስልም። እግር ኳስ ይቀጥላል፣ አርጀንቲናም ትቀጥላለች። የዓለም ዋንጫ ውድድሮችም ይመጣሉ፣ አሸናፊ ቡድኖችም ይከታተላሉ። ሊዮኔል ሜሲን ግን ማን ይተካዋል? አጥቂን ወይም አማካይን? ካፒቴንን? ሜሲ የተጫወተባቸውን ሚናዎች የሚይዙ ተጫዋቾች ይመጣሉ። በእግሮቹ ጠቅልሎ የገለጣቸውን ውብ የእግር ኳስ መልኮች ግን ማን ይረከባል? ማንም። This time it wasn't to be. This time even the greatest conjurer in the history of the game. Messi kept going. It's Lionel Messi. He scored. The goal the world wanted. Messi. He's the best player in the world. Stunning. Just stunning. Thank you. What can you say? But thank you. At last, an explosion of the exceptional. አስር ቁጥር መለያ ሜሲና እግር ኳስ ሙሉ ለሙሉ እስኪለያዩ ድረስ ማንንም አይለብሰውም፣ ሊዮኔል ስካሎኒ ተናግሯል። የማራዶና 10 ቁጥር ሊዮኔል ሜሲ እንደገና ከፍ አድርጎ የሰቀለው 10 ቁጥር ከብዙ አመታት በፊት ጀምሮ ተራ ቁጥር ያልሆነው 10 ቁጥር ራሱ ታሪክ ጫና የአርጀንቲና አጀንዳ የሆነው መለያ ለተወሰኑ ጊዜያት አይነካም። አርጀንቲና ለሜሲ ያደረገችውና ሜሲ ላይ የፈጸመችበት ቅጣት ሁሉ የሚታወስበት ምልክት ሆኖ ይቀጥላል። ሲሸነፍ ተመለከተችው፣ ሲያለቅስ፣ ጥሎ ሲሸሽ፣ ይቅር ብሎ ሲመለስ፣ ሲነግስና ሲያነግሳት፣ እንደ ፊልም የተጻፈ ነገር በሰንደቋ በተወከለው መለያ ሲፈጽም ያስተዋለችበት ታሪክ በቀላሉ እንዳልተጻፈ የምታስተምርበት ምልክት ሆኖ ይቀጥላል። አሁን ከክሶች ጋር አይሰናብትም። ተግባሩን እንዳልጨረሰ ባለተሰጥኦም አይለይም። የሀገሪቱ የምንጊዜም ኮከብ ጎል አግቢ ነው። የዓለም ዋንጫ አሸናፊ፣ አርጀንቲናን ደጋግሞ በመወከል ቀዳሚ ተጫዋች፣ አርጀንቲናውያን በፍቅር በአክብሮት የቀለጡለት ንጉሥ ሆኖ ይሰናብታል። ለሀገሬ ከጓደኞች ጋር በፈጸምኩት ስኬት የተነሳ ሁላችንም የምናልመውን ነገር አሳክቼ ከመደምደም የተነሳ አእምሮዬ ፍጹም ሰላም ይሰማዋል ብሏል ሊዮኔል አንድሬስ ሜሲ። እግር ኳስና አርጀንቲና ጎሎቹን ብቻ አይናፍቁም። እንደ ሰው የነበረውን ባህሪ፣ ትህትናውን፣ ዝምታውን፣ ከእግር ኳስ ላለመግዘፍ፣ ከአርጀንቲና ላለመብለጥ የተሰቃየበትን ዝቅታውን አይተኩትም። እንደ ሊዮኔል አንድሬስ ሜሲ ማንም የለም። እግር ኳስ ይቀጥላል፣ ግን ያለሱ በሚታወቀው ልኩ አይደለም። ለመታታዊ ጥበብህ፣ ለማይታመነው ከፍታ፣ ለስቃይህ፣ ለስኬትህ፣ ለእግር ኳስ ውብ ገጽ ለመኖርህ እናመሰግናለን። ሊዮኔል አንድሬስ ሜሲ ትሪቡን ዳሰሳ። He was beautiful. He was the point of difference. He has always been. Lionel Messi. Messi's here. That's what he came for. The magic power. It's Lionel Messi. He scored. Here's Messi. Away from two, three, four. Wonderful, wonderful, wonderful. How good is he? Dare to dream. If anybody has enabled the world to dream, it's Lionel Messi. Back to Messi.

0: በብዙዎች መታመን ብቻ ሳይሆን ብዙዎች የሚተማመኑበት ሆኖ መዝለቅ የታላቅ ጥረት ወርቃማ ፍሬ ነው። ላለፉት 50 አመታት ለደህንነታችሁ አስተማማኝ ዋስትና እያቀረብን ከትውልድ ትውልድ ተሻግረናል። ለህልሞቻችሁ መከታ፣ ለቤተሰባችሁ ደህንነት አለኝታ፣ ለንግድ ለንብረታችሁ ብርቱ መተማመኛ እየሆንን የነገን ዋስትና ዛሬ ላይ ያጸናን በእያላችሁበት ተደራሽ ሆነን ፈጣኑን የመድን አገልግሎት ማቅረባችንን ቀጥለናል። በልባችሁ ደህንነት በፊታችሁ ላይ ፈገግታን ያደመቀን ላለፉት 50 አመታት ዘልቀናል። በካበተልም ዳችን ላይ ብቃትን ጨምረን የመድን አገልግሎታችንን ከመጪው ዘመን ጋር አዘምነን በተሻለ አቅም ለናገለግላችሁ ተዘጋጅተናል። ስኬቶቻችንን እየዘከረን የወደፊቱን እንቀይሳለን። የነገን ዋስትና ዛሬ ላይ ያጸና አስተማማኝ አጋሩ የኢትዮጵያ መድን ድርጅት።
1: የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 30ኛ መደበኛና 17ኛ አስቸኳይ ጠቅላላ ጉባኤዎች ቅዳሜ መስከረም 30 ቀን 2019 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ አበባ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በለቱ በሚደረገው መደበኛ ጠቅላላ ጉባኤ ባንኩን ለሚቀጥሉት 3 ዓመታት የሚመሩ የዳይሬክተሮች ቦርድ አባላት ምርጫ ይደረጋል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀንና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለ አክሲዮኖች ጉባኤዎቹ ከሚካሄዱበት 3 የሥራ ቀናት በፊት ለጋር በሚገኘው የባንኩ ዋና መስሪያ ቤት 8ኛ ፎቅ የአክሲዮንና ኢንቨስትመንት ክፍል የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጦ የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ። ዝርዝር የስብሰባውን አጀንዳዎች፣ የዳይሬክተሮች ቦርድ አባላት ምርጫ መስፈርቶችና ሌሎች ለጉባኤው አስፈላጊ የሆኑ ሰነዶች ረቡዕ ጳጉሜ 4 ቀን 2018 ዓ.ም ታትሞ በወጡት ሪፖርት ሪፖርተርና አዲስ ዘመን ጋዜጣዎች እንዲሁም በባንካችን ድረገጽ ላይ መመልከት ይቻላል። የአቢሲኒያ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ።
2: ለጥቅሉ ይከፍላሉ፣ ከነስልኩ ይወስዳሉ። በአንድ ክፍያ 2000 መታ የዘኔክሰስ ስልክ ስጦታ። የከፈሉት ቅድመ ክፍያ ሙሉ በሙሉ በአገልግሎት ጥቅል የሚመለስበት ስማርትፎን የሚያገኙበት በዘኔክሰስ ስማርትፎን ስልኮች ላይ ብቻ የሚተገበር ቀድመው የመጡ የሚያተርፉበት ሰፊ እድል በር ዘኔክሰስ። የዘኔክሰስ L131 እና ዘኔክሰስ L228 ሞዴል ስልኮችን ተመጣጣኝ ቅድመ ክፍያ በመክፈል ለ12 ወራት በየወሩ በሚሰጠው አስተማማኝ ሆኑ ወርሃዊ የዳታ የድምፅና የጽሑፍ መልእክት ተመላሽ ጥቅል አማካኝነት የከፈሉትን ዋጋ በአገልግሎት ያገኛሉ። ይህም ማለት ለጥቅሉ ይከፍላሉ፣ ከነ ስልኩ ይወስዳሉ። በዘኔክሰስ ስልክ ጥቅል በቴሌብር ሲገዙ የ40% ተጨማሪ ቅናሽ ያገኛሉ። በሁሉም የኢትዮ ቴሌኮም የአገልግሎት ማዕከላት ቀድሞ ይምጡ፣ ያሻውትን ይምረጡ። ሁሌም አዳዲስ ዘዴዎችን እንፈጥራለን፣ ለፍትሃዊ አገልግሎት ከልባችን እንሰራለን። ኢትዮ ቴሌኮም።
3: አዲስ ዓመት በአደይ አበባ ደምቆና ፈክቶ አዲስ ተስፋን ይፈነጥቃል። ሜጋ ቀለም ደግሞ ለእይታው ሁሌም አዲስ እንደሆነ ለቤቱ የማይጠግቡትን ውበት በየቀኑ ያጎናጽፍልዎታል። ሜጋ ቀለም ውበት ከእይታ ይቀዳል፣ እይታ ከጥራት ይመነጫል። ጥራት የከፍታ አሻራ ነው። ሜጋ ቀለም ዘመን አይሽረው የሕንፃ ገጽታ፣ የቤቱ ግድግዳ የውበት ሞናሊዛ ነው። የሜጋ ቀለሞች የዳሰሷቸው የመጨረሻ ግንባታዎች ሁሉ ቀልብን ይሰርቃል፣ ልፋቱን ያሳምራል። ሜጋ ኮንቴክስትራ፣ ሜጋ ቴክስቱራል፣ ሜጋ ሃይግሎስ፣ ሜጋ ሱፐር ፕላስቲክ እና ሲንቴቲክ፣ ሜጋ ፕራይመር፣ ሜጋ ቫርኒሽ፣ ሜጋ ሚነራል፣ ሜጋ ሺልድ። የሜጋ የፈለጉት አማራጭ ቀለሞች ሁሉ የዲኤች ገዳ እህት ኩባንያ ከሆነው ዘሚሊ ቀለም ፋብሪካ ቀርበዋል። ሜጋ ቀለም ዘመን አይሽረው የውበት ማህተም። መልካም አዲስ ዓመት። የደስታ
4: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከእንግዲህ በጀርባ ህመም መሰቃየት ቀር። ጥራቱን የጠበቀ ምቾትን ያሟላ ቪአይፒ ፎም ከኒው ፍላወር መፍትሄ ሆኖ ቀርቧል። ይህ ሁሉ ጥራትና ጥንቃቄ የእርሶን ሰላማዊ እንቅልፍ ለማረጋገጥ ነው። ኒው ፍላወር ቪአይፒ፣ ኤችዲ፣ ቪክትሪ፣ ቦንድድ እና ኤክስትራ ቦንድድ ምርቶቻችን ለጤናዎ ስጦታዎቻችን ናቸው። ምርቶቻችን ለሶፋና ለአረቢያን መጅሊስ ስራዎችም ቀዳሚ ምርጫዎች ናቸው። ለጤናዎ ካሰቡ ኒው ፍላወር ቪአይፒ ፍራሽን ይግዙና ልዩነቱን ያጣጥሙ። ለመኝታው የብልህ ውሳኔ ይወስኑ። ለዋስትናው ሐሳብ አይግባውት እሳት ወይም ስለት ካልነካው በማንኛውም ሰዓት መተው መቀየር ይችላሉ። ለጤናው ካሰቡ ለገንዘቡ አይጨነቁ። መልካም በዓል። ጤና ካለ ሁሉም ነገር አለ። ኒው ፍላወር ፎም የምስራች የብዙዎችን ፈገግታ በመጠበቅ የሚታወቀው አንጋፋው ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ በአዲስ አበባ አምስተኛ ቅርንጫፉን በለደታ ፍርድ ቤት ፊት ለፊት በሚገኘው የማርያም ህንጻ መክፈቱን ስናበስራችሁ በደስታ ነው። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ጠቅላላ ያፍና የጥርስ ህክምናን በዘመናዊ መሳሪያና ብቃት ባላቸው ባለሙያዎች በመታገዝ ይበልጥ ካስመውን በማስፋት በሌሎች ቅርንጫፎችም አገልግሎት እየሰጠ መሆኑን ስንገልጽ ላቅ ያለ ደስታ ይሰማናል። አድራሻ ለደታ ፍርድ ቤት ፊት ለፊት የማርያም ህንጻ ሳይረል ስቴት ፍለፊት የተባበሩት ማዲያጎን ጀሞ 1 አንደኛ በር ዴሊና ሞል ቦሌ ሚካኤል ድሪም ቪው ሆቴል አጠገብ ቤተል ቢጫፎ እንዲሁም ከኢትዮጵያ ውጪ ባርጌሳ ቅርንጫፋችን ያገኙናል። ራያችን በአፍሪካ ምርጥ የጥርስ ህክምና ማዕከል መሆን ነው። ስልክ 0975777777 ፈገግታውን እንጠብቃለን። ባቢ
5: አሁን ሰሚት ላይ ኮዳይ ዘመድ ጓደኛ ሰብሰብ ብለው የፈለጉትን እንደ ቤቱ አማርጠው የሚስተናገዱበት ልዩ የተሟላ የመዝናኛ ቦታ ከፈለጉ ማዕዶት ልዩ ቁርጥና ክትፎ ላውንጅን የመሰለ ማን አለ? መልሱ ቀላል ነው። ደንበኞቻችን ምስክር ናቸው። ማዕዶት ልዩ ቁርጥና ክትፎ የሰሚትና አካባቢዋ ታላቁ ድምቀት።
6: ሸጎዬ ሸጋለም ሸጊቱ
5: እኛ ጋር በምቾት ይስተናገዳሉ። ቃሉ ያንሰዋል። ማዕዶት ሰሚት ሳፋሪ ጋር 30 ሜትር ገባ እንዳሉ ከተማ ላይ ምግብ መጠጥ መስተንግዶ ይጠብቃቸዋል። ባህረር ሰንጋ ቁርጣችን እንታወቃለን። ማዕዶት ስፔሻል ክትፏችን መለያችን ነው። የአውሮፓ አያላን እግር ኳስ ክለቦች ፍጥጫን በማዕዶት ስፖርት ባራችን ከተማ ላይ መስተንግዶ ጋር በአማሮ ኤልዲ ስክሪኖቻችን በምቾት ይከታተላሉ። ማዕዶት ልዩ ቁርጥና ክትፎ የሰሚትና አካባቢዋ ታላቁ

0: ፈርኒቸር
1: ሳሪም ፈርኒቸር ንቁና ደስተኛ ስሜት የሚለግሱ ምቾት ጥንካሬና ውበት የተላበሱ ዙፋን የመሰሉ ማራኪ ሶፋዎች
0: ሳሪም ፈርኒቸር
1: እንቅልፍ የሚያቆነጁ አልጋዎች
0: ሳሪም
1: ገበታ የሚያደምቁ የምግብ ጠረጴዛና ወንበሮች
0: ሳሪም ፈርኒቸር
1: ሁሉንም ከሳሪም ፈርኒቸር ሳሪም የሚለው ቃል ደስተኛነትን ያንጸባርቃል ስም በመክንያት ይወጣል ከምርጥ ፈርኒቸሮቻችን ጋር ደስታም አብሮ ይሸጣል በተንጣለለው ሾሩማችን የፈለጉትን ፈርኒቸር በብዙ አማራጭ ያቀርበናል ሳሪም ደስታ ሳሪም እርካታ ሳሪም ፈርኒቸር
0: ሳሪም ፈርኒቸር
2: ጊፍቲ ሶይ
3: ዋው የዛሬው የምግብ ጣዕም ልዩ ነው ሚስጥሩ አዎ ሚስጥሩማ የምግባች የጣዕም ከፍታ ጊፍቲ ሶያ
2: ጊፍቲ ሶያ
3: ጥራትን ሲመርጡ ጣዕምን ያስቀድማሉ ከፍተኛ የፕሮቲን ይዘት ያለው ከኮሌስትሮልና ከእንስሳት ተዋጽኦ ነፃ ጤና ብቻ ከንጹህ ተፈጥሯዊ አኩሪ አተር የተዘጋጃ ፍጹም በተመጣጣኝ ዋጋ ለሕፃናት ለዋቂ ተስማሚ ጊፍቲ ሶያ ቃሊቲ ከግምሩክ ፍላፊትና መርካቶ መገኛችን ነው በ0970-02-9002 ሃሎ ይበሉን ጊፍቲ ሶያ ጤና ብቻ አዬ
2: ጊፍቲ ሶያ
4: ጤና ይስጥልን ይህ አልካን ጤና ሳይንስ ቢዝነስ እና ቴክኖሎጂ ኮሌጅ ነው። ላለፉት 23 ዓመታት የትምህርት ጥራትን በማስቀደም በርካታ ባለሙያዎችን ያፈራው ኮሌጃችን በአዲስ አበባ በባህር ዳርና በደሴ ካምፓሶቻችን ለ2019 የትምህርት ዘመን ምዝገባ መጀመራችን ስንገልጽ በደስታ ነው። አልካን ጤና ሳይንስ ቢዝነስ እና ቴክኖሎጂ ኮሌጅ የትምህርት ሚኒስቴር መስፈርትን የምታሟሉ አዳዲስ ተማሪዎች በሚከተሉት የትምህርት መስኮች መመዝገብ የምትችሉ መሆኑን እንገልጻለን። በዲግሪ ፕሮግራም፣ በጤናው ዘርፍ፣ በነርሲንግ፣ በፋርማሲ፣ በቢዝነስ ዘርፍ፣ በአካውንቲንግ ኤንድ ፋይናንስ፣ በማኔጅመንት እንዲሁም በማርኬቲንግ ማኔጅመንት፣ በቴክኒክና ሙያ ስልጠና ፕሮግራም፣ በጤናው ዘርፍ፣ በነርሲንግ በፋርማሲ በሚድዋይፈሪ በሜዲካል ላብራቶሪ እንዲሁም በቢዝነስ ዘርፍ በአካውንቲንግ በኢንፎርሜሽን ቴክኖሎጂ አይቲ በዳታቤዝ የትምህርት መስኮች ምዝገባ ጀምረናል። አልካን ጤና ሳይንስ ቢዝነስ እና ቴክኖሎጂ ኮሌጅ በአዲስ አበባ ካምፓስ 0911209073 ደሴ ካምፓስ 0911207883 በባህር ዳር ካምፓሳችን በ0918340049 ብለው ይደውሉ። ሁልጊዜም የትምህርት ጥራትን በማስቀደም ብቁ ባለሙያዎችን በማፍራት እንታወቃለን። አልካን ጤና ሳይንስ ቢዝነስ እና ቴክኖሎጂ ኮሌጅ።
5: የምትወዱት ሰው ድምፅ ርቀትን ያጠባል፣ ናፍቆትን ያስረሳል፣ ደስታን ያካፍላል። እውነተኛ ግንኙነት መቼስ ቁጥር አይመርጥም፣ ድንበር አያውቅም፣ ኔትወርክም አይገድበው።
6: እድግ በልልኝ የኔ ልጅ።
7: አንተ የት ጠፍተህ ነው ግን?
6: አሁን ገባው በጣም ነው ናፈቀኝ።
5: ኔትወርክ ሳይመርጡ ያለ ገደብ ከወዳጆቹ ጋር ሁሌም ቅርብ ይሁን። በሳፋሪኮም የቴሌ ጥቅል ወደ 07ም ሆነ ወደ 09 ያለ ምንም ገደብ ይደውሉ። ከወዳጆቹ ጋር በነጻነት ይገናኙ። ሳፋሪኮም

ወታደር ነኝ 50 ለቃ በመከላከያ 7 አመት ቆይቻለሁ ውጊያው ቃለው መረብሰት ላይ በተኛው በትደራሽ ወሰደኝ በመከራ ተረፈን ሞቼ ተነሳው በለው ለአፍሪካ ዋንጫው ያለፍ ነው በድል ነው ግን ጥሩ መግባባት ነበረን በጣም የሚገርም ህብረት እኔ ባህር ዳር ምዕራብስ አለው ለአማራ ምርጥ ተጫውቻለሁ አይገርምም ትግሬ ሆኜ ደሳለኝ አሁን እንዲህ በኳሳችን ታሪክ ሳይበላሽ ዘር ቆጣሪው ሳይበዛ ላይናለም ኃይለ ትግሬነቱ ምንድነው ጉራጌ በላማራ ኦሮሞ በሌላ ምንድነው ልዩነቱ ምንድነው ስብልጫው ሰው መሆናችን ብቻ በቂ ነው ኳሳችን የጎጠኞች መናሪያ መሆኑ ያሳዝነኛል ይህ የውድቀታችን ጥግ ማሳያ ነው ፋሲሎች ገብርዬ ይሉኛል አንድም ቀን ማንነቴ ታውሶኛ ያውቅም ሌላ ቦታ ለጨዋታ ሰውጣ ግን በተቃራኒው በሄድክበት ቦታ ተጫዋቹ ሳይቀር ወደ ዘረኝነት መሄዱ ያሳስበኛል ለኳሳችን ለውጥ ካሰብን ፖለቲካውን ከኳሱ ዞር እናድርገው ፋሲል ሲቀጣ ያማራ ክልል እንደተቀጣ ማሰብ መቀለ ሲቀጣ የትግራይ ክልል እንደተቀጣ ማሰብ ሲዳማ ሐዋሳ ወላይታ ሲቀጡ ለደቡብ ሲሆን በረቱ ብሎ ማሰብ ሊቆም ይገባል ይህ እልም ያለ ጭፍንነት ነው የማይጠቅመን ተግባር በእኛ ሀገር ተጫዋቾች ያደግን ትልቅ ደረጃ የደረስን አይደለንም ሬዲዮ መስማት ካልተውክ መጫወት ይከብዳል እኔ በግሌ በዙውር ጊዜ አካፍለኛ ለኛ ሰልጣኛ ላጋጠመኝም 40-60 እኔ ጋር አይሰራም ምን አለ ድርሻዬ ብሎ በመጣ አጋልጠው ነበር እኔ ትቢተኛ አይደለሁም ግልጽና ቀጥታ ያየሁትን የምናገር ሰው ነኝ ወታደር መሆኔን እንዳትረሳ በቃ ሌባውን ሌባ መልካሙን መልካም ስፖርትን ከመጽሐፍ በትሪቡን አይናለም ኃይለ ጥቅምት 28 2011 ከወጣችው ሃትሪክ ስፖርት ጋዜጣ ጋር ካካሄደው ቆይታ የተወሰደ ዮሴፍ ከፈለኛ እናገረው ትሪቡን በመጽሐፍ አምዱ እንደሚከተለው አቀረበው።

አይን ዓለም ኃይለ ባላለው ፋሲሎች ገብርዬ ይሉኛል ጎንደር ፋሲል ያገኘውት የሰው ፍቅር የተሰጠ ክብሬት ይገኛል ካጽዮቹ ጋር እንዴ የተለየ ቀረቤት አይፈጠርኩት ለዳሸን ስጫወት ነው ዳሸን ሳለው ሁሉም ያውቀኛል ያው የቤራይ ቡርኑ ስሜም ተቀመኛል የማህበራዊ ህይወት ግንኙነቴም ጠንካራ አስተውሳለው ዳሸን እየተጫወትኩ ፋሲል ወደ ፕሪሚየር ሊግ ሊያድጋራት ጨዋታ ሲቀረው አሰልጣኙ ዘማርያም ተጫውትልናለኝ እሻልኩት እንዴት ዳሸን ኮንትራክት ይያለው ተባለ እኔ ለፋሲል ስኬት ስል በነጻ መጫወት ፈልጋለሁ አልኩ እንክፈልህ ይያሉ እንቢ በማለቴ ሁሉም ተገረመ ከዛ ጊዜ አንስቶ ካጽዮቹ ጋር ያለ ቀረቤታ የተለየ ሆነ ይሄው ዛሬም ድረስ አለው አሳሳቢ ጉዳቴ ካልሆነ ማንንም ከፋሲል አይነጥለኝም አይን ዓለም ኃይለ የቀድሞው የዋሊያ ተከላካይ ይቀጥላል በ2005 ከደደቢት ጋር የማይረሳ የድል ጊዜ አሳለፈን ቤራይ ቡርኑ ወደ አፍሪካ ዋንጫው ማቀና የማረሳው ድንቅ አመት ለአፍሪካ ዋንጫው ግን ያለፈው በድል ነው ይሄንን ስልህ አለፋንም ትንሽ ለማለት ፈልጌ አይደለም ግን ብዙ ድለኞችም ነበርን ህብረትና ሞራሉ ጥንካሬያችን ነው የህዝቡ ድጋፍም የተለየ ነበር 3 አመት በቤራይ ቡርኑ ቆየው ከዛ በቃኛል ለምን ካልከኝ ወሬው አማረረኝ የጋዜጠኛው ትችት ሰለቸኝ ሀገሬን ብዙ መጥቀም ይችል ነበር ግን ወሬው አሉባልታው ተራ ትችቱ ሁሉ ቡርኑን በተነ ከዛማ በቃ ከአፍሪካ ዋንጫውም ጠፋን በእኛ ሀገር ተጫዋቾች ያደግን ትልቅ ደረጃ የደረስን አይደለንም ሬዲዮ መስማት ካልተውክ መጫወት ይከብዳል ትችት ጥፋት ሲኖር ጥሩ ነው ግን ማበረታታቱ ቢቀድምስ እናም ተጫዋቹም አሰልጣኙም ለሚዲያው ጫና ገና ዝግጁ አይደሉም ለዚህ ነው የስፖርት ፕሮግራሞች ባናዳምጥምለው ቢያንስ ሜዳ ላይ የምንችለው ለመንቀሳቀስ ያጺዎቹ ተከላካይ አይን ዓለም ኃይለ ይቀጥላል አንድ ተጫዋች ሚሊየን ብር ቢከፈለው ምን አለበት ግን በእኛ ሀገር የኳሳችን ደረጃ ፕሪሚየር ሊግ ተባለ እንጂ ብዙ ይቀረናል ክፍያው ማደጉ ግን ለተጫዋቹ ጥሩ ነው ከበረታ ኑሮውን ያስተካክልበታል ኃላፊነት ተሰምቶትም ሚሊየን ለሚከፍለው ክለብ አንድ ነገር ለማድረግ ግን መበርታት አለበት እኔ በግሌ በዙውር ጊዜ አካፍለኛ ለኛ ሰልጣኛ ላጋጠመኝም 40-60 እኔ ጋር አይሰራም ምን አለ ድርሻዬ ብሎ በመጣ አጋልጠው ነበር እኔ ትቢተኛ አይደለሁም ግልጽና ቀጥታ ያየሁትን እናገር ሰው ነኝ ወታደር መሆኔን እንዳትረሳ በቃ ሌባውን ሌባ መልካሙን መልካም ከባለቤቴ ጋር እንኳን ሁሉ ነገሬ ግልጽ ነው መደባበቅ ምን አመጣው ምንስ ሊጠቅመን ካሰልጣኞች የምጋጨው ለዚህ ነው የኛ ሀገር አሰልጣኞች እንዳንባገነን ያደርጋቸዋል ተጫዋቹ ፊት ለፊት እንዲናገር አይፈቅዱለትም ተጨቁነን ነው ምንኖረው ከተፋጠጥክ ፊታቸውን ይጥላሉ ዘወርም ያደርጓል ይህ አስቸጋሪ ህይወታችን ነው አንድ ጊዜ በቤራይ ቡድን ሳለው አስተውሳለው ከሰውነት ጋር ተጣላው ተቃሚ አባታዊ ጸብ ነው ሹት አመታት እየሰራና ጠፋው ጮህብኝ ሰደበኝ በጣም ተናገረኝ ቅራለኝ ለምን ቀስ ብላ አትናገረኝም ስለው ውጣ ብሎ አባረረኝ ትልቅ ባለሙያ ነው ግን በዛ መልኩ ሊገስጸኝ እንደማይገባ ምናለው አይን ዓለም ኃይለ ይቀጥላል ከተጫዋቾች ግን ደጉ ደበበና ደንቃለው የሚገርም ስብዕና አለው ለምን ተከላካይ ሆነ ስለ ራሴ ምጠይቃለው ምርጡ መሪያችን ነበር ደጉ ከሰልጣኞች ነፍሱን ይማረውና ንጉሴ ደስታ አይን ዓለም ኃይለ ይናገራል እኔ ወታደር ነኝ 50 ለቃ 7 አመት ሀገሬን በሰራዊቱ ያገለገልኩ ውጊያው ቃለው ትግራይ ያዲግራት ሳለው ለሰራዊቱ ውሃ ቀብል ነበር ሰራዊቱ እየተዋጋ ምግብና ቀብልም ነበር ያኔ የጦርነት ፈተናን አይቻለው ዛላምበሳ መረብሰቲት ስልጣና ገባው አንድ ጊዜ ታዲያ መረብሰቲት ላይ ደክሞኝ ኮቾሮ ላይ ተኝቼ ደራሽ ጎርፍ ወሰደኝ በመከራ ተረፍን ሞቼ ተነሳው በለው የኳሲዮቴ የመነሳት ጉዞ ከባህር ዳር ምዕራብ እዚ ጀምራል ያኔ በሰራዊቱ ውስጥ ኳስ እንጫወት ነበር የክልሉ ምርጦች አዲስ አበባ መጥተው ይጫወቱ ተባለ አሁን እንዲህ በኳሳችን ታሪክ ሳይበላሽ ዘርቆጣሪው ሳይበዛ እኔ ባህር ዳር ምዕራብ ሳለው ለአማራ ምርጥ ተጫውቻለሁ አይገርምም ትግሬ ሆኜ ደሳለኝ በአማራ ምርጥ አዲስ አበባ ላይ ታየው መከላከያ ሊወስደ ይፈለገ ባህር ዳር መቀጠል እየፈለኩ ደሞዝም ይከፍለኛ አጣው የኔ ፔሮል እዚ ነበር
201 ብር ተመልሽ አዲስ አበባ መጣው 201 ብር ዋንሎስት ኮራዴው አስራት ኃይል ያገኘኝ እዚሁ ቀረው መነሻዬ ያማራ ምርጥ ነው የባህር ዳር ምዕራብ ዛባል ሆኜ የፋሲሉ ተክላካይ አይና ዓለም ኃይለ ገብርኤል ይናገራል ዛሬ በኢትዮጵያ ኳስ ዘርቆጣሪዎች ሳይገርመኛል የሚያበሳጨኝም ጉዳይ ለአይና ዓለም ኃይለ ትግሬነቱ ምንድነው ጉራጌ በላማራ ኦሮሞ በሌላ ምንድነው ልዩነቱ ምንድነው ስብልጫው ሰው መሆናችን ብቻ በቂ ነው ኳሳችን የጎጠኞች መናሪያ መሆኑ ያሳዝነኛል ይህ የውድቀታችን ጥግ ማሳያ ነው በራይ ፌዴሬሽኑ ተብየውም ለስላሳ ነው እርምጃ ይወስድም እንዲህ አይነት መጥፎ ተግባሮችን ኮንኖ ቁርጠኝነቱን ማያሳይም የዘር ጉዳይ ካልቀረ የሰው እንጀራ ይዘጋል እንጂ ኳሳችን ቢታገድስ ምን ሊቀርብን ሰው በሰውነቱ ካልተከባበረ ካልተዋደደ ሁሌም አስመሳይ ሆኖ በዚህ በሞተ ኳሳችን የግር ኳሱ መውደቅ ሳያሳስበው በመንደሩ ካሰበ ያበሳጫል አይና ለም ይናገራል እኔን ተመልከት በፋሲል ለሰራው ቱለታ ደጋፊው ልዩ ፍቅር ይሰጠኛል ይህንን የታገኘዋለው ፋሲሎች ገብርዬ ይሉኛል አንድም ቀን ማንነት የታውሶኛ ያውቅም ሌላ ቦታ ለጨዋታ ሰውጣ ግን በተቃራኒው በሄድክበት ቦታ ተጫዋቹ ሳይቀር ወደ ዘረኝነት መሄዱ ያሳስበኛል ለኳሳችን ለውጥ ካሰብን ፖለቲካውን ከኳሱ ዞር እናድርገው ቅንና መልካም አሳቢዎች እንሁን ፌዴሬሽኑም ተልፈስፍሶ ሳይሆን በጽናት መታገል አለበት ግን እንጃ ፋሲል ሲቀጣ ያማራ ክልል እንደተቀጣ ማሰብ መቀለ ሲቀጣ የትግራይ ክልል እንደተቀጣ ማሰብ ሲዳማ ሐዋሳ ወላይታ ሲቀጡ ለደቡብ ሲሆን በረቱ ብሎ ማሰብ ሊቆም ይገባል ይህ እልም ያለ ጭፍንነት ነው የማይጠቅመን ተግባር ስፖርትን ከመጽሐፍ በትሪቡን አይና ዓለም ኃይለ ጥቅምት 28 2011 ከወጣችው ሃትሪክ ስፖርት ጋዜጣ የተወሰደ ዮሴፍ ከፈለኛ እናገረው ትሪቡን እንደሰማችሁ ታቀረበው

0: ሰላም ጤና ይስጥልን ክብራትና ክብራን የትሪቡን ስፖርት አድማጮች እንዴት ዋላችሁልን? ተወዳጁ ጣቢያችን በሳት ኤፍኤም 101.1 ማክሰኞ ከ8 ሰዓት እስከ 10 ሰዓት ወደ እናንተ የምናደርሰውን ትሪቡንን ጀመርን። በተለያዩ ማራኪ ዶክመንተሪዎቻችን ቀድመን የተለያዩ ጉዳዮችንና ርዕሰ ጉዳዮችን ዳሰስን። ለመታታዊ ጥበብህ፣ ለማይታመኑ ከፍታህ፣ ለስቃይህ፣ ለስኬትህ፣ ለእግር ኳስ ውብ ገጽ ለመኖርህ እናመሰግናለን። ሊዮኔል አንድሬስ ሜሲ ጊዜው ደረሰ። ማያልቅ ወይም ደግሞ እንዲያልቅ የማይፈልገው ምዕራፍ ሊያልቅ ግድ ሆነ። የአመታት መንጎድ ሊዮኔል ሜሲን ጎበኘ። ዛሬ 39 ዓመቱ ላይ አርጀንቲና ከቤኒን በሞኒመንታል በሚያደርጉት ጨዋታ ሊዮኔል ሜሲን ከአልባስ ሴሊስቲ እንሰናብታለን። እግሮቼ ተግባሮቻቸውን ለመከወን ሳይደክሙ እግር ኳስን እሰናብታለሁ ያለው ንጉስ፣ በተለይም በስኬት ውስጥ ትልቁን ሚና ከተወጡት በቅርቡም ህልፈታቸው ከሆነው አባቱ ሞት በኋላ ውሳኔውን አፈጠነም። የሮዛሪዮ ሳንታፌው ታዳጊ ትልቅ ደረጃ ላይ ደርሶ እግር ኳስን የሚወክል መንፈስ ሆኖ የማይገለጥ ጥበብ መለኪያ ማንጸሪያ ሆኖ ሊዮኔል ሜሲ ዛሬ ምሽት 8 ሰዓት ከ20 ላይ ከአርጀንቲና እንዲሁም ደግሞ ከኢንተርናሽናል እግር ኳስ ይሰናበታል። ከዓለም ዋንጫ ድሎቹ በላይ ከ8 ባለንዶር ክብሮቹ፣ ከኮፓ አሜሪካ ታምራቱ፣ ከቻምፒየንስ ሊግ እንዲሁም ደግሞ ከሊግ ገድሎቹ በላይ ሊዮኔል ሜሲ እግር ኳስ ላይ የፈጠረው ስሜት የማይገለጥ ነው። ዓለምን ተቆጣጥሮ አውሮፓን ወሮ በመጨረሻ ደግሞ ውድ ያላትን አርጀንቲናን አሸንፎ እግር ኳስን ይሰናበታል። የመጀመሪያ ፕሮግራማችን ነበር በሜሲ ዙሪያ የተንደረደርንበት። ተጨማሪ ሀሳቦችን በንጉሱ ስንብት ዙሪያ እናነሳለን። በእርግጥ እግር ኳስ ከሊዮኔል ሜሲም በኋላ ይቀጥላል፣ ግን በምናቀው ጣም እንደማይሆን በእርግጠኝነት መናገር ይቻላል። የሮዛሪዮ ሳንታፌ ውድ ልጅ የእግር ኳስ ውብ ነገሮች ሁሉ ተሰብስቦ የተገለጡበት መልክና ቁመና ሊዮኔል አንድሬስ ሜሲ ለመጨረሻ ጊዜ ከኢንተርናሽናል መርሃ ግብሮች አርጀንቲናን እና መለያዋን ለብሶ ጨዋታውን ያከናውናል። በስፖርትን ከመጽሐፍ ገጻችን ላይ እንደዚሁ ከእውነት ጋር የተዋዘውን እንዲሁም ደግሞ መረር ያሉ ነገሮች የነበሩበትን በ2005 የኢትዮጵያ ብሔራዊ ቡድን ከዛም በኋላ በነበሩት የኢትዮጵያ ብሔራዊ ቡድን እንቅስቃሴዎች ላይ ከፍተኛ ሚና የነበረውን የአይናለም ኃይለን ቆይታ ከሀሴክ ስፖርት ጋር የነበረውን ቆይታ ከዮሴፍ ከፈለይ ጋር የነበረውን ቆይታ እጅግ ማራኪ በሆነ መልኩ እንደዚሁ አደመጥን። ሁለቱን የትሪቡን ማራኪ ዶክመንተሪዎቻችንን አስቀድመን ዘርዘር ወዳሉ ጉዳዮች ወደምናነሳበት፣ ሀሳቦችን ወደምንዘረዝርበት የትሪቡን ዳሰሳችን የተለያዩ ርዕሰ ጉዳዮችን ወደምናነሳበት ምዕራፍ አልፈናል። አብረን እንቆይ። የፕሮግራሙ አዘጋጆች ፍቅር ይልቃል፣ ኤፍሬም የማነ፣ በቴክኒኩ ህይወት አሰፋ አብራናለች። የዩቲዩብ ገጻችን የፍርማን ኦፊሻል ፍቅር ይልቃል ዩቲዩብ ገጽ የቀጥታ ስርጭቶችን ጨምሮ እጅግ ማራኪ ዶክመንተሪዎች፣ ዜናዎችና ትንታኔዎች ይደርሱበታል። ያንንም ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብነታችንን የበለጠ እናጠናክር እንላለን። ዛሬ ሊዮና አጠቃላይ የእግር ኳስ ገድሉን በተለየ ሁኔታ እናነሳለን ማለት ነው። ሁለተኛው ርዕሰ ጉዳይ በእርግጥ እንደ መንደርደሪያም ለማድረግ ያህል የዓለም አቀፉ አትሌቲክስ ወርልድ አትሌቲክስ የ2026 የዓመቱን ምርጥ አትሌቶች በወንድም በሴትም ይፋ አድርጓል። 10 አትሌቶችን ይፋ አድርጓል። እስከ ኦክቶበር 17 ድረስ ድምፅ እንድንሰጥባቸው፣ ኖቬምበር ላይ ደግሞ 3-3 እንዲቀሩ፣ በድምፁ መሰረት 3-3 እንዲቀሩ ውሳኔውን አሳልፏል። ሽልማቱ እንግዲህ ሞናኮ ላይ ኖቬምበር 29 2026 ይከናወናል። በሴቶች ምድብ ኢትዮጵያዊቱ አትሌት ባለፈው በበርሊን ማራቶን ላይ በአስደናቂ ሁኔታ 2 ሰዓት 11 ደቂቃ ከ04 ሰከንድ ሶስተኛውንም ፈጣን ሰዓት እግሮቿ የተረከዟ ቴንደን ተተርትሮ ግን ማራቶኑን እጅ አልሰጥም ብላ ያሸነፈችው ጀግናዋ አትሌታችን ትዕግስት አሰፋለች። 2 ሰዓት 11 ደቂቃ ከ04 ሰከንድ አሸንፋለች። ለንደን ማራቶንም እንደዚሁ በዚህ ዓመት ውስጥ አሸንፋለች። 2 ሰዓት 15 ደቂቃ ከ41 ሰከንድ። ይቺ እንቁ አትሌታችን እንድታሸንፍ እንግዲህ ድምፅ በመስጠት ተሳታፊ እንድንሆን በዚሁ አጋጣሚ ትሪቡን ስፖርት ጥሪውን ያቀርባል። ቻስ ጃክሰን፣ ሜሊሳ ጄፈርሰን ውደን፣ አንጌስ ኒጌጅ ከኬንያ፣ ማርሊ ፖሊኖ፣ ማሪያ ፔሬዝ፣ ካምሪን ሮጀርስ፣ ማሳይ ሩሴል እና አውድሪ ዌሮ ያን ዚየ ከሴቶች የታጩ ናቸው። በወንዶች ደግሞ እንደዚሁም በጣም አስደናቂ ጉዞ እያደረገ የሚገኘውን የራሱን ሪከርድ እየሰበረ 6:31 የምርኩዝ ዝላይ የደረሰውን ሞንዶ ዱፕላንቲስን ጨምሮ ማራቶንን ከሁለት ሰዓት በታች የገባው 1:59:30 የገባው ኬንያዊ ሰባስቲያን ሳዌን ጨምሮ በወንዶች 10 አትሌቶች ይፋ ሆኗል። እንግዲህ እኛ በከፍተኛ ሁኔታ የሚመለከተን የሴቶቹ ይሆናል። 20 ኖሚኒዎች ወጥቷል። አንደኛዋ ትግስት አሰፋ ነች። እስከ 17 ኦክቶበር ድረስ ድምፅ ይሰጣል። 25% ይዛል ለምርጫውና ኢትዮጵያን ይህንን እድል ተጠቅመው አትሌታቸውን እናመሰግናለን የሚሉበት ትልቅ አጋጣሚ ይመስለኛል። በተለይ ለንደን በርሊን ላይ ላሳየችው ትልቅ ተጋድሎ ሲባል ምስጋናቸውን የሚገልጹበት ይመስለኛል። ወርልድ አትሌቲክስ ገጽ ላይ በመግባት ድምፃችንን መስጠት እንችላለን። ትሪቡኖ ፕሮግራሙ ኢንተርናሽናል የጨዋታ መርሃ ግብሮች አስደናቂ ጨዋታዎች ነበሩ። ትናንት የፈረንሳይ ብሔራዊ ቡድን በ77ኛው ደቂቃ በኋላ አስደናቂ ጎሎችን በማስቆጠር 4-1 ቤልጅየምን አሸንፏል። ሌሎች ጨዋታዎችም ነበሩ። ፖርቹጋል ከ4-4 አሸንፋለች። እስካሁን ብቸኛዋ ቡድን ናት። በአጠቃላይ የኢንተርናሽናል የጨዋታ መርሃ ግብሮችን አልፎ አልፎ ጊዜ ካለ እንደዚሁ እንመለከታለን። አብረን ቆይታ እናደርግ። ትሪቡኖ ፕሮግራሙ ስፖርትን ለመከታተል ትክክለኛው ቦታ። እንደምን ዋልክ ፍር?
1: አለን አርማጆች እንዴት ናችሁ?
0: አለን። ለእግር ኳስ ምን አይነት ቀን ነው የዛሬው ከሚል ጥያቄ ብንደረደር ይሻላል። ምን ተብሎ ሊገለጽ ይችላል የዛሬው ቀን? ዛሬ ምሽት በሞኑመንታል ቡኖስ አይረስ አርጀንቲና ከቤኒን ጨዋታውም ውጤቱም አይጠበቅም። የሚጠበቀው አንድ ትዕይንት ነው። ሊዮኔል ሜሲ
1: ዘ ላስት ዳንስ፣ የመጨረሻው ዳንስ ዛሬ ነው። ፍቅር ዳንሱ የመታተኛው ነው። እግር ኳስ የውበት ወርቃማ ጌጡን በክብር ይሰናበታል። ንጉሱ ዛሬ ይሸኛል። ውበት ዛሬ በቀይ ምንጣፍ ይጠቀለላል። አርጀንቲናም ደስታዋን ታጣለች። ክብር ሞገሷ ኩራቷን ትሰናበታለች። ኢንተርናሽናል ፉትቦልም ማጂኩን አልቅሶ ይሸኛል። የሜሲ ወርቃማ ታሪኮችም ትውስታ ይሆናሉ። ተአምር ዛሬ ቤላቻው ይላል። ምትሃት ዛሬ እስከወዳኛው ከሀገሩ ይለያል። እግር ኳስ የመዝናናት ጥግ ሜሲ የተባለ የአይን ማረፊያውን እንደገና እስኪፈጠር ፍራሽ አውርዶ በሐዘን መሬት ይቀመጣል። የአድናቆት ቃላቶችም አሁን ይታጠፋሉ። እግር ኳስ የውበት ነፃ አውጪ ቼ ጉቬራውን እንደተከበረ ይሸኛል። ለአርጀንቲና ከሜሲ በፊት ማራዶና ነበራት። ከሜሲ በኋላ ግን ማንም የለም። ዘመናዊ እግር ኳስም የውበት አድማስ ሞና ሊዛውን እየናፈቀ መኖር አማራጭ አልባው ምርጫው ይሆናል። ሜሲን ይሄ በደንብ የሚገልጸው ይመስለኛል። አሁን ዶን ክራይ ፎርሚ አርጀንቲና፣ ለእኔ አታልቅሽ አርጀንቲና፣ ለራስሽ አልቅሺ ቃሉ የአርጀንቲናን የሌት ተቀን የህይወት ገጽ ይሆናል። በደንብ በደንብ የሚገልጸው ይመስለኛል። ፍቅር ሜሲ፣ ሊዮኔል አንድሬስ ሜሲ። አርጀንቲና ንጉስ አንድ ነው። አልጋውም አመለኛ ነች። ማንንም አሳታስተኛ ከቦነስ አይረስ ስታዲዮ መመንታል ዛሬ ሌሊት በታላቅ ብሔራዊ ክብር ይሰናበታል። ግራሳስ ሊዮ፣ እናመሰግናለን ሊዮ። ቫሞስ አርጀንቲና፣ ብሔራዊ ቀኗን፣ ብሔራዊ የእግር ኳስ ቀኗን በትልቁ የምታከብርበት ይሆናል። ፍቅር ሊዮኔል አንድሬስ ሜሲ፣ ንጉሱ ይሸኛል። ዘ ላስት ዳንስ፣ ኢንተርናሽናል ፉትቦልም ውበቱን ያጣል።
0: አዎ በጣም አርጀንቲናን ሲለይ ብዙ ነገሮችን ወደኋላ መመልከት ይቻላል። ዶክመንተሪውም ላይ በጣም በጣም ጥሩ በሆኑ መንገዶች አስቀምጠነዋል። የ2014 የዓለም ዋንጫን ታስታውሳለህ? ከጀርመን ጋር ለፍጻሜ ደረሱ። ብራዚል ላይ በማሪዮ ጎትስ ጎል ጀርመን የዓለም ዋንጫን አሸነፈች። ከዛ በሁለት ተከታታይ ዓመታት ላይ አንደኛው 2015 የኮፓ አሜሪካ በቺሊ ተሸነፈው አርጀንቲና፣ እንደገና 2016 ማራካኛ ላይ አርጀንቲና ከቺሊ ፍጻሜ ላይ ደርሰው የቺሊ ብሔራዊ ቡድን እንደገና አሸነፈ። ያኔ የአርጀንቲናና የሜሲ የመጨረሻው ዝቅታ ዓመትም ይመስል ነበር። መፋታት መለያየት ይመስል ነበር። ሜሲ ወዲያውኑ ከእንግዲህ የምችለው ሞክሬያለሁ፣ ሩጫዬን ግን ጨርሻለሁ፣ በቃ ከአርጀንቲና ጋር ከዚህ በላይ መሄድ አልችልም የሚል ሀሳቡን አነሳ። አርጀንቲና እና ሜሲ እዛ ላይ ያጠናቀቁ ይመስሉ ነበር። ብዙ ትችቶች ነበሩ። አንተ መዝሙሯን እንኳ ከፍ አድርገህ መዘመር አትችልም፣ መምራት አትችልም፣ ስለ አርጀንቲና ውጤት ማጣት አትብሰለሰልም፣ በአውሮፓ በተለይ በካታሎኒያ የእነሱን ያህል ሆነሃል፣ ወደ አርጀንቲና ሲመጣ ግን ፈጽሞ ፈጽሞ የለህም የሚል ክሶች ተደጋግሞ ቀረቡበት። ተጻፈበት ሐውልቱ ፈረሰ ብዙ ነገሮችን ተመለከተን መስልና ያ ኢንዲ መስል ነበር ያ ደግሞ ያሳደደውም ነበር የምንግዚውም ኮከብ ተጫዋች ሆነት መሆን ካለብ አሸንፍና ሳይ ሚል ጥያቄ ያሳደደው ነበር እና ሜሲ ሁልጊዜ ሲናገርም እሱ የአርጀንቲና ጉዳዩ ከአመሮ ጠፍቶ ያውቅም ነበር ብዙ የአውሮፓ ክብሮችን አሳክቶ ቻምፒየንስ ሊግ የሊግ ካፖችን በግሉ ባለንዶሮችን አሳክቶ ትልቁ ህልሙ ግን ከአርጀንቲና ጋር ወደ ዓለም ዋንጫ ንግስና መምጣት ነበር አንዳንድ ጊዜ ማራዶና በማራዶና ሀገር መፈጠሩ ጭምር እንደ ከርሶ ነው ሲያሳድደው ነበር አይደል ማራዶና በቃ ያንን አድርጓል ያምልክት የሆነው ማራዶና አንተ መቼ ምሱን መሆን አትችልም እያሉ በጣም ሲያብጠለጥሉት ነበር በኋላ አርጀንቲናውያን የተወሰኑ የሀገሪቱ ወሳኙ ፌዴሬሽን የሀገሪቱ ፕሬዚደንት ጣልቃ ገብተው ሜሲ ተስፋ እንዳይቆርጥና ወደ አርጀንቲና እንዲመለስ ትልቅ አጋጣሚ ተፈጠረ 2016 ላይ ያ ባይሆን ኖሮ ግን ሜሲና አርጀንቲና በዛው ተለያይተው ቢሆኑ ኖሮ የሚፈጠረው ከዚህ በኋላ የምናነሳው ታሪክ ሁሉ ባልሆነ ማለት ነውና እንግዲህ ከተለያዩ ጄኔሬሽኖች ጋር ተጫውቷል አይደል ቀድመን እንኳን ምናውቃቸው እንደ ከሱ በፊት ሪታየር ያደረጉ አይነት ተጫዋቾችን የያዘ ቡድን ውስጥ ነበር ከሱ በኋላ የመጣ ብዙ ትውልድ ውስጥ ነበር ከ2006 የጀርመን የዓለም ዋንጫ ጀምሮ ነበር 6 የዓለም ዋንጫዎች የፍሬም 24 ዓመት ለአርጀንቲና ምንም ሳይቆጥብ ያለው ሁሉ ሰጥቶ ተመልክተነዋል እና ሜሲ ብዙ ፈተናዎችን አልፎ ነው እዚህ ንግስና ላይ የደረሰው መጨረሻው ያማረው ደግሞ ያ ሁሉ ፈተና ስለነበረ ጭምር ነው ያ ሁሉ ትችት ያ ሁሉ መገፋት ያ ሁሉ በቃ አንተ ምንም ነህ ከመባል ነው የአርጀንቲና የምንጊዜውም ውድ ልጅ እስከመሆን ድረስ የደረሰው እና የዛሬው ስንብት በጉጉት የሚጠበቅበት አንዱ ምክንያት 85,000 የአርጀንቲና ደጋፊዎች ምንድን ነው የሚያሳዩት ምንድን ነው የሚሉት ፊታቸው ላይ ምንድን ነው የሚታየው ሊዮኔል ሜሲ ቡድኑን እየመራ ሲገባ የካፕቴን አርም ማንዱን ለመጨረሻ ጊዜ ይዞ ሲገባስ ስሜቱ ምንድን ነው የሚሆነው ሞኒመንታል ምን ያሳያል ከሚለው ነገርን በመነሳት ነው እንግዲህ ያንን ውጣ ውረድ ያንን መገፋትና ግን በጥሰ ማትተው የሀገር ጉዳይ መጨረሻ ያ ሁሉ ስኬት ድራማዊ የሚመስል ስኬቶች እንደ ፊልም የሚገለጽ የካታር ውሎ ያ ሁሉ የሚገለጥበትና በትንሹ ስንብት የሚደረግበት ዕለት ይመስለኛል ዛሬ
1: አዎ ሜሲ እንደ ሀገሩ ልጅ እንደ ነፃ አውጪ ታጋይ ቼኩቬራ ነው ፍቅር ያለመታመንን መገፋትን ውጣ ውረድን አንተ ካታሎናይ ነህ መባልን ማራዶና ነው እኛ ያለን መባልን ሮዛሪዮ ሳንታፌ እስከ ቦኖስ አይረስ በተለይ አርጀንቲናውያን ማራዶናን እንደ አምላካቸው ሲያዩ የእግር ኳስ አምላካቸው ሲያረጉ ሜክሲኮ አዜቴክ 86 የዓለም ዋንጫ ከ36 ዓመት በፊት አሁን ላይ ሁለን ካሰብ ነው ደግሞ ከ40 ዓመት በፊት የነበረ ታሪክ ኳታር ሉሲያ ላይ እስኪፈጸም ድረስ ሜሲ ደጋግሞ ወድቋል ደጋግሞ ሞክሯል ደጋግሞ ተገፍቷል ብሔራዊ የአርጀንቲና መዝሙርን አትችልም ተብሎ ተነቅፏል 2006 ማራዶና ጋር ሄደ ከጀርመኑ የዓለም ዋንጫ እስከ ደቡብ አፍሪካ ከደቡብ አፍሪካ እስከ ብራዚል ከብራዚል እስከ ራሽያ ሞክሯል 4 የዓለም ዋንጫዎች ኤንድ ፋይናል እንደሚባለው በቆንጆ ደራሲ በጣም በተዋጣለት ዳይሬክተር ስክሪፕት ያለው በሚመስል መንገድ ሜሲ እናት ሀገሩ አርጀንቲናን ተሸክሞ ነፃ አውጥቷል ከ36 ዓመታት በኋላ ሁሉንም ጨዋታዎችን ማስተዋወስ በቂ ነው አንድ ንጉስ ከ10 ወታደሮች ጋር ያ የሳውዲ አረቢያ ጨዋታ የበለጠ ሜሲ ንሳት ውስጥ የከተተ ነበር where is messi ደረት ኪሳቸው ሚስተር ኪሳቸው ኋላ ኪሳቸው ይፈልጉ የተሳለቁ ሁላ በሜሲ በእግር ኳሱ በግራግሩ በመታሃቱ በማጂኩ ዓለም ተደስቷል ዘንጧል እግር ኳስ ለካ እንደዚህ መጫወት ይቻላል ተብሏል ፕሌይስቴሽን መስሏል ተፈጥሮ ነግሷል እግር ኳስ ሜዳው ላይ እግር ኳስ ሳይንስ ጠንክሮ መስራት ጂምናዚየም ታክቲክ ቴክኒክ ያሰልጣኞች በጣም ውስብስብ ሐሳብ በነገሰበት መድረክ ላይ ሜሲ ሜሲን መስሎ ሃንተር ሆኖ የጫካው አዳኝ ንጉስ ሆኖ ወካርጎ ሲነሳ ግን አትችለውም ነገሮችን በጣም ስካን ካደረገ በኋላ በዛ ሂደት ውስጥ ግን ጥበብን ከፍ አርጓል የውበት ሞናሊዛ ሆኗል ያለም ዋንጫን ባለማምጣቱ ግን የምንግዚውም ለመባል ጥያቄ ምልክት ውስጥ ወድቆ ቆይቷል ፋይናሊ ግን ኳታር ሉሲያ ላይ ያሳካው ድራማውን በጣም ሰቅሎ ያው ያ የዓለም ዋንጫ በኳታር ፍጻሜው መቼም የሚደገም ለኔ አይመስለኝም። ምናልባትም ከሆነ አመታት በኋላ ማራዶና ለአርጀንቲናን የማይደገም ይመስል ነበር። ከ36 አመታት በኋላ ግን ተደገመ። አሁን አርጀንቲናን ሜሲ የላቸው፣ ማራዶና ነበራቸው። ከዛ በኋላ ሜሲን አገኙ። ከሜሲ በኋላ ፈጣሪ ነው የሚያውቀው፣ በጊዜ ሂደት የሚመጣ ነው። እና ለእኔ ሊዮነል አንድሬስ ሜሲ ፍቅር ዛሬ ዓለም ሁላ ቤኒን በሆንኩ እያለ ነው። የቤኒኑን ግብ ጠባቂ፣ የቤኒን ተጫዋቾች፣ የቤኒን ስታፍ ብትሆንና ይሄ በጣም ይሄ ከፍታ ሌላ አበል ዶላር ምናምን አያስፈልግህም። ራሱ በዚህ ክብር ላይ መገኘት በዚህ ከፍታ ላይ እግር ኳስ ላለፉት 21 ዓመታት የነፍስ ሐሴት ማረፊያ አድርጎ ሰቅሎ የተቀመጠው ንጉስ ላይ ንጉሱ አንድ ነው። አልጋውም አመለኛ ነች። ማንንም ሳታስተኛ በክብር ከኢንተርናሽናል ፉትቦል ይሰናበታል። ሜሲ በቃኝንም እንደሚያቅ ለሚጠራጠሩት ያሳያል። በቃኝን እንደሚያቅ ፍቅር 39 ዓመቱ ነው። በደንብ ፐርፎርም ያደርጋል። አሁንም የዓለም ዋንጫው ምስክር ነው። ከዛ የስፔን ጨዋታ ውጪ እስከ ፍጻሜ ሲጓዝ 20 ዓመት የሚበልጣቸው እንደዛ አላደረጉም። የሚጠበቁ ሱፐርስታሮች እሱ ቀድሞ ደንሶ ጨርሷል፣ ቀድሞ ነግሶ ጨርሷል። የሚያነጻጽሩት ሌሎች ናቸው። ከሜሲ ሌሎችን ማነጻጸርም ወንጀል ነው፣ ግርዶሽ ነው ለእኔ። በዛ ሂደት ውስጥ ግን ሊዮኔል አንድሬስ ሜሲ በቃኝንም እንደሚያውቅ አሳይቷል።
0: 125 ጎሎች፣ 207 ጨዋታዎች፣ ከሁለት አስርት ዓመታት የዘለለ የእግር ኳስ ህይወት እንግዲህ በጣም ብዙ አርጀንቲናውያንን ባስፈነደቀበት ብዙ ነገር ባሳይበት ስታዲዮ ሞኒሜንታል የመጨረሻ ጨዋታውን ያደርጋል። አርጀንቲና ከሜሲ ያላገኘችውስ ምንድን ነው? ምንም። ሜሲስ ለአርጀንቲና የነፈገው ምንድን ነው? ምንም አልነፈግም። ጎሎች በሪከርድ ደረጃ የምንጊዜም የአርጀንቲና የምንጊዜውም ትልቁ ጎል አግቢ ነው። ብዙ የዓለም ዋንጫ ላይ በመሰለፍ እንደዚሁ ከአርጀንቲናውያን ቀዳሚውም ተጫዋች ነው። 6 የዓለም እግር ኳስ ዋንጫዎች ላይ ተሳትፏል። በአሲስቶቹ ይታወሳል። ናሽናል ቲሙ እሱ አግብቶ ካላሸነፈ ሜሲ አሲስት አድርጎ ያሸንፋል። የዓለም ዋንጫው ምስክር ነበር። ብዙ ጎሎቹን የመጀመሪያዎቹን ጎሎች አስቆጠረ። በኋላ ደግሞ እያንዳንዱ ጎሉ ላይ እጁ ነበር። ሪከርዶች እንደ ልብ ተነጥፈውለታል፣ በግሉም በናሽናል ቲምም ደረጃ። ዋንጫዎች ዘግይቶ የመጣውን የዓለም እግር ኳስ ዋንጫን ጨምሮ 2 የኮፓ አሜሪካ ዋንጫዎችን እና ሌሎች ክብሮችን በግሉ አሳክቷል። ከሁሉ በላይ ግን ቡድኑ አንዳንዴ 10ሩን ተጫዋቾች ለመምራት መሪ መሆን መቻልም አለብህ። አንዳንድ ጊዜ ሊከተሉ የሚገባ የምታሳየው ነገር ብልጫ፣ በቃ ያንን አሳምኖ ሊደርሺፕ አሳይቷል። የአርጀንቲና ብሔራዊ ቡድን ሜሲ ነበር። በቃ ባለፉት የኢንተርናሽናል ጨዋታዎች ሁሉ በተለይ በዓለም ዋንጫዎች ላይ ስንመለከተው ሜሲ ነበር። ሜሲ ከወጣ ቡድኑ የለም። ያ ደግሞ እንዲሆን በችሎታውም በአመራሩም ከፍተኛ ተጽዕኖ አድርጓል። ሜሞሪዎች ቅድም እንዳነሳሁ የካታሩ የዓለም እግር ኳስ ዋንጫ በጣም አስደማሚ የዓለም እግር ኳስ ዋንጫ ፍጻሜ ነው። ሜሲ በቃ በማይሻር መዝገብ ላይ ከትልልቆቹ ተርታ መቀመጡን በደንብ ያጸናበት ቦታ ነው። የዓለም እግር ኳስ ዋንጫ ላይ ያሳየው ብቻ ሳይሆን ግን እግር ኳስ ላይ በአጠቃላይ የከወነው ነገር በዓለም ልብ ውስጥ እግር ኳስም ሜሲን በተለየ ሁኔታ እንዲያመሰግን መንገድ የሚከፍት ነው። ቅድም በፕሮግራሙ ላይ ሳነሳው ነበር ኤፍሬም፣ 1986 አርጀንቲና ከእንግሊዝ የፖለቲካ ውጥረት ያጀበው ጨዋታ ነበር። የፎክላንድ ደሴቶቹ ውዝግብ ነበር። አርጀንቲናውያን በእንግሊዝ የፎክላንድ ደሴቶችን ተነጥቀናል ብሎ ያምኑ ነበር እና ዴጎን በተለየ ሁኔታ ጠብቀውታል በዛ ጨዋታ ላይ። እሱም አላሳፈራቸውም። ግማሽ መላክ ግማሽ ሰይጣን በተባለበት ጨዋታ የመጀመሪያውን ጎል በእጁ ፒተር ሼልተን ላይ፣ ሁለተኛውን ጎል ደግሞ እስካሁንም ያልተደገመችዋን የምንጊዜውን ምርጥ እግር ኳስ ጎል አስቆጥሮ አሸነፈና ቪክተር ሁጎ ሞራሌስ በቃ ይጨርስና ቃላቶቹ መጨረሻ ላይ ዲጎ አርማንዶ ማራዶናን የሰጠን ፈጣሪ ይመስገን ይላል። በቃ ስሜታዊ ይሆናል። ጋዜጠኛው የሚደመድመው በዚህ ነው። ንግግሩን ኮሜንትሪውን ከዚህ በፊትም አቅርበ ነው እናውቃለን። እና ፒተር ድሩድም ያንን ቃል ሲናገር ሰምቼዋለሁ። የካታሩ የዓለም እግር ኳስ ዋንጫ ላይ ያንን ቃል ሲደግም ሰምቼዋለሁ። በቃ የቀረውን ነገር መለሰ፣ ጥያቄ ምልክቱን አጠፋ። ሜሲ የሚነሳበትን የመጨረሻውን እንቅፋት ዘለለ እና ፓራዳይስ ውስጥ ገባ። የእግር ኳስ ፓራዳይስ ውስጥ ገባ ምናምን ብሎ ሲናገርና ሰው ሷለና አሁን ቀደም